0: አፕል ታጣፊውን አይፎን ስልክ ይፋ አደረገም። የአፕል ዓመታዊ የፈጠራ ውጤቶች ማስተዋወቂያ መድረክ ላይ የብዙዎች ትኩረት ያረፈ ሲሆን ኩባንያው እንደ አውሮፓውያኖች አቆጣጠር በ2007 ስማርትፎን ማስተዋወቅ ከጀመረ ወዲህ ከፍተኛውን የአይፎን ለውጥ ያቀርባል ተብሎም ይጠበቃል። ከተለመዱት ቀደምት ሞዴሎች በተለየ አዲሱ አይፎን እንደ ፓስፖርት የሚታጠፍና የሚከፈት ሲሆን ይህም የስክሪኑን ስፋት በእጥፍ ያሳድገዋል። ድንቅና ብሩህ በሚል መሪ ቃል በተዘጋጀው የኩባንያው አዲስ ምርት ማስተዋወቂያ መርሃ ግብር ከሳን ፍራንሲስኮ በስተደቡብ በሚገኘው የኩባንያው ኩፐርቲኖ ካሊፎርኒያ ግቢ ውስጥም ተካሂዷል። ተፎካካሪ ኩባንያዎች ከ2010 ማጠናቀቂያ ጀምሮ ታጣፊ ስማርትፎኖችን ለገበያ ያቀረቡ ቢሆንም አዲሱ ሞዴል ለአይፎን አምራቹ የመጀመሪያው ነው። በተጨማሪም ከአውሮፓውያኑ መስከረም 1 ጀምሮ ኃላፊነቱን ለተረከቡት ለኩባንያው አዲስ ዋና ስራ አስፈጻሚ ጆን ተርነስ የመጀመሪያው ትልቅ ፈተናም ይሆናል። አፕል የስልኩን ዋጋ ከ2000 ዶላር በላይ ያደርገዋል ተብሎ የሚጠበቅ ሲሆን ይህም ሌሎች ተፎካካሪዎች ለታጣፊ ስልኮቻቸው ከሚያስከፍሉት ዋጋ ከፍ ያለ ነው ተብሏል። ለአብነት ያህል ጎግል ፒክስል 11 ፕሮ ፎልድ በ1899 ዶላር ይሸጣል። የሞዴሉ ስም አይፎን ፎልድ ወይም አይፎን አልትራ ተብሎ ሊሰየም እንደሚችል ቢወራም ስለ አፕል አዲስ መሳሪያ ገና ያልታወቁ በርካታ ዝርዝሮችም አሉ። ብሉምበርግ ባወጣው ዘገባ መሰረት አፕል የታጣፊ አይፎን ስክሪን ናሙናዎችን መሞከር የጀመረው በ2021 መጀመሪያ ላይ ቢሆንም በወቅቱ ምርቱን ለገበያ የማቅረብ እቅድ አልነበረውም። በመጨረሻም ኩባንያው ለገበያ ያቀርበዋል ተብሎ የሚወራው ስልክ ሲዘጋ 5.5 ኢንች ሲከፈት ደግሞ 7.8 ኢንች ስፋትም ይኖረዋል። በተጨማሪም መሳሪያው የፊትን ቅርጽ ለይቶ የሚያውቀውን ካሜራ ለመያዝ በጣም ቀጭን በመሆኑ የፌስ አይዲ አገልግሎት አይኖረውም ተብሏል። ይልቁንም ዘገባዎች እንደሚያመላክቱት ከሆነም የተች አይዲ ወይም የጣት አሻራ ማረጋገጫ ብቻ ያቀርባል። ከዚህ በተጨማሪም አፕል አዳዲስ አይፎን 18 ፕሮ እና አይፎን 18 ፕሮ ማክስ ሞዴሎችን ጨምሮ በርካታ መደበኛ ማስታወቂያዎችን ያወጣል ተብሎ ይጠበቃል። በአንጻሩ ለመደበኛ አይፎኖች ያለው የደንበኞች ፍላጎት ከፍተኛ እንደሆነ የቀጠለ ሲሆን ይህም በአፕል የቅርብ ጊዜ ጠንካራ የገቢ መገለጫ ላይም ተንጸባርቋል። በብሉምበርግ ዘገባ መሰረት ኩባንያው በሚያካሄዳቸው መርሃ ግብሮችና በሚቀጥሉት ጥቂት ወራት ውስጥ የአፕል ዎችና ኤርፓድስ ምርቶችን ማሻሻያዎችን ጨምሮ ለመጀመሪያ ጊዜ ማክቡክ ኮምፒውተር ይፋ ያደርጋል ተብሎም ይጠበቃል። ተርነስ የቀድሞውን ዋና ስራ አስፈጻሚ ቲም ኩክን በመተካት አዲሱን የድርጅቱ መሪ ሆነው ከተሾሙ በኋላም ለመጀመሪያ ጊዜ ወደ መድረክ በመውጣት የስራ ዘመናቸውን ይጀምራሉ። ተርነስ በስራ የመጀመሪያ ቀናቸው ለሰራተኞቻቸው ባስተላለፉት መልእክት ቀደም ሲል በዝግጅት ላይ ባሉትና ገና ልናስባቸው በሚኖሩት ድንቅ ምርቶች መደሰታቸውን ገልጿል። ተርነስ በደብዳቤያቸው ላይ በእውነት በዓለማችን ታላቁ በሆነው ኩባንያ ውስጥ ይህንን ኃላፊነት በመረከቤ ተከብር ያለው እንዲሁም ወደፊት በሚጠብቁ ነገሮች ሁሉ እጅግ ተደስቻለሁም ብሏል። አክለውም በሚቀጥለው ሳምንት አስደናቂ የሚሆን ትልቅ የመክፈቻ መርሃ ግብር አለን፣ ይህ እንዲሳካ ላደረጋችሁት ሁሉ አመሰግናለሁ ሲሉም ገልጿል። ሳምሰንግ በ2019 ጋላክሲ ፎልድ የተሰኘውን የቴክኖሎጂው ዘርፍ የመጀመሪያውን የሚታጠፍ ስማርትፎን ለገበያ ማቅረቡም ይታወሳል። የሚታጠፉ ስማርትፎኖች በዓለም አቀፍ የስልክ አቅርቦት ውስጥ ከ2% ያነሰ በጣም አነስተኛ ድርሻ የያዙ ቢሆንም የጥናት ተቋም የሆነው አይዲሲ እንደሚለው ከሆነም አፕል ወደ ዘርፉ በመግባቱ የፍላጎቱን 1/3 ያህል ድርሻ ይይዛል ተብሎም ይጠበቃል። የአይዲሲ ተመራማሪ የሆኑት ክራንጂት ካውር ለኤኤፍፒ በሰጡት አስተያየት የአፕል የሚታጠፍ አይፎን በቻይናም ሆነም በዓለም አቀፍ ገበያ ያለውን የውድድር እንቅስቃሴ በከፍተኛ ሁኔታ የመለወጥ እድሉ በጣም ሰፊ ነው ብለዋል።
1: አዎ ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
2: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከእኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ
3: አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ

0: ኢለቁቶን በማስገባት አካውንቶን ካሉበት ሆኖ ይከፈታል።
1: ወንድም አካውንት አለ?
0: ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: በዳሽን ሱፐር አፕ የሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀምሯል። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችንን ዳሽን የዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችሉትን ያጠቃቀማ አማራጮችን አቅርቦላችኋል። ላይት ሞድና ሱፐር ሞድ ናቸው። ላይት ሞድ ትንሽ ዳታ በመጠቀም መሰረታዊ የብር ዝውውርና ክፍያዎችን ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎቶች በተጨማሪ የለተ ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን ያቀርባል። የተሻሻሉት የዳሽን ሱፐር አፕ አገልግሎቶችን በመጠቀም ተግባራዊ ያዘመነው። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውን ገንዘብ ሲቀበሉ ወይም ሲመነዘሩ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% የማበረታቻ ቦነስም ያበረክትልዎታል። ዳሽን ባንክ ሁልጊዜ ማንድ ምርጫ ቀዳሚ። የደንሽ መልስ ማድረጃዎችን ወደ እናንተ በማድረስ አብራችሁ ቆይታ አደረኩኝ። ከሌሎች የጣቢያው ፕሮግራሞች ጋር መልካም ቀን ይሁንላችሁ።

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ጃብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: ቱሪዝም አንድ እርምጃ ቀዳሚ።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
2: እንግባይልኝማ አብየጋሺ
3: አብየጋሺ
2: ተጠንቅቀህ ንዳ ነፍስ እንዳታጠፋ
3: አካል እንዳትጎዳ
2: አጣውም ብዙ ነው አንተም ሳታስበው ትገባለህ። ዳበልኝማ

0: መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ
1: አውቶ ሴፍቲ
2: አቤጋሽ ተጠንቅቀን

0: እንዴት አረፈዳችሁልን የተከበራችሁ አድማጮቻችን። አውቶ ሴፍቲ ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ ኢንስፔክተር ናሹ ስቱዲዮ ገባን። ሂዊ ቴክኒክ ላይ ያለች አንድ ሰዓት ተኩል አካባቢ ይኖረናል። አዲሱን አመት ጀመር ነው ዛሬ። በድጋሚ እንኳን ለአዲሱ አመት በሰላም አደረሳችሁ እንላለን። ዛሬ ሰኞ ነው። የእናንተን ሀሳቦች ይበልጥ እናስተናግዳለን። በቴሌግራም ቻናላችን በዩቲዩብ ቻናላችንም ግቡና አውቶ ሴፍቲ በአማርኛ በእንግሊዝኛም ተከታተሉን። ሀሳብ አስተያየቶቻችሁን አስፍሩልን። በዓሉ እንዴት አለፈ? ከማሽከርከር ጋር ያለውን ከመንገድ አጠቃቀማችን ጋር ያለውን ነገር እናነሳሰዋለን። አስቀድመን ግን የስፖንሰሮቻችንን የአጋሮቻችንን መልእክቶች ሰምተን እንመለሳለን። የኦሮሚያ ህብረት ስራ ባንክ፣ በኮፕሪሚት ዞሮ ምግባይ፣ አያት ሪል ስቴት፣ ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። ፒክ ድራይቨርስ፣ ከዚህ በኋላ አሽከርካሪዎች መንጃ ፈቃድ እንደ መታወቂያ መገልገል ቀረ፣ ወደ እኔኑ ወደ ስራ ተሰማራላችሁ እያልን ነው። ማለዳ ፎም ጎናችሁን በማለዳ አሳረፋችሁ፣ በብርቱ ጉልበት በተነቃቃ ስሜት ማሽከርከራችሁን ጀምሩ ይላል። አዲስ ባንክ ቁጥር 870 መሰላል ላይ ደውሉ፣ አፑን ተጠቀሙበት፣ አውርዳችሁ ተጠቀሙበት፣ በርካታ ጉዳዮችን ፍጽም ትችላላችሁ እያልን ነው። ሊትል ታክሲ፣ ሊትል ታክሲም ከሊትል ታክሲ ጋር ስሩ። የተለያዩ ሳምንታዊ ዕለታዊ ሽልማቶች አሉ እያለን ነው። ዞሮ መግቢያ አያት ሪል ስቴት አፓርትመንቶችን፣ ሱቆችን ተመጣጣኝ በሆነ ዋጋ በእጃቸው አስገቡ። ጥሪት ያዙ፣ ገንዘባችሁን ትክክለኛ ቦታ ላይ አውሉት እያልን ነው። ሳፋሪኮም ኢትዮጵያ፣ ከሰፋሪ ወደ ቴሌ ጥቅሎችን ተጠቀሙባቸው። ሶሲ ስፖንሰሮቻችን ናቸው። መልእክቶቻቸውን ሰምተን ስንመለስ እንመለስና የእናንተን ሀሳቦች ማንሳት እንጀምራለን። ከዛ ባሻገር የአደጋ መረጃዎችም አሉ ሊያነጋግሩ የሚችሉ ምናልባት እነሱም ጋር እነሱንም እያነሳሳን ሀሳብ እንለዋወጥባችኋለን። አብራችሁን ቆዩ። ሂዊ መልእክቶችን ታስደምጥና እንመለስ።
1: ሃሎ ሃሎ፣ ሳይታለም የተፈታ ነው።
2: ምኑ?
1: አዲስ ዓመትን በአዲስ ነገር ገድ ማለቱ።
2: ያ መንገድ
1: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውም ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ስራ ባንክ።
3: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቦ መሻት ነው። ታዲያ ይህ ምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የህክምና ማዕከል ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
4: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጠው የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
2: መንጃ ፍቃዱ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ጨብጣል። ሰርቼ ልለውጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል በክቡር የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ስልጠና ያዳብሩ። በፒክ ድራይቨርስ ስልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፍቃዱን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል።
5: አንተ ኧረ ሰዓቱ የደህቴ ጋር ደውልልኝ።
6: እሺማ። ሄሎ አክስቴ፣ እማማ ፈልጋሽ።
5: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
6: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
5: እስኪ ባለቤትሽን አገናኝ። ዳንዬ እንኳን አደረሰ ወንድሜ።
7: ሄሎ እንኳን አደረሰሽ።
5: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ ባክህ?
6: እማ ገበያ ጥናት አደረግሽው እኮ።
5: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
6: አረ ጓደኞቼን ሰላም ብዬ ልምጣበት።
5: ናቲ አይኔ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
6: ሳፋሪኮም ጥፍ አድርጎልን ነው።
8: በአዲስ ዓመት ግንኙነቶን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
2: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
9: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ሊሞላና በደስታችሁ ላይ ሐሴት ሊጨምር ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ። በያለሁበት መልካም ዓመት ባለ።
10: ታክሲ!
11: ምቹና ቀልጣፋ ጉዞ ይፈልጋሉ? እንግዲያውስ ሊትል አለሎ። ከሊትል ጋር አብረው ሲሰሩ ትርፋማነቶ የተረጋገጠ ነው።
12: ሊትል በሀገራችን የሜትር ታክሲ ትራንስፖርት አገልግሎት ዘርፍ በብዙዎች ዘንድ ተመራጭ የሆነ አስተማማኝነቱ የተመሰከረለት ለአጠቃቀም ምቹና ዘመናዊ የጉዞ መተግበሪያም
11: ከ400 በላይ ለሚሆኑ ድርጅቶች የሜትር ታክሲ ትራንስፖርት አገልግሎትን ቀዳሚና ተመራጭ አቅራቢ በመሆናችን ለሜትር ታክሲ አሽከርካሪዎች አስተማማኝናም ቀጣይነት ያለው የስራ ዕድልን አመቻችተናል።
12: የሊትል ቤተሰብ በመሆን ለሜትር ታክሲ አሽከርካሪዎች የተዘጋጁ ልዩ ጥቅማጥቅሞችን፣ ዕለታዊና ሳምንታዊ ቦነሶችን ከአነስተኛ ኮሚሽን ጋር ያግኙም። ዛሬውኑ የሊትል አጋር በመሆን የሥራ ሕይወቶንም ያዘምኑ።
11: ታዲያ ምን ይጠብቃሉ? 7933 ላይ በመደወል ይመዝገቡ። ጉዞውን በሊትል ያስጀምሩ። ሊትል
13: ከጂ ሞጥቼ በጣም ነው ራበኝ። እቤት ነሽ ልምጣ?
14: ወይኔ እኔ ነው ራበኝ። ምንም አልሰራውም ግን
15: እንዴ ይሄ ሁሉ ምግብ ይያለና አልሰራውም እሺ? አጭ ከደወልሽልኝ በኋላ ነው ሰራሁት። በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
14: የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛው 5 ደቂቃ ተፈስፈያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
15: ጥብሱ፣ ቀይ ወጡ፣ ክትፎም ሶስ ሶያ ነው።
14: አዎ ላበሳሰልም በጣም ቀላል ነው።
15: ወይኔ ሶሲ እንዴ እንደሆነ አላቀም። ደሙ ሲጣፍጥ
14: በዛ ላይ በፕሮቲን የበለጸገ ነው።
15: እሺ የት ነው ማገኘው?
14: በየሱቁና ሱፐርማርኬት ታገኛለሽ። ከፈለግሽ በደቃቁም በአንኳሩ
15: ባለሱቅ
16: ሶሲ ሶያ ስጠኝ
17: አለ። በድቃቁ ባንኳሩ
15: ሁለቱንም አይነት ስጠኝ።
18: አመት እስከ አመት ሽክ ልክክ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ፈገግታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን ይህ ሁሉ ውበት ይህ ሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌስ

0: እንቁጣጣሽ አደይ አበባው በየመስኩ ፈክቷል። አዲሱ ዓመትም ብሩህ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ ዓመት የፋይናንስ ግቦን ለማሳካት፣ ንግዶን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያለሙ። ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን ዓመት በስኬት ይጀምሩ። ንስር ማይክሮፋይናንስ የሁላችንም ሀብት። ለመላው ኢትዮጵያውያን መልካም አዲስ ዓመት።
1: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት፣ ኧረ ፍጠኑ!
2: እንደዛ ስልቀስ እቃዎች እንዳይበላሹ።
3: አባ እማ፣ ወዴት ልንሄድ ነው?
4: እንዴ ጎረቤቴ፣ ወዴት ነው?
1: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የበዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርኪ ኢቨንት ኦርጋናይዘር

0: ጥላለወጥ
1: ምድር በክረምት በረከት ረስርሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመና ዋዶ የአገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረዥም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም

0: አዲሱን አመት ባንጎ ዴሊቨሪ ጋር በዚህ አዲስ አመት ማንኛውንም እቃ ባንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከባንጎ ያገኛሉ። ማሳሰቢያ፣ ባንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በስድስት ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በሶስት ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
1: አውቶ ሴፍቲ አውቶ ሴፍቲ
2: ውድዬ አባቴ መንገድ ስትሻገር ጠንቀቅ በል በሞቴ ውድዬ አባቴ መንገድ ስትሻገር ጠንቀቅ በል

0: ኦቶ ሴፍቲን እያደመጣችሁ ነው። በድጋሚ መልካም አዲስ ዓመት እየተመኘን ነው። ኢንስፔክተር በዓል እንዳለፈ በዓል ይነግረኛል፣ እንደ አድማጮች ይነግረኛል እንዴት እንዳለፈ
1: በዓል። አሪፍ ነበር። ድሮ ያው በስራ ከበረን እንል ነበር፣ ያው ስራ የመንግስት ስራ ላይ
0: ትራፊክ እያለ።
1: አዎ፣ በእርግጥ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በዓል ፕሮግራምን አምረን እናሳልፈናል። እንኳን አደረሳችሁ፣ በዛ በኩልም አድርሻለሁ። የእናት ክፍሌ ማለት ነው። በእርግጥ አሁንም አለው አብሬ ከጀርባ አለው እና እዛ አብረን አሳልፈናል። በእርግጥ ስራ ላይ የነበሩ የአባሎቻችን በአጠቃላይ አሉ። ያው እኔ ግን በቤት ነው ያሳለፍኩት። የበዓሉ ዕለትም አልወጣሁም፣ በማግስቱም አልወጣሁም። ምክንያቱም እኔ አሁን እኔ የምጠየቆኛለሁ ቀድሚያችሁ እንደኔ ልጅ ብትወልዱ ኖሮ እና ሁሉም ወንድሞቼም ቤት ከኔ ጋር ስለነበሩ በጣም አሪፍ ነገር ነው ያሳለፍ ነው። ከዛ በተረፈ ያው ወሬውም እንዴት ነው ምን አለ ሰላም ነው ወይ ምናምን የሚለውንም ኢንፎርሜሽን ጆሮ ጣል እያረኩኝ ነበረ የነበረው። አዲስ አበባ ላይ የትራፊክ እንቅስቃሴው ጥሩ ነበር። እውነት ለመናገር የበዓል ዋዜማ ላይ ወጥቼ ነበረ፣ እንቅስቃሴው ነበር ብዙ ተሽከርካሪዎች
0: መንገድ ነበር ማለት ኦቨር ነው።
1: አይ ውጭ ነበር፣
0: ውጭ ዞር ዞር እያልኩ ነበር፣
1: ዞር እያልኩ ነበር። ሸራተን አልገባሁም እና የእንቅስቃሴ ብዙ ነበር፣ ሰው ውጭ በጣም ውጭ ነበር። የተለያዩ ቦታዎችም ዝግጅት ስለነበሩ ይመስለኛል። ነገር ግን በዛ ክራውድድ፣ በዛ መጨናነቅ፣ በዛ እንቅስቃሴ ብዙ የከፋ ነገር የደረሰበት ነገር የለም። መረጃው ነው ሐሙስ ዕለት ለኢቭ
0: የደረሰ አደጋ የለም። እንደወጠቱ
1: መሽከርከርምንም የለ። አይገርም። አንድ ብቻ በኢቭ በጳጉሜ 5 ነው አይደል የሚሆነው፣ ምሽት ቀን 10 ሰዓት ላይ ነው። ለዚያም ቀን 10 ሰዓት ላይ ንፋስ ስልክ ላፍቶ ላይ የደረሰ አደጋ ነው። ጀሞ ሚካኤል መብራት አካባቢ ነው የደረሰው። ከላይ ምንድን ነው ከቆሬ ወደ ጀሞ የሚመጣ የነበረ ነው። ሁሌ የምንናገር የነበረው ይሄ ትራፊክ መብራት ላይ ግብይት የሚፈጽሙ ትራፊክ መብራት ላይ የመሳሰሉትን ላይ ባካችሁ ይቅርባቸው፣ እንደ ሌላ ቦታ ብታግዟቸው የሚል ነገር የምናነሳው ለዚህ ነበር።
0: እዛ ደግሞ በጣም ብዙ ነው ያሉት እቃዎች የሚሸጡ ምናምን የሚጠይቁ ገንዘብ
1: እንደሱ አይነት ሰው
0: በሁሉም ሳይድ፣ በነገራችን ላይ በአራቱም አቅጣጫ በጣም ብዙ
1: በጣም ብዙ ነው ያለው። እንደዚ አይነት ሰው ነው የሞተው የዛለት ማለት ነው። የዋዜማው ዕለት
0: ምንድን ነው መብራት ለቆት ሲንቀሳቀስ ነው
1: ከላይ ነው የሚመጣው። መብራት ለቆት ሲንቀሳቀስ ይመስለኛል፣ አላቅም እንግዲህ። ኦፍኮርስ መብራት ለቆት ሲንቀሳቀስ
0: ለቆት እንግዲህ አለፍኩ ብሎ ወይ እንዳይዘው መብራቱ እየበረረ ነው።
1: ከዛ ውጭ የበዓል ዕለትም የበዓል ዋዜማም የከፋ አደጋ የለም ማለት ጊዜ ሞት አደጋን የሚያስከትል ነገር የለም። መስከረም 2 ቅዳሜ ቀን ነው የዋለው። እሱ ሌሊት 8:10 አካባቢ የካ ወረዳ 2 ፈረንሳይ ለጋሲዮን አካባቢ አንድ ገይቶ ማምለጥ አለ። ገይቶ ነው ያመለጠው። ከ6 ኪሎ ወደ ጉራራ ነው የሚሄደው አሽከርካሪው። እግረኛ ነው የገጨው። ሌሊት ነው በእርግጥ ሌሊት 8:10 አካባቢ ነው። በዛን ሰዓት ወደዛ የሄደ ተሽከርካሪ ማወቅ ይቻላል።
0: ቀላል የሚሆነው
1: በጣም ቀላል ነው።
0: ምናልባት ብዙም ተሽከርካሪ ስለማይኖር
1: አሽከርካሪው እርግጠኛ ነኝ ዛሬ ጠዋት ተነስተ የኛ አውቶ ሴፍቲ ሬዲዮ ፕሮግራም እየሰማ እንደሆነ ይገባኛል። ምንም ጥያቄ የለም።
0: ይሄ ነገር ሪፖርት ይደረጋል።
1: ይሄ ነገር ሪፖርት ይደረጋል አይደረግም? ሪፖርት ተደርጓል፣ ፍንጭም አለ። ስለዚህ የኔ ወንድም ኮንክሴንት ብዙ ጊዜ ገይቶ ማምለጥ ወንዶች ናቸው ገይቶ ማምለጥ። ስለዚህ ሂድና አዲስ አበባ ፖሊስ ዋና ጠቅላይ መምሪያ የትራፊክ አደጋ ምርመራ ክፍል እጅን ስጥ፣ አነጋግራቸው የደረሰውን ነገር። ከዛ በኋላ አደጋ ከደረሰባቸው ቤተሰብ ጋር ብትነጋገር ነገሮቹ ይቀላሉ። ይሄ ነው የትራፊክ
0: አደጋ ነው፣
1: የሞት አደጋ ነው። አዲስ አበባ ላይ የነበረው
0: ምንድን ነው? ስለ እግረኛው ምናምን የታወቀ ነገር አለ?
1: የለም፣ ዝርዝር ሁኔታ የለውም። የእግረኛው
0: ከቤተሰቦቹ ጋር ስትለዋ ቤተሰብም ላይኖር ይችላል፣
1: ላይኖርም ይችላል።
0: በዛ ሰዓት በእግሩ መንገድ ላይ ያለ ሰው ምን አይነት ሰው ነው? ምናልባት የአእምሮ በሽተኛም ሊሆን ይችላል፣ ጎዳና ሰው ሊሆን ይችላል፣ የኔ ቢጤ ሊሆን ይችላል። እንደዚህ አይነት ሰዎች ናቸው ሞስት ፕሮባብሊ በዛ ሰዓቱን ማለት
1: ማታ ለሊት ስለሆነ ይሄ ነው። ስለዚህ አዲስ አበባ በጣም ከሞላ ጎደል ሆነን ለመናገር ጥሩ የትራፊክ ግንዛቤም የተሰጠበት የትራፊክ ፖሊሱም የትራፊክ ማኔጅመንትም ሌሎች በዚህ ስራ ላይ የተሰማሩትን በአጠቃላይ ጥሩ የሰሩበት ጊዜ ነው ብዬ ነው እኔም ገምተው። በዚህም ምክንያት አደጋው በተወሰነ መልኩ የተረጋጋ ነው የሚመስለው። እንግዲህ አዲስ ዓመት ሀ ብለን ጀመርን። ይኸው ዛሬ ሰነ ድረስ ነው አራተኛ ቀናችን ነው። እባካችሁ 2019ን የተረጋጋ እስቲ ቀልባችንን ገዝተን መንገድ ላይ የምናሽከረክርበት፣ በተለይ መኪና የምነዳ ከሆነ አሽከርካሪዎች ስለምነዳው ተሽከርካሪ እያሰብን እንሂድ። አንዳንዱ ሲነዳ ስለመንዳቱም ረስቶ ምናልባት ስለሚሄድበት፣ ምናልባት ስለ ኑሮ፣ ምናልባት ስለሚያገኘው ነገር ብቻ እያሰበ የሚሄድ ሰዎች በጣም በበርካታ የምናያቸው ናቸው። ግን ሁሉም ነገር ሊሳካ የሚችለው በሰላም በደህንነት ከደረስን ነው፣ አደጋ ሳይደርስብን ሳናደርስ። ስለዚህ እባካቸው መነዳ ከሆነ ቀልባችንን ሰብሰብ አድርገን ስለምነዳው ተሽከርካሪ፣ ስለመንገዱ፣ ስለመንገድ ላይ ስላለው እግረኛ፣ መንገድ ላይ ስላለው አሽከርካሪ እየተጠነቀቀ መጓዝ መቻል አለብን። አዲስ አበባ አድጋለች፣ አምራለች፣ ተውባለች፣ በመንገድ በጣም ለምታለች። ከምንጠብቀው በላይ ነው የለማው። የእግረኞች አስተሳሰባችን አለማም፣ አላደገም፣ ገና ነው። ገና ለውጥ አላመጣንም ገና። ስለዚህ እግረኞችም የከተማ ነዋሪ እንደው በትራንስፖርት በአውቶቡስ በታክሲ ውስጥ እያላችሁ ያላችሁ በየሱቃችሁ በየቤታችሁ እያደመጣችሁ ነው ያላችሁ፣ እባካችሁ ከመንገዱ ጋር አብረን ራሳችንን እናሳድግ እንልማ። መንገድ አጠቃቀማችን እናሰልጥ ነው።
0: የመንገድ አጠቃቀማችን አሁን በጣም በጣም በጣም
1: በጣም ኋላ ቀርነት ነው ያለብን። የእውነት ነው።
0: ቢያንስ መብራት ላይ ስንሆን እንኳ ቀና ብለን መብራት የምናየው ስንቶቻችን። የሚያሳዝነኝ እሱ ነው። ከሁሉ ነገር መብራት ሲለቅ ግር ብሎ ይገባል። ኧረ መብራት ነው ቁም እያልኩም አይሰማም አያውቀውም እያየው እኮ ነው። እንዴት ነው ነገሩ? እኔ ግራም ይገባኛ። እንዳ ግንዛቤው ነው የሌለው፣ ኢግኖራንሱ ነው ይሄ።
1: ሁለቱም ነው ያለው፣ ሁለቱም ነው ያለው። ግንዛቤ የሌላቸው በተለይ ከከተማ ውጭ ወደ አዲስ አበባ የመጡ ስራ እንጀራ ፍለጋ።
0: ኧረ አይደለም፣ በጣም እኮ ዝንጥ ያለ አዲስ አበባ ልጅ የሚመስል እኮ ነው።
1: ግን እኔ አብዛኛው ብዬ የማስበው በተለይም በትምህርት ውስጥ ያለፉ ትምህርት ቤት የገቡ ሰዎች መቼም አነሰም በዛ እውቀት በትምህርት ቤት ብዙ ነገር ይገኛል።
0: ምንም ጥያቄ የለውም።
1: በትምህርት ቤት ያለፉ
0: ልጆቻችን እኮ በደንብ ያውቃሉ። ትምህርት ቤት እኮ ነው ያወቁት።
1: ህጻናቶቹ አንተ መብራት መጣስ አትችልም፣ አንተ ያንተ ልጅ
0: በፍጹም መብራት መጣስ አይደለም አትሞክረውም እንጂ።
1: ስለዚህ ይሄ በትምህርት ያለፋችሁ በተለይም እንዳልከው ምን አገባኝ ግዴለሽነት፣ እሱ እኔ አንድ ምንድን ነው የሆነ የኛ
0: ግን እኔ ደግሞ አንዳንዴ ሳስብ ኢንስፔክተር አንተ ራሱ መጥፎ ተጽዕኖ ያሳደርክባቸው ይመስለኛል። ይህ የድሮ እንትንህ ለእግረኛ ቅድሚያ መከልከልና ዜብራ የሚለው በቃ ዜብራ የተሰራው ለእግረኛ ነው። ዜብራ እግረኛ በዜብራ ላይ በየትኛውም ሰዓት ቀስ ብሎ የመሻገር መብት አለው የሚል ነገር ጭንቅላት ውስጥ ያስገባ ይመስለኛል።
1: መኪና እንዳያልፍ አይነት ነገር እኮ ነው የሚመስለው።
0: አሁ እንደዛ ነው እንጂ
1: አይ የእውነት ለመናገር
0: ዜብራ እኮ እግረኛ
1: እየነዳው መንገድ ላይ እየነዳው ነው ቆሜ ነው ማሳልፍ አይደል አሳልፌ እባካችሁ እኛም ጉዳይ ያለን ቶሎ ቶሎ ሂዱ። ካፌ ሳላወጣ አላልፍም። በተለይ እጁን ኪስ ውስጥ አድርጎ አንዳንዶቹ ሴቶች እህቶቻችንም እንደዚህ የሚዘንጡ ምናምን ሳልናገር አላልፍም። የመሰልጠን ጥግ ነው። በዜብራ ላይ መሻገር ልክ ነው፣ የመሰልጠን ጥግ ነው። ደግሞ ቀደም ቶሎ ቶሎ ብሎ እናመሰግናለን ብሎ አቋርጦ ማለፍ እሱ ደግሞ ሞር የመሰልጠን መንገድ ነው።
0: እውነት ነው። እኔ እንደው ግድ የለም ፈጠን ፈጠንም በተለይ መብራት በተለይ መብራት ላይ ለመሰለ አደጋውን ብቻ አይደለም እኮ አደጋው እንደዚህም አደጋ እየደረሰ ነው። ሰው እየሞተ እኮ ነው። በነገራችን አሁን እርግጠኛ ነኝ እዚህ ሚካኤል ጋር ደረስ የተባለው አደጋ መብራት ለቆታል። እንግዲህ መብራት እንዳይዘው እሱ ፈጥኖ ለማለፍ ነው። በቃ ላጥ ብሎ ገባበት ማለት ነው። እግረኛው ይህን ወይ ቀብረር ብሎ እጁን በኪሱ ከቶ ምናምን የተሻገረ ሊሆን ይችላል። ኢማጂን መቆጣጠር አይችልም። ኦልሬዲ መጥቷል፣ ለቆታል።
1: ልክ ነው። ያልተገነዘቡት እግረኞቹ በህግ ተጠያቂ ይሆናል። አዎ ልክ ነው፣ ተጠያቂ ይሆናል።
0: እሱ
1: በቃ ምን ይፈጠር፣ ተጠያቂ ይሆናል።
0: እሱ አካልስ
1: እንዴ የማይመለሰው የማይመለስም
0: እኮ
1: እሱ ነው ከባዱ።
0: ማሰብ ያለ ሌላውን ቶ አሽከርካሪ ይገደል ተብሎ ቢገደል ራሱ የዛኛው ህይወት እኮ አይመለስም። የዛኛው አካል እኮ አይመለስም። በቃ ኦልሬዲ ጎን
1: እና እባካችሁ እግረኞች፣ እባካችሁ እኔ የዚህ በዚህ ስራ ላይ የተሰማራችሁ መስሪያ ቤቶችም የትራፊክ ማኔጅመንት በተለይ የትራፊክ ፖሊስ ምናልባት እገዛ የሚያስፈልግ ከሆነ ደንብ ማስከበርም ከተማው እንደ ስሟ ማደገች ተብሎ ሊባል የሚችለው የእግረኛው መንገድ አጠቃቀም ስርዓት ሲኖረው ነው፣ ሲያድግ ነው አብሮ። እና ህግ ዝም ብሎ የወረቀት አንበሳ ሆኖ ቁጭ ማለት የለበትም። በእግረኞች ላይ ያለውን ህግ በተለይም መንገዶቹ በደንብ ተሰርቶ የእግረኛ ማቋረጫው የእግረኛ መሄጃው በደንብ ተሰርቶ ያለቀበት ቦታ ላይ ተግባራዊ ማድረግ ያስፈልጋል። ቅጣቱን ተግባራዊ ማድረግ ያስፈልጋል።
0: በእርግጥ ቅጣቱ እንትን ስለሆነ ነው ትንሽ ተፈጻሚነቱ ይከብዳል፣ ጥያቄ የለውም። ከበድ ይላል። ብር ክፈል ስትለው ኪስ ውስጥ ብር ያለው ሰው ስንት ሰው ነው? ሌላ ጉዳይ።
1: የሚከብደው መቼ መሰለ አሹ? ስትጀምር ነው የሚከብደው።
0: እሱ እየተለመደ ሲሄድ ልክ ነህ እኮ
1: እየቀለለ ሄዳል። በቃ
0: ጫማውን ቢሆን እያስወለቅከው ትሄዳል። አሱ ሄዳል ጫማውን።
1: ሰው ቅጣት ነው ተብሎ ለአስር ደቂቃ አንድ ቦታ ተሰብስበ ቁም ብትለው እሱ
0: አይፈልገውም። ሁለተኛ እንደዛ መሆኑን አይፈልግም። ከሚሄድበትም እኮ ይስተጓጎላል፣ ጊዜውንም ይገላል። እዛ ጋር መቆሙ በራሱ ደግሞ ሰው ሲያው መጠቋቆሚያው ምናምን መሆኑ ተጽዕኖ ያሳድራል። የጉልበት ስራም እኮ ልታሰራው ትችላለህ። እዛ አካባቢ ያለ ቆሻሻ ልቀም በቃ እዚህ ምናምን ምናምን ብለህ እኮ
1: በጣም ትልቅ ተጽዕኖ
0: ምናምን እያደረክ ብታረግ
1: ትልቅ ተጽዕኖ።
0: ግን ስራ ይፈልጋል፣
1: ስራ ይፈልጋል። እሱን አብራም
0: አድካሚ የሆነ ስራ
1: ይፈልጋል፣
0: ስራ ይፈልጋል። እኔ እንደው ለደንብ ማስከበር ምናልባት እንደው ከሌላው ነገራቸውን ትንሽ ገታ አድርጎ እዚህ ጋር ቢያሰማሯቸው የተወሰነ እንደ መስሪያ ቤቱ ምናልባት ኃላፊነት አለበት ወይ?
1: ያንድ ብቻ አይደለም፣
0: የስራ ድርሻው ነው ወይ? ሌላ ጉዳይ ነው።
1: አንደኛ ደንብ ማስከበርም
0: ደንብ ነው።
1: ደንብ ማስከበር ባለስልጣን ነው። የትራፊክ ማኔጅመንት ባለስልጣን የከተማ አስተዳደር አካል ናቸው።
0: ስለዚህ የከተማ አስተዳደሩ
1: በአንድ ካቢኔ ውስጥ የሚሰሩ ናቸው። ምንም ችግር የለም። መመካከርና መነጋገር ነው ያለባቸው። በጋራ መስራት ነው እኮ ሌላ ምን ችግር አለ? ደንብ ማስከበር እኮ ደንብ ማስከበር ነው። ዞሮ ዞሮ
0: እውነት ነው፣ ደንብ ነው። ከዚህ በላይ ደንብ የለም።
1: እንደ ችግኙ እኮ የሆነ ነገር ሲበላ የሆነ ነገር ሲረገጥ እኮ የያዙ ነው እኮ።
0: እውነት ነው።
1: አረንጓዴ እንትኑን እኮ ሲነካ እኮ የያዙ እኮ ነው። 20 ሺህ ብር እኮ እያስቀጡ ነው ባዜ ወይ። እና ታዲያ ይህንን አብሮ ጎን ለጎን ማስኬዱ ምንም የሚያቅት ነገር አይደለም። ስለዚህ በጋራ መስራት ያስፈልጋል። እኔ የእውነት 2019 የአዲስ አበባ ከተማ 85% የሚሞተው እግረኛ ነው ብለን እያወራን ይሄ በእግረኞች ላይ የሚደርሰውን በተግባር እያየን ነው። ይሄንን ማስተካከል የምንችል ከሆነ ከተማ የእውነትን በጣም አድጋለች ማለት
0: እግረኛው ላይ ይሰራ፣
1: እግረኛው ላይ ይሰራ፣
0: እግረኛው የሚቀጣ። ኮማንደር ደረጃ ያደረሰኝ አንድ የአደጋ መረጃ አለ። መስከረም 2 የደረሰ አደጋ ነው። ቅዳሜ ዕለት ነው። አዎ ቅዳሜ ዕለት እዚህ ምዕራብ ሸዋ ዞን ኤጀርሶለፎ ቀበሌ ኤጀርሶለፎ
1: ኤጀርሳለፎ
0: ኤጀርሳለፎ ወደ ሁለታ
1: ሁለታ አካባቢ ነው።
0: የኤጀርሳለፎ ወረዳ ጽህፈት ቤት ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አማኖ ሀይርፖ ናቸው መረጃውን የሰጡን አለኝ ኮማንደር ደረጀ። መስከረም 2 አንድ የሰሌዳ ቁጥር ኮድ 407829 ኦሮ የሆነ አምቡላንስ ነው። ይህ አምቡላንስ የአቡና ግንደበረት የስራ ኃላፊ የሆኑ ሰው የስራ ኃላፊነታቸው የብልጽግና ፓርቲ አደረጃጀት ኃላፊ ናቸው። የብልጽግና ፓርቲ አደረጃጀት ኃላፊ ለስራ መስከረም 2 ቅዳሜ ዕለት አምቡላንስ ይዘው ወጡ ነው የተባለው። አሽከርካሪውና እሳቸው ብቻ ናቸው። ነገር ግን መንገድ ላይ አንድ ኮድ 3 27390 ኢቲ የሆነ ከባድ መኪና ማዳበሪያ ጭኗል። ፊት ለፊት ተጋጩ፣ ተገለበጡ። ሁለቱም ተሽከርካሪዎች ተገለበጡ። ከነዚህ ተሽከርካሪዎች መገልበጥ የተገኘው ውጤት የእኒህ የስራ ኃላፊ ሞት ነው። እሳቸው ብቻ ናቸው ህይወታቸው ያለ።
1: አሽከርካሪዎቹ ደግሞ ጠፏል።
0: ሁለቱም አሽከርካሪዎች ወርዶ አመለጡ።
1: መኪናው ተገልብጦ እዛ ጥሎ መኪናውን ጥሎ ሄዱ። ስለ ሞተው ሰው እንኳን ለማንሳት ጥረት አለ።
0: ደንግጠዋላ። እኒህ ሰው እኮ ኃላፊ የብልጽግና ፓርቲ አደረጃጀት ኃላፊ ናቸው
1: አይደል? አለቃ
0: ተነስተው እንዳይገሏቸው ነው።
1: አይ በነገራችን ላይ አለቃ አንተ፣ እኔ አለቃ የሆነ አንተ
0: ጓደኛ በለው በቃ። ስራ ልዩነት ነው።
1: ከዛች ሰከንድ በፊት እኮ
2: አብራችሁ እያወራችሁ ስንት ነገር እያላችሁ
0: ስለ ቤተሰብ እያወራህ ሊሆን ይችላል፣ ስለ ስራ እያወራህ ሊሆን ይችላል፣ መንገድ ላይ ስለምታየው ነገር እየተጫወትክ ነው።
2: ምን አይነት ልብ ኖሮት ነው? ያኛው ስሽ ግድ የለም አቆ
0: ወይ ምናልባት ኮስታራ ምናምን
1: ክፉመስሏቸው
0: የሞተ ሰው አይወቀስም። ኦፍኮርስ እኮ ግን እንዲያው ምን እንትኑ ነው እኮ እንዴት ያስቻለው ነው? እንዴት እንዲያስችለው?
1: ኧረ ልክ አይደለም፣ ሰብአዊነትም አይደለም። ይሄም
0: ለራሱን ያስቀድመው አሁን መታሰሩ ምናምን ነው የታየው።
2: መቼ ቀርለት
0: ነው? ምናልባት አካባቢው ላይ ያለው ሰው ምናልባት እዛ አካባቢ ሌሎች የስራ ኃላፊዎች ምናምን መጥተው ይወስዱኛል፣ ይደበድቡኛል። ምንድን ነው ያሰበው አሽከርካሪ?
1: አላቅም። ምናልባት እሱም ተጎድቶ ሆስፒታል የሆነ ከሆነ እንግዲህ እሱም አንድ ሌላ ነገር ነው። ግን
0: ተጎድቶ ሆስፒታል እኮ የሚሆነው እኮ እዛው ወድቆ ሰው አንስቶ ሲወስደው ነው። ታዲያ አመልጦ ሄዶ እንደ ሆስፒታል የሚገባው?
1: ነገሮቹን ቀለል አድርገው
0: ግን ያሳዝናል፣ ያሳዝናል። መሆን የነበረበት ቶሎ ብሎ ለዛውም የአምቡላንስ አሽከርካሪ ከሆነ ቢያንስ የተወሰኑ እኮ የፈረስት እንትኖችን ያውቃል ማለት ነው አይደል? ግንዛቤው አለው ቢያንስ። አንድ ሰው ቶሎ ሕክምና ማግኘት እንዳለበት ግንዛቤው አለው አይደል?
1: እውነት ነው።
0: ስለዚህ ቶሎ ሌላ መኪና አስተባብሮ ለማትረፍ ነበር
1: ጥረት። አምቡላንስ ሾፌር ከሆነ ለዚያው፣
0: የአምቡላንስ ሾፌር ለዛ እኮ ነው ማድረግ ነበረበት። ግን እሱም አምልጧል፣ ያኛውም ተሽከርካሪ አምልጧል የሚል ነገር ነው። በእርግጥ
1: ነፍሶን ይማር እንግዲህ ምን ማድረግ
0: የመንግስት መኪና አሽከርካሪ የመንግስት ተቀጣ
1: ማንነቱ ይታወቃል።
0: ማምለጡ የትም የሚያደርስ ነገር አይደለም።
1: ምስክር የሚባል የፕሮግራማችን ተከታታይ ቴሌግራማችን በነገራችን ላይ በእንኳን አደረሳችሁ ተጥለቅልቋል ነው። በጣም እንኳን አደረሳችሁ። አዲስ ዓመት ሁሌም ሳቅ ፈገግታችሁ ሳይጠፋ ሀሳባችሁ የሚሞላበት በአዲስ ተስፋ ስኬት የምናጌጥበት አዲስ ዓመት ይሆንላችሁ። መልካም አዲስ ዓመት ብሎ ይላክልን ምስክራችን።
0: በርካታ የአዲስ ዓመት መልካም ምኞቶች ናቸው ያሉት። ሁላችሁንም እየደወላችሁም ቴክስት እያደረጋችሁም በቴሌግራምም በዩቲዩብ ቻናላችንም እንኳን አደረሳችሁ ላላችሁን እንኳን አብሮ አደረሰን ምንለው። የኦሮሚያ ህብረት ስራ ባንክ በኮፕሪሚት ይህም ፕሮግራም ስፖንሰር አድርጎ እያስደመጣችሁ ነው። የኦሮሚያ ህብረት ስራ ባንክ አዲሱ ዓመት መልካም እንዲሆን በመመኘት ብቻ ሳይሆን ገደውን የሚያሳምር ልዩ የበዓል ስጦታም ጀባ ብሏል። የውጭ ገንዘብ ማስተላለፊያ አዲስ መተግበሪያ ኮፕሪሚት የተሰኘ የምንዛሬ ዋጋ ብቻ አይደለም፣ የላቀ የምንዛሬ ዋጋ ቤስት ሬት ይገባዎታል ብሏል። ለበዓል ከውጭ ሀገር ገንዘብ የሚላክላችሁ ከሆነ ቀንቷችኋል፣ ይህ ድል እንዳያመልጣችሁ ይላል። በውጭ ሀገር ለሚገኝ ወዳጅ ዘመድ በኮፕሪሚት ላክልኝ፣ በኮፕሪሚት ላኪልኝ ብላችሁ መልእክት ንገሩ። ይህ በመሆኑ መተግበሪያው የምንዛሬ ዋጋ ዕለታዊ ተመን የሚያሳይ በመሆኑ ተጠቃሚዎች ከዕለታዊ የገበያ ዋጋ ጋር ማነጻጸር እንዲችሉ የሚረዳ ነው። ለዚህም ነው ለየት ያደርገዋል ተገልገሉበት የምንለው ይላል። በቪዛ ካርድ፣ ማስተር ካርድ፣ አፕል ፔይ ወይንም ጉግል ፔይ በቀጥታ በኮፕሪሚት የተላከለው ገንዘብ ከሁሉ በላቅ የምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውም ባንክ ሂሳቦ መግባት ይችላል። ኮፕሪሚት ከውጭ ሀገር በቀላል ምቾት ባለውና ደህንነቱ በተጠበቀው ሁኔታ ገንዘብ ወደ ሀገር ቤት ማስተላለፍ የሚያስችል አፕ ነው። ከአፕ ስቶር ወይንም ከፕሌይ ስቶር መተግበሪያውን አውርዳችሁ ጫኑት። የላቀ ምንዛሬ ተመን ተጠቃሚ ሆኑ ይገባቸዋል ይላል። የኦሮሚያ ህብረት ስራ ባንክ ነው። ኮፕሪሚትን ተገልገሉበት። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ህክምና መሳሪያዎችን ስፔሻሊስት ሐኪሞችን ይዞ 24/7ቱንም ቀን እናንተን እያገለገለ ነው። ወደ ውጭ ሀገር ለምትሄዱ ሙሉ የጤና ምርመራ፣ ለመንጃ ፈቃድ፣ የአይን ምርመራ የመሳሰሉ አገልግሎቶች አሉት። ከበዓል ጋር ተያይዞም የትኛውም የጤና ችግር ካለ አለው። 24/7ቱንም ቀን ቤቴ ክፍት ነው። ወንጌላዊ ህንፃ ጀርባ ናይል ኢንሹራንስ አጠገብ እገኛለሁ። ጎራ በሉ እያለ ይህን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ማለዳ ፎም ይህን ፕሮግራም በክብር ስፖንሰር አድርጎ እያስደመጣችሁ ይገኛል። በምቾት ተኝታችሁ ጥሩ እንቅልፍ አግኝታችሁ በተነቃቃ ስሜት በብርቱ ጉልበት ማሽከርከር ትጀምሩ ዘንድ ማለዳፎም የሁልጊዜ ምኞቱ የሁልጊዜ ፍላጎቱ ነው። ጤናማ እንቅልፍ ተጨማሪ ልምድ ብቻ አይደለም፣ የሁሉም ነገር መሰረት ነው ይለናል። የዕለት ተዕለት ልማዱና ፍራሾ ሁለት የተለያዩ ስራዎችን ይሰራሉ። አናኗሮ ለመተኛት ያዘጋጀውታል፣ ፍራሾ ግን ከዚያ በኋላ የሚሆነውን ይወስናል። ለዚህም ነው እንቅልፍ ስለ ልምድ ብቻ አይደለም፣ በምን ላይ እንደሚተኙ በእርግጠኝነት ስለማወቅም ጭምር እንጂ የምንለው ይላል ማለዳፎም። እንደዋዛ የመረጡት ነገር በቀጣይ ቀኖና ህይወቱ ላይ ያለውን ከፍተኛ ተጽዕኖ ያስተውሉ ዘንድ የምንመክረው ለዚህ ነው ይላል ማለዳፎም። ጤናማና ሰላማዊ እንቅልፍ ቅንጦት አይደለም፣ የጤናማና ዘመናዊ አኗኗር መገለጫ እንጂ። ማለዳፎም
2: በነገራችን ላይ ሽልማት ለበዓል ሽልማት አዘጋጅቶ ነበር።
0: ተሰጣቸው አምስቱ ሰዎች ቃል የገባንላቸው አምስት ሰዎች ሽልማቱን አግኝተዋሉ።
2: በላ መጀመሪያ የአድሚናችን በስህተት እዚህ ቴሌግራማችን ላይ የነበረውን የላኩትን ሰርዘዋል። ነገር ግን
0: ጠፍተዋል፣ በሙሉ
2: ጠፍተዋል። አዎ፣ ነገር ግን እኛ አስቀድመን ፊልተር አድርገን ነበር። ከማለዳፎም ኃላፊዎች መርጠን ነበር ቀድሞ የላኩ አምስቶቹን በኤአይ ሳይሆን
0: በነገራችን ላይ ያውቁታል ሁሉም የሚያዩ ነገር ስለ
2: በኤአይ ሳይሆን በትክክለኛው እንዲያውቁት ብዬ ነው። አድማጮቻችን አንዳንዶቹ
0: እኛ እኮ አስቀድመን ተናግረናል
2: እና ፊልተር ተደርገዋል። የተወሰኑት ወስደዋል። የተወሰኑትን ቴክስት አድርገን ስልካቸው አልነበረ የሚወጣው እንትናቸው ነው የቴሌግራም ቻናል ስማቸው ነው ብቻ ነበር የሚወጣው። ስልክ ያላቸውን በስልካቸው ደውለንላቸዋል። ስልክ የሌላቸውን ግን ቴክስት አድርገናላቸዋል። ቴክስት አሁንም ቴክስት በተደረገው የቴሌግራም ቻናል ወይ ቴሌግራም ቁጥር ስልካችሁን ላኩ ወይም አሳውቁት ተደርጎላቸዋል። ቴክስት ተደርጎላቸዋል። ስለዚህ ምናልባት ያልተቀበላችሁ ያልወሰዳችሁ
0: ምናልባት ቴሌግራም የላችሁ ይሁን
2: በቴሌግራም ነው የተላኩ
0: የላኩ ደግሞ በቴሌግራም
2: ነው እኮ የላኩ። ስለዚህ እዛው ቴሌግራማችሁ ላይ ነው ቴክስት ያደረግ ነው ስለዚህ መሳይ የኮሚኒኬሽን ኃላፊው የማለዳፎም ስለዚህ እሱ ቴክስት አድርጎላቸዋል። በዛ ቴክስት መሰረት መልሳችሁ ስልካችሁን ላኩ ወይም በዛ ቴክስት መልሳችሁ ስልካችሁን ወይም ደውሉ፣ ከዛ ሽልማታችሁን ታገኛላችሁ። ማለዳፎም ቃሉን የሚጠብቅ ነው። በጣም ደስ የሚለን ድርጅት ነው። አብረን በመስራታችን በጣም የእውነት ከልብ ደስ ይለናል።
0: እሺ፣ ማለዳፎም የዚህ ፕሮግራም የክብር ስፖንሰራችን የሁልጊዜም አጋራችን ነው። ፒክ ድራይቨርስ፣ ከዚህ በኋላ አሽከርካሪዎች መንጃ ፈቃዳችሁ እንደ መታወቂያ ብቻ መገልገል፣ በዋሌት ይዞ መዞር፣ ስራ አጣው ብሎ ማማረር ቀረ። መንጃ ፈቃዳችሁን ይዛችሁ ወደ ኒኑ በቂ ስልጠና ወስዳችሁ አስተማማኝ የሆነ ስራ ላይ ትሰማራላችሁ እያለን ነው። ቀጣሪዎችም አሽከርካሪ የምትፈልጉ የሀገር ውስጥም ኢንተርናሽናል ድርጅቶችም ምን ያህል አሽከርካሪዎችን በምን ያህል ደረጃ እንደምትፈልጉ አሳውቁን። የምትፈልጉትን የአሽከርካሪ አይነት በምትፈልጉት ጊዜ በምትፈልጉት መጠን እናቀርባለን። ለዚያውም ብቁ የሆኑ በቂ ስልጠና ወስደው የተግባር ፈተና ያለፉ ብቻ ሳይሆን አስተማማኝ የሆነ ተያያዥም ያላቸው ሙሉ ዋስትና ያላቸውን አሽከርካሪዎች በምትፈልጉት ጊዜ እናቀርባለን። በመሀል አሽከርካሪ ስራ ቢለቅ፣ በተለያየ ምክንያት ስራ ቢያቋርጥ፣ በዛኑ ሰዓት በዛኑ ዕለት ሌላ ምትክ አሽከርካሪ እንተካለን እያለን ነው።
2: የተመዘገቡት ስልጠናውን እየወሰዱ ነው። በጣም ደስ የሚል ነው ስልጠናውን ለመናገር በጣም ነው ደስ ያላቸው ስልጠናውን የገቡ ሾፌሮች። በነገራችን ላይ እውቀት እንደዚህ ነው መጨመር የሚል ነገር ነው ያየ ነው። በቃ ታዋቂ ኢንተርናሽናል ሾፌር የትኛውም ዓለም ላይ ሄደው ቢነዱ ኮንፊደንሻል ሆነው የሚነዱ ናቸው። በኮንፊደንስ የሚነዱ ናቸው። እኔ ሾፌሮቹም የታደሉ ናቸው በይህን እድል ማግኘታቸው። ለሌላ ጊዜም ለዚህ ድርጅት ብቻ እኛ ለምናስቀጥረው ብቻ ሳይሆን ራሳቸውን አሻሽሎ ሌላም ነገር ቢፈልጉ የተሻለ እውቀት ነው አግኝተዋል ማለት ነው። ስለዚህ ስልጠናውን እየወሰዱ ነው። ያልተመዘገባችሁ አሁንም የሚቆም ነገር የለም። ሁሌም ምዝገባ አለ፣ ሁሌም ስልጠና አለ፣ ሁሌም እዘና አለ። ስለዚህ ሾፌሮች አሁንም ወደ ቢሮ ሄዳችሁ ተመዝገቡ። በ8250 ቀጥታ ስልክም ደውለው መመዝገብ ይቻላል። ድርጅቶች አሁን የተዘጋጁ ሾፌሮች አሉ፣ በብቁ የተዘጋጁ ሾፌሮች አሉ። ስለዚህ ድርጅቶችም አሁንም ከኛ ጋር ኑ። 93 ማዞሪያ ቡልቡላ 93 ማዞሪያ ነው። የዳሽን እና የአባይ ባንክ ያለበት ህንፃ 7ኛ ፎቅ ላይ ሰራተኞች ይጠብቋቸዋል።
0: 8250 ሌላም ስልክ አለ ለሞባይል?
2: አዎ እሱን እኮ እየፈለኩ ነው።
0: ጠፋብኝ
2: ስልክ። እስቲ አንተ ፈልግ እሱ ጋር ምን ላድርግ።
0: ግድ የለም 8250 ለጊዜው ከጠቀስከው ይበቃል። ሊትል ታክሲ ሊትል ታክሲ ሊትል አፕን በመጠቀም ስትሪት ፒክአፕ ጉዞን ሲያስጀምሩ ምንም አይነት ኮሚሽን አይከፍሉም ይላል። ስትሪት ፒክአፕ ማለት አሽከርካሪው መንገድ ላይ በቀጥታ ተሳፋሪ አግኝቶ በራሱ ስልክ መተግበሪያ ጉዞውን የሚያስጀምርበት አሰራር ነው። ዴድ ማይል ቦነስ አለ። በሊትል ኮርፖሬት ሲሰሩ ጥሪውን ከተቀበሉበት ደቂቃ ጀምሮ ደንበኛው ጋር እስኪደርሱ ድረስ ለሚያሽከረክሩት እያንዳንዱ ኪሎ ሜትር የቦነስ ክፍያ የሚያገኙበት ነው። በነገራችን ላይ ከ400 በላይ ድርጅቶች የኮርፖሬት ትራንስፖርት አገልግሎት ይሰጣል ሊትል ታክሲ። ስለዚህ ቋሚና የማይቋረጥ ገቢ ከፈለጋችሁ ከሊትል ታክሲ ጋር ስሩ እያለን ነው። ለሜትር ታክሲ አሽከርካሪዎች የተዘጋጁ ልዩ ጥቅማጥቅሞች አሉ። ዕለታዊ፣ ሳምንታዊ ቦነሶች ከአነስተኛ ኮሚሽን ጋር ያገኛሉ። ሊትል ታክሲ ጋር አብራችሁ ስሩ እያሌን ፕሮግራም ስፖንሰር አድርገው እያስደምጣችሁ ነው። ዞሮ መግቢያ አያት ሪል ስቴት በአዲሱ ካሳንቺስ አያት ሳይት በቤሊየር በተለያዩ ሳይቶች አፓርትመንቶችን፣ ሱቆችን ገንብቶ ኑ ጥሪት ያዙ፣ ገንዘባችሁን ትክክለኛ ቦታው ላይ አውሉት እያለን ነው። በአዲሱ ዓመት ደግሞ ልዩ የበዓል ቅናሽ አለው። በአዲሱ ዓመት ቅድሚያ ልትሰጡት የሚገባችሁ ለመኖሪያችሁ ለመቀመጫችሁ ነው እና ከአያት ጋር ተወዳጁ። ቤቶችን አፓርትመንቶችን በእጃችሁ አስገቡ፣ ገንዘባችሁ ትክክለኛ ቦታ ላይ ይረፍ እያለ ይህም ፕሮግራም ስፖንሰር አድርጎ እያስደምጣችሁ ይገኛል። አዲስ ባንክ ኮከብ 870 መሰላል ላይ ደውሉ፣ አፕሊኬሽኑን አውርዱና አሁኑ መገልገል ጀምሮ በርካታ ጉዳዮችን በቅጽበት መፈጸም ትችላላችሁ። ገንዘብ ለወዳጅ ዘመድ፣ ወደ ኤምፔሳ፣ ወደ ቴሌብር፣ ወደ ተለያዩ ባንኮች መላክ ያስችላል። የትምህርት ቤት ክፍያንም እጅግ ቀላል አድርጓል። ይህ ለወላጆችም ለትምህርት ቤቶችም ትልቅ እፎይታ ነውና የአዲስ ባንክን ሞባይል ባንኪንግ በመጠቀም ህይወታችሁን ቀለል አድርጉት ይለናል። ሳፋሪኮም ኢትዮጵያ ጥቅሎች አሉ። ከሳፋሪ ወደ ቴሌ የሚያስደውሉ ዕለታዊ፣ ሳምንታዊ ጥቅሎች አሉ። እነዚህን ጥቅሎች ግዙና ከሳፋሪ ወደ ቴሌ እንደ ልባችሁ መደዋወል ትችላላችሁ እያለኝ ፕሮግራም ስፖንሰር አድርጓል። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል የጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል የጾምም የፍስክም መሆን የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐር ማርኬት ማለት ነው። ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ ደግሞ ማረጋገጫ ያለው በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በወጡ ሶሲዎች እንዳይሸወዱ ሶሲ ሶያን ብቻ ምግባቸው አድርጉ ይላል። ስፖንሰሮቻችን ናቸው። እናመሰግናለን።
2: አባቴ ይላል። አባቴ ገጠር ላይ ማምለጥ የተለመደ ነው። ቆመህ ከተገኘ የህግ አካል መጥቶ ካላስቆማቸው በቀር ቀጥቅጠው ይገድሉሃል። የተጎዳውን ለማትረፍ አይደለም፣ ለመተንፈሻም ጊዜ አይሰጥህም እና ገይቶ ከዛ አካባቢው ከተሰወሩ በኋላ በአካባቢው ወዳለው ወይም ደግሞ ከዛ ራቅ ያለ ቦታ ላይ ሄደው እጃቸውን ነው የሚሰጡት እና ለህዝባችን ግንዛቤ ቢሰጥ
0: እውነት ነው። በነገራችን ላይ ብዙ ቦታ
2: በዩቱብ ቻናላችን የመጣ አስተያየት ነው።
0: ብዙ ቦታ እውነቱን ነው ወደ ክፍለ ሀገር አንተ ጋር የሚረባረቡ አሽከርካሪው ጋር የሚረባረቡት በለው ነው
2: የወደቀውን ሰውዬ አንስተው ወደ ሆስፒታል
0: አንስቶ ወደ ሕክምና መውሰድ ደሙን ለማቆም ጥረት ማድረግ ምናምን አይደለም። ቀና ማድረግም አይደለም።
2: ባህላችን እኮ ይሄ አልነበረም። ባህላችን እኮ የተጎዳን ሰው ቶሎ ነጠላውንም ጃኬቱንም ምኑ አውልቆ
0: አልብሰምን ብለ ቀን አርገ አስደግብ እንዲያው ምን ይሄ ዘመናዊ የሆነው የቅድመ ሕክምና አገልግሎትም ባይሆን እንዲያው በባህላዊው እኮ ደግፈ አንገቱን ቀን አርገው ምናምን አልብሰው ምናምን ደሙ እንዲቆም እዚጋ ሰራው ምናምን ምናምን ነገር አለ። አሁን እንደዛ የለም። ይመጣል አሽከርካሪውን የሚጨፈጭፈው።
2: አዎ እንግዲህ የአካባቢ ፖሊስ እዚህ ላይ ነው መስራት። በተለይ የኮሚኒቲ ፖሊሲንግ የሚባለው የማህበረሰብ ፖሊስ አገልግሎት ህብረተሰቡን፣ በነገራችን ላይ ህብረተሰባችን አንዴ ከነገርከው ለመለወጥ በጣም ዝግጁ ነው። የእውነት ለመለወጥ ዝግጁ ነው። የህግ አካላቱ የማስተማሩን ስራ ነው። ለዚህ ደግሞ እንደው ማሳያ ሊሆን የሚችለው እስቲ ግራ መንገድ ይዘህ ሂድህ ሰው መኪና ከጀርባክ መጥቶ ይገጫሃል ብለህ ስትለው እኮ አውቆ የገጠሩ ሰው ከከተሜው በተሻለ መልኩ ግራ መንገዱን ይዞ የሚጓዘው
0: ነበር ነው። አሁን የለም
2: አለ አለ። እውነት ለመናገር ገበያ ስፍራ
0: እንደዛ በምሳሌነት ይጠራ የነበረ ህዝብ ነው።
2: እኔ ድንገር አለ የከተማው ሰው አይደለም። አሁንም የከተማው ሰው
0: በፊት እኮ ከተማ
2: የከተማውን ሰው አይደለም
0: ግራውን ይዞ ነበር የሚሄድ።
2: የገጠሩን ነው የምነግርህ ያለሁት። የገጠሩ አሁን ከትምህርት ቤትም ሲወጡ ተማሪዎች የገበያ ቀን ገበያ ቀን ስታይ በተቃራኒው አቅጣጫ ሲጓዝ ነው የምታየው። የተነገረውን ይሰማል ሰው። ግን መንገር የሚነግር ሰው ያስፈልጋል፣ ማስተማር ይፈልጋል፣ ቀርቦ ማሳወቅ ይፈልጋልና ስለዚህ በተለይ የክልል ፖሊሶች በዚህ ላይ ትልቅ ስራ ብንሰራ፣ የተለያዩ ስራዎችን እየሰራ ነው። ነገር ግን ይሄ የግንዛቤ ማስጨበጭ በዚህ አደጋ ደርሶ የሚያመልጡትን ሰዎች ለመቀነስ ይህን ነገር ብናደርግ ጥሩ ነው። አንድ ነገር ተመኘሁ ይላል ጌታዬን ተማጸንኩ፣ ቀና ልብ፣ ቀና መንፈስ፣ ቀና አስተሳሰብ፣ ቀና አዋዋል፣ ቀና ጓደኛ፣ ቀና መንገድ፣ ቀና ስራ፣ ቀና ቤተሰብ፣ ቀና ሀገር ተመኘሁኝ። አምላኬ አመቱን ብሩህ ዘመን አድርግልን። አቤት ደስ የሚለኝ ስለሆነ እኮ ነው እንደዚህ አይነት ነገር።
0: ጥሩ ምኞት ነው፣
2: ጥሩ ምኞት ነው። ታሪኩ በጣም ከልብ እናመሰግናለን። ይሄ በቴሌግራም ቻናላችን የተላከ ነው።
0: ሰላም አውቶ ሴፍቲዎች፣ እንኳን በደህና መጣችሁ። አሽነን ኢንስፔክተር፣ አሽከርካሪዎች አንዳንድ

0: በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ሕንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያ።
1: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ
0: ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እኮ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካዛንቺስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከ9 በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ
2: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወትዎን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር
0: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5 በመቶ ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91 በመቶ ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም

0: ለእርሱ አቅርቧል። በቄራ ጀሞ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሱን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር። ዛሬ ለድርጅቶች በጣም ጠቃሚ የሆነ የመልእክት አገልግሎት መፍትሄን ጠቁማችሁ ኤስኤምኤስ ኢትዮጵያ። ባንኮች፣ ፊንቴክ፣ ሆስፒታሎችና ትላልቅ ድርጅቶች ለደንበኞቻቸው የማረጋገጫ ኮድ፣ ማስታወቂያና የጅምላ መልእክት በድርጅታቸው ስም በፍጥነት የሚልኩበት የኤስኤምኤስ መልእክት ፕላትፎርም ነው። ወርሃዊ የፕላትፎርም ክፍያ የለውም። በኢንሳ ፍቃድ የተሰጠውና ከ1500 በላይ ተቋማት ያመኑት የኤስኤምኤስ አጋር ነው። እና ለአዲሱ ዓመት ልዩ ስጦታም ዛሬውኑ ኤስኤምኤስ ኢትዮጵያን ሲቀላቀሉ 2019 ነፃ ኤስኤምኤስ ያገኛሉ። ኤስኤምኤስ ኢትዮጵያ .com ይጎብኙ። ኤስኤምኤስ ኢትዮጵያ።
1: የዕድሜ አሻራ በዘመን ሰሌዳ ላይ ይነደፋል። ዘመን በተፈጥሮ ዑደት በዘመን ይታደሳል። የጨለመው በአዲስ የተስፋ ብርሃን ይፈካል። ተሰናብቶ የሚሄደው አዲስ በሚመጣው ይተካል። በወቅት የደበዘዘው በወቅት ዳግም ያበራል። በወቅት የደፈረሰው ዳግም በወቅት ይጠራል። በጊዜ የጠወለገው በጊዜ ይለመልማል። አብቦ አሽቶ ያፈራው ፍሬው ለዘር ተበትኖ ቡቃያው ዳግም ያብባል። አዎ አሮጌው ዘመን ክረምት አልፎ በመስከረም አዲስ ዘመን ይጠባል። እንኳን ለአዲሱ ዘመን አደረሳችሁ። አቢሲኒያ፣ የሁሉም ምርጫ።
2: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ሕልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የሕልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውም ዋናው። በአፍሪካውያን ለአፍሪካ የተሠራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።

0: በአዲስ ዓመት የመጀመሪያ ሰኞ በአዲስ ሳምንት በአዲስ ፕሮግራም ተገናኝተናል። ክብራትና ክብራን አድማጮቻችን እንደምን አረፈዳችሁ? ሰኞ መስከረም 4 ቀን 2019 ትላንትናውን የኦልድ ትራፎርድ የማንቸስተር ደርቢን እንገመግምበት ዘንድ ዛሬ ፕሮግራም ይዘንበታል። አወዛጋቢ ጉዳዮችና ደካማው ማንቸስተር ዩናይትድ። ትላንት ማንቸስተር ሲቲ ሌላ አሰልጣኝ ቀይሮ ሽግግር ውስጥ ገብቷል ያልነው ቡድን ለዩናይትዶች ያኔ ፈርጉሰን ከለቀቁ በኋላ እንዴት ቡድን መልሶ መገንባት እንዳለበት ያሳዩበት ሲዝን እየሆነ ይመስላል። አሁን ከአርሰናል ጋር በእኩል ሁሉንም ጨዋታ በማሸነፍ በ12 ነጥብ በሰንጠረዡ አናት ላይ ይገኛሉ። ምንም አይነት መከፈት እያሳዩ አይደለም። ከውጤት አንጻር ትልልቅ ተጫዋቾቻቸውን አጥተዋል። ባሎንዶር አሸናፊውን ሮድሪን፣ ታላቁ በየአመቱ ሁልጊዜም ያው የሆነውን በርናርዶ ሲልቫን እና በተለይ ደግሞ ትልቁን ጄኔራሉን ፔፕ ጋርዲዮላን ያጣ ቡድን ነው። አሰልጣኝ አምጥቷል፣ ተጫዋቾች አዘዋውሯል። አንድ ቦታ ላይ አንድ ዲፓርትመንት ላይ ችምችም ያለ ኢንቨስትመንት ሳይሆን እንደው አስፈላጊ በሚለው ቦታ ሁሉ ራሱን አጠናክሮ ማንቸስተር ሲቲ በጥርጣሬ ሲዝኑን ቢጀምርም ግን ደግሞ አጀማመሩ በጣም ያማረለት ሆኖ አሁን ደግሞ በኦልድ ትራፎርድ የከተማይቱን ደርቢ በአሸናፊነት ተወጥቷል። ከዚያ በኋላ ነው ስለ ውዝግቡ ማውራት ያለብን። ውጤቱ አይቀለበስም፣ 1-0 ሲቲ አሸንፏል። ግን ጎሏ መቆጠር መጽደቅ የሌለባት ጎል ናት ሲል ፒጂኤምኦኤል ወይም የእንግሊዝ ፕሪምየር ሊግ የዳኞች ቦርድ ማረጋገጫ ሰጥቶ ዩናይትድን ይቅርታ ጠይቋል። ግን ይሄ ባይሆንስ ውዝግብ በበዛበት ደርቢ አከራካሪ ጉዳዮች ልዩ ትኩረት ሊያገኙ ይችላሉ። ነገር ግን ማንቸስተር ዩናይትድ ጎሏ ብትሻርስ ኖሮ ማሸነፍ ይችል ነበር ወይ? በካሪክ ስር ዩናይትድ ማንሰራራት ይችላል ወይ? የማንቸስተር ሲቲ ጠንካራ ተፎካካሪነትስ ምን ትሉበታላችሁ ብዬ በፌስቡክ እና በቴሌግራም ቦት በኩል አስተያየቶቻችሁን እንድትልኩልኝ ጠይቄ ነበረ። በርከት ያሉ አስተያየቶች ደርሰውኛል። በጣም ነው የማመሰግነው። አንድ ሁለቱን እስቲ ላስደምጣችሁና ከዘወትር አድማጮቻችን አንዱ እና አዲስ አድማጭ ማለት አድማጭ ነው ግን በድምፅ ሲሳተፍ እስከዛሬ ሰምቼ ስለማላቅ እስቲ አንድ ሁለት አስተያየቶችን ላስቀድም እና ይህንን ጥያቄ በሰፊው ለመመለስ ልሞክር።
1: ሰላም ሰላም፣ መንሱሬ እንዴት አለ? በረከት እባላለሁ ከብስራተ ገብርኤል። የትናንትናውን የማንቸስተር ዩናይትድ እና የሲቲ ጨዋታ አይቼዋለሁ። በጣም ነው የተቃጠልኩት፣ በጣም ነው የተናደድኩት። ግን ከደጋፊነት ስሜት ወጥቼ አንድ ሁለት ሀሳቦችን ላንሳ። በመጀመሪያ ደረጃ ማንቸስተር ዩናይትድ ተጫዋቾች እንዲሁም ደጋፊዎቹ ከጨዋታው በኋላ ያ ኳስ ኦፍሳይድ ነበር ባይገባ ኖሮ የሚል እሳቤ ከደጋፊዎችም ከተጫዋቾችም ሲነሳ ሰምቻለሁ። እና የትኛውንም ጎል በስህተት ቢገባ ማንቸስተር ዩናይትድ በአንድ ተጫዋች ጎደሎ እየተጫወተ ላለ ቲም ላይ 3-4 ጎሎችን አግብቶ ከነስህተቱም ቢሆን ማሸነፍ ነው እንጂ አንድ ጎል በስህተት ስለገባብን ነው። ባይገባስ ኖሮ አቻ ነው የምንወጣው። አቻ በቂ ነው። እኔ ያ ነገር አያስማማኝም። ከነ ስህተቱም ቢሆን ማሸነፍ ግዴታ ነበር። በቃ ማንቸስተር ዩናይትድ ይህንን ነገር ለመደው መሰለኝ። አይ ቲንክ በቀይ ሲወጣለት ይከብደዋል። ከኤቨርተን ጋርም አይተነዋል፣ ከኒውካስልም ጋር አይተነዋል፣ እንዲሁም ደግሞ ይኸው ከትላንት ነው ከሲቲ ጋር አይተነዋል። እንዳውም ከፈርስታፍ ጨዋታው እንኳን ሳይገባ ፈርስታፍ ላይ ነው በቀይ የወጡለት፣ ግን ሶስቱንም ማሸነፍ አልቻለም እና እኔ በጣም አስገርሞኛል። ከዛ በተረፈ የማይክል ካሪክ የጨዋታ ማኔጅመንት እና የተጫዋች ቅያሪ በጣም ስህተት ነበረው ብዬ አስባለሁ። ዩሪ ቴሌማንስ በጭራሽ መነካት ነበረበት ብዬ አላስብም። ማለት ጭራሽ መነካት የለበትም። ኮቢ ማይኖም ከ70-80 ደቂቃ በኋላ መጫወት የሚችል ተጫዋች አይደለም። በጣም ነው የሚደክመው። ስለዚህ አንድሬ ሳንቶስ ራሱ ከቀየረው ቴሌማንስም በአንድሬ ሳንቶስ ቀይሮ ኳሶቹን ፕሮግረስ ማድረግ ይስፈልጋል እንጂ በጠባብ ስፔስ ኳሶችን ሊቀባበል ሰንጣቂ ኳሶችን ሊያቀብል የሚችል ተጫዋች ክሬቲቭ ተጫዋች ታበዛለህ እንጂ ድሪብለር ተጫዋቾችን ከፊት ሰብስበህ መግቢያ መውጫ አታጣም። በእኔ እምነት ወይ ማቲያስ ኩኛ ወይ ማርከስ ራሽፎርድ መውጣት ነበረባቸው። አሊያ ደግሞ ፓትሪክ ዶርጎ ወጥቶ በሶስት ተከላካይ መጫወት ይችል ነበር። ደን አንድሬ ሳንቶስን መቀላቀል ይችል ነበር እና እኔ ስህተት ነው ብያል አስባለሁ። እና ማይክል ካሪክ እንግዲህ ጨዋታ ማኔጅመንቱን አስተካክሎ ቲሙን ኮንሲስተንሲ እንዲኖረው ማድረግ መቻል አለበት። ፕሪሚየር ሊጉ ላይ በጣም እየተቸገረ ነው ያለው። አሁን ቀጣይም ያሉ ጌሞች በጣም አስቸጋሪ ናቸው እና ትኩረት ይፈልጋል ብዬ አስባለሁ። ነገር ግን ጎሉ ኦፍሳይድ ሆነም አልሆነም በቃ አቻ ቢወጣ ራሱ ዩናይትድ ሽንፈት ነበረ። በቃ 4-5 ጎል አግብቶ ማሸነፍ መቻል ያለበት በዳኛ ሰበብ መሆን የለበትም ጭራሽ። እና ትላንት የማንቸስተር ዩናይትድ ተጫዋቾች እና የአሰልጣኙ ስህተት ነው። ይህንን አምነን መቀበል መቻል አለብን።
2: ሰላም መንሱር፣ እንዴት ነህ? ከእግዚአብሔር ይመስገን። እኔ ኪያ እባላለሁ ከአዳማ። እንኳን ለአዲሱ ዓመት በሰላም አደረሰ። የማንቸስተር ሲቲ ደጋፊ ነኝ እና እስኪ ስለ ትላንት ነው ጨዋታ ላይ የተቆጠረ ጨዋታ ስለ ሃላንድ ጎል የተወሰነ ነገር ልበልህ። ከምን በላይ የተረዳውበት ማለት ነው፣ ምንም ቢሆን ያው ፍትህ ቢቆይም እንኳን መጨረሻ ላይ ግን መገኘቱ እንደማይቀር ነው። ምክንያቱም 22-23 ሲዝን ላይ ሲቲ ትሪብል ያሳካበት ሲዝን ላይ እንዲሁ በኦልድ ትራፎርድ ራሽፎርድ ኦፍሳይድ ሆኖ እና አካንጂን ከቨር አድርጎት ከዛም በኋላ ቡርኖ ፈርናንዴዝ መጥቶ አስቆጥሮ ነበር እና ኳሱ ላይ ምንም ኢንተርፌር አላደረገም በመባል ያ ጎል ጸድቆ ነበረ እና የአሁኑ የኤንዞ ጎል መሻር ያለበት ይመስለኝ ነበር። ኤንዞ ኦፍ ስለሆነ ይመስለኝ ነበር። ግን ምን እንዲሆን ከአራት ዓመት በኋላ ፍትህን አግኝተናል እና ከምንም በላይ ደስ ያለኝ እሱ ነው። ሲቀጥል ደግሞ በቡድኔ በጣም ነው የኮራሁት። በጣም ነው ደስ ያለኝ ያሳዩት ወኔ እውነትም የዋንጫ ተፎካካሪ መሆንን አቅም እንዳላቸው በደንብ አይቻለኝ እና ትላንትናው ቀን ለሲቲ ደጋፊዎች በጣም አሪፍ ነበረ እና መንሱሪ በጣም አደንቃለሁ። አንተንም የሲቲ ደጋፊዎች እንኳን ደስ አላቸው።
0: ለአስተያየቶቻችሁ ለተሳትፏችሁ ሁሉ ከልብ አመሰግናለሁ። እያደመጣችሁ የምትገኙት ብስራት ስፖርት ነው በብስራት ኤፍኤም 101.1 እና በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ ከዚህ በቅሎ ቤት አካባቢ ከሚገኘው የጣቢያው ስቱዲዮ እኔ አዘጋጁ መንሱር አብዱልቀኒ ነኝ። ቴክኒሻናችን ህይወት አሰፋ ደግሞ ዛሬ በቴክኒኩ እየረዳችኝ አብራኛለች። አብራችሁኝ ስላላችሁ አመሰግናለሁ። በዩቲዩብ በኩል ለምታደምጡን በጣም አመሰግናለሁ። ቢኒያም ኩማ የተባለ አድማጫችን ካሪ ጊዜ ያስፈልገዋል ይለናል። በሚፈልገው ፍልስፍና ወይም መንገድ ቡድኑ እንዲጫወት በአእምሮና በአካል ብቃት ብቁ የሆኑ ተጫዋቾች ስብስብና ፍልስፍና ትክክል መሆኑን በሜዳ ውጤት ሲመጣ ብቻ ሳይሆን ሲጠፋም በእርሱ እምነት ያለው ተቋም እንዲኖር ይፈለጋል እና እንደዚህ አይነት ደጋፊዎችም ያስፈልጋሉ ይላል ቢኒያም ኩምሳ በዚህ በኮሜንት ሴክሽኑ ስር። ሌሎችም አስተያየቶች አሉ። ከልብ አመሰግናለሁ። ለቻነሉ አዲስ የሆናችሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ ላይክ፣ ሼር ብታደርጉልን ተደራሽነታችን ይሰፋልናል። እስቲ የትላንትናው ጨዋታ ውዝግቦችን እናስከትልና ደው የጸደቀው ጎልስ ቢሻርስ ኖሮ፣ አድማጫችን ቀደም ሲል ጥሩ ሀሳብ አንስቷል። ቢሻርስ ኖሮ ዩናይትድ ማሸነፍ ይችል ነበር ወይ? እኔ ምሰጋው እንደዚህ አይነቱ አከራካሪ ጉዳይ የዩናይትድን ድክመት ሸፍኖት ብዙን ትኩረት እንዳይደረግበት በዚሁ በደከመው አካሄድ እንዳይቀጥል ሁልጊዜ ሰበብ፣ ሁልጊዜ ዳኝነት፣ ሁልጊዜ እዛ ላይ ብቻ ትኩረት የሚደረግ ከሆነ አንድ ቡድን ራሱ ማየት አይችልምና ትላንትም ድህረ ጨዋታ አየሩን ሁሉ የያዘው ጉዳይ ውዝግቡ ነው እንጂ በደርቢው ላይ ማንቸስተር ዩናይትድ በሜዳው መሸነፉ አልነበረም። የተሸነፈበት ድክመት ሳይሆን የተሸነፈው መጽደቅ በሌለበት ጎል ነው በሚል እስቲ ይሄ ደግሞ የማንቸስተር ሲቲዎችንም ጥንካሬን ወይም የትላንትናው ብርቱ አቀራረብና ብልጣ ብልጥነትንም ጭምር እንዳናይ የሚያደርገን ነው። ስለ ሁሉም እስቲ ጠቅለል አድርጌ ልመልከተው። አወዛጋቢ ጉዳዮችና ደካማ ዩናይትድ። በመጀመሪያ ማንቸስተር ዩናይትድ ከራሱ ጋር መታረቅ አለበት። እርስ በርሱ መግባባት የማይችል ማህበረሰብ ሆኗል የማን ዩናይትድ የኦልድ ትራፎርድ ማህበረሰብ። ይህንን ስላችሁ ምክንያቶቹ ደጋፊዎች አይደሉም፣ ምክንያቶቹ የክለቡ አመራሮች ናቸው። ከክለቡ አመራር ጋር ያለው ልዩነት ያለው አለመጣጣም በማንቸስተር ዩናይትድ ኮሚኒቲ ውስጥ ክፍፍልን ፈጥሯል። ትላንትና ለምሳሌ አዲስ አይነት ተቃውሞ ነበር በክለቡ አመራሮች ላይ። የክለቡ አመራሮች ደግሞ ለዩናይትድ ይጠቅማል ያሉትን ውሳኔ አሳለፉ። ማን ነው ቪክቲሙ? ሰለባው 685 የዓመት ቲኬት ደንበኞች ናቸው። የኦልድ ትራፎርድ ታዳሚዎች የአመት ቲኬት ገዝተው ሁልጊዜም በስቴዲየም ወንበሮቻቸው ላይ የሚገኙቱ ቲኬታቸውን አሳልፈው አይሸጡ ይሆናል። ግን እነዚህኞቹ የክለቡ መግለጫ እንደሚለው አዲስ ካምፔን ጀምር ያለው በዚህም ታዲያ 685 የአመት ቲኬት ደንበኛ የሆኑ ደጋፊዎች ቲኬታቸውን ለሌሎች አትርፈው አሳልፈው ስለሸጡ ቀምቼ ለእውነተኛ ደጋፊዎች ሰጣለሁ ብሏል። 685ቱን ደግሞ ቲኬታቸውን መሰረዝ ብቻ ሳይሆን አግዳቸዋለሁ ሲልም ነበር መግለጫ ያወጣው። ይሄ ታዲያ የማንቸስተር ዩናይትድ ደጋፊ ማህበራትን አላስደሰተም። አያያዛችሁ ሁሉ ልክ አይደለም፣ እንደዚህ አይደለም ትሪት መደረግ ያለበት ደጋፊ ያለ ትላንትና በትልቅ ጨርቅ ባነር መልእክት ጽፈው ስቴዲየም ውስጥ ሲታይ ነበር ጨዋታ ከመጀመሩ በፊት። እና ኦልድ ትራፎርድ አይደል ግጥሚያው፣ ማንቸስተር ደርቢ አይደለም። የክለቡ አመራሮች፣ ትልልቆቹ ሼር ሆልደሮች በስቴዲየም በተመልካችነት ተገኝተዋል። ሰር ጂም ራድክሊፍ ስፖርታዊ ጉዳዮች ላይ ወሳኝ የሆኑት 28% ድርሻ ያላቸው ከበርቴ፣ እንዲሁም ደግሞ ከግሌዘር ቤተሰቦች አንደኛው አብርሃም ግሌዘር በቦርድ ውስጥ ቦታ ካላቸው አንዱ ይሄንን ተመልክቷል። እና ዩናይትድ ከራሱ ጋር መታረቅ አለበት። ከ2005 ወዲህ እንደዚህ አይነቱ ክፍፍል በተለያየ መልክ ያለ ቢሆንም እነዚህ አሜሪካውያን ከመጡ በኋላ ግን የፈርጉሰን ውጤት ያ ዘመን ነገሮችን ሸፋፍኖ ቆይቶ ነበር። ከአሌክስ ፈርጉሰን ስንብት በኋላ ከ2013 ወዲህ የማን ዩናይትድ አጠቃላይ ሁኔታ እያደር ወደማይጠገን

0: ሰኞ ሰኞ ለት እንዴ ነው?
1: ሰኞ በጣም ቆንጆ ነው።
0: አዎ። ከመት ባል ማግስት
1: የመጀመሪያ ሰኞች
0: አዲስ አመት በገባ የመጀመሪያው ሰኞች ነው። ከሰኞ ሲጀምሩ ሳምንቱ ጥሩ ይባላል። ስኬታማ ሰዎች ሰኞን ይጠብቁት። አዲስ ሳምንት፣ አዲስ ተስፋና አዲስ ጉልበት። ሰኞ ወዝወዝ አዲስ በእኛ ጨዋችነት በእናንተ አድማጭነት ሞቅ ደመቅ ብሏል። ስለምትሰሙን ደስ ይለናል። ከእናንተ ጋር ነን ስለምትሉን እንደገና ደስ ይለናል። ምን ማድረግ ይቻላል?
1: ምንም ማድረግ አይቻልም።
0: ትኩስ ሙዚቃ ተቀባብሏል። ይስ ይለኛል የሚለውን ሙዚቃ የታምር ግዛውን ብታደምጡት በጣም ደስ ይለኛል። ታምር ግዛው አዲስ አልበሟን ለቃለች።
1: ፍቅር።
0: አዎ። እንዴት አገኛችሁት?
1: የሚገርምህ በጣም በጉጉት ከሚጠበቁ ድምፃያን መካከል አንዷ ታምር ናት። መቼ ነው አልበም?
0: በጣም
1: ምንጓጓላቸው አይነት ድምፃያን አሉና የታምር ደግሞ የወንዱንም የሴቱንም ስትጫወት በጣም ጎበዝ ናት።
0: ታምር ግዛው ታምር የሆነ አልበም ለቃለች። እንዴት አገኛችሁት? ከወደዳችሁት ሀሳብ አስተያየታችሁን ልትለኩልን ትችላላችሁ። ይለኛል ይሰኛል ታምር ግዛው ካደመጡን ዘንድ ወረድ ወረድ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

0: አቶ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ አመት ያሰባችሁት ይሳካ። ያዙ ምርቃት ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻውትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ጀባ ይሎታል። ያዙ ምርቃት። እንደ ተንበሸበሽን አዲስ ዘመን ያዝልቀን፣ እንደ ተመራረቅን አመት ያድርሰን። መልካም አዲስ አመት አዋሽ ባንክ።
1: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ አይ
2: አረ፣ ሰዓቱ የደህቴ ጋር ደውልልኝ።
3: እሺ እማ። ሄሎ አክስቴ፣ እማማ ፈልጋሽ።
2: ሄሎ ሰብልዬ፣ እንኳን አደረሰሽ። አዎ እኔማ ደህና ነኝ። ሰምተሻል ደግሞ የሳራ ሰርግ እሁድ ነው አሉ። ስንት መጥሪያ ላከችልሽ?
3: እማ እንኳን አደረሳችሁ ልትይ አልነበር እንዴ? ምርመራ አደረግሽው እኮ።
2: እስኪ ባለቤትሽን አገናኝኝ። ዳንዬ፣ እንኳን አደረሰ ወንድሜ።
4: ሄሎ፣ እንኳን አደረሰሽ።
2: እንኳን አብሮ አደረሰን። እሺ በግ ስንት ብር አገኘህ እባክህ?
3: እማ ገበያ ጥናት አደረግሽው እኮ።
2: ዝም በይ ዳንዬ። እኔ ምልህ ቤተሰብ ሁሉ ሰብሰብ ብሏል አይደል?
3: አረ ጓደኞቼን ሰላም ብዬ ልምጣበት።
2: ናቲ አይኔን እያየኝ ነው። ቻው በቃ። እኔ ምልህ ዛሬ እንዴት ብሩ አላለቀም?
3: ሳፋሪኮም እጥፍ አድርጎልን ነዋ።
5: በአዲስ ዓመት ግንኙነቶን ያጠናክሩ። የሳፋሪኮም የአዲስ ዓመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የድምፅና የዳታ ስጦታ ያገኛሉ። ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ። አሁኑኑ ወደ ኮከብ 777 መሰላል ይደውሉ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

0: ወዝወዝ ዘድስ ሁሌ እንዳዲስ ይደመጣል እየተደመጠና ፈቃል አልቆ እስኪመለስ በጉጉት ይጠበቃል። የእናንተ ድርሻ እስከመጨረሻ ድምፁ ሞቅ አርጋችሁ ወዝወዝ ወዝወዝ ያላችሁ ማድመጥ ብቻ ነው። 0984949409 ክፍት ነው። በጣም በርካታ አድማጮች ወዝወዝ እያሉ አሪፍ ቀን እያሳለፉ እንደሆነ ደውለው እየነገሩን ነው። ቴሌግራም ላይ ዲጄ ኪንግስተን በሚለው ቻናላችን እየገቡ መልእክቶቻቸውን የላኩልን በዓልም በምን አይነት ሁኔታ እንዳሳለፉ ነግረውናል። ሁላችሁንም ከልብ እናመሰግናለን። በድጋሚ እንኳን ለዘመን መለወጫ በዓል በሰላም አደረሳችሁ። አዲስ ዓመት የሰላም የፍቅር የደስታ ይሁንልን።
1: አሜን አሜን አሜን።
0: ይሁንልን።
1: አዎ ጀምረናል፣ ደግሞ በሰላም እንደሚያስፈጽመን እምነታችን።
0: 2019ን ከአድማጮቻችን ጋር ደስ በሚል ሁኔታ እናሳልፋለን። ለማንኛውም መልካም በዓል ተመኝተናል። ደብተሩ በውድ ተሸጠ። ማይ
1: የማን
0: የታዋቂ ሰው ንብረት ይሸጣል? ገዢው ብዙ ነው
1: ደግሞ ይጎበኛል።
0: የታዋቂ ሰዎችን መገልገያ በመግዛት የሚደሰቱ በጣም በርካታ ሰዎች እንዳሉ ይታወቃል። አንቺ የዜኒት መዋባይ ጸጉር ጌጥ አለኝ ስትይ ነበር።
1: እንዲያው ክንብል እንዲያው ደፍ
0: የጸጉር ጌጥ አለኝ ስትይ ነበረ።
1: በኑረኝ በእውነት
0: በዘኒት ደረጃ መወዶ የለም እና አፈላልጌ ነው የጸጉር ማስያዣዋን የገዛው ስትይ ነበር። ማረጋገጫ የለም ብለሽ ነው?
1: መንገደኛው ልቤ እያልኩ
0: እና ለማንኛውም ትንሽ ስላስገረመኝ ለጨረታ ቀርቦ በውድ ስለተሸጠ ነገር ነው የምነግርሽ። ያው ከዚህ በፊት ስለ ማይክል ጃክሰን ስናነሳ የዓለማችን እጅግ በጣም ውዱ ጃኬት ይባላል። ማይክል ጃክሰን ካለፈ በኋላ ብዙ ነገሮቹ በውድ ነው የተሸጡት።
1: የታወቀ ነው ምልህ። እስካሁንም እኮ ስትሄድ ወይ ደግሞ ታሪክ ጎብኚዎች ከማይክል ጋር በተገናኘ በቪዲዮዎች ወደ ሀገራታቸው ህዝቦች ያደርሳሉ የተለያዩ ነገሮችንና እኔ ግን ለመኖር የነበረው ጉጉት አይገርምህም? ገናናነቱ እንዳለ ነው። ሙዚቃው ላይ የነበረው ነገር እንዳለ ነው። እና ለመኖር የቻለውን ሁሉ ያደርግ ነበር እኮ አይደል? በጣም በቅንጡ ቤት አየሩ ነፋሻማ እንዲሆን ዘለግ ያለ እድሜ ነው የምኖረው ብሎ ይናገር ነበርና ግን ድንገት እልፈቱ ሲሰማ ደግሞ አስደንጋጭ ነበረ። ካለፈ በኋላ ደግሞ የሱ ነገሮች በጣም በጉጉት ነው የሚታዩት። ይጠቀምባቸው የነበሩት እቃዎች አይደለም ሁሉም ነገር እና ከሱ ያልፍና ደግሞ ወደ ቤተሰቡም ይሄዳል። ወደ ቤተሰብ ይወርዳል ዝና ይገርም እህት እየተባለ ወንድም እየተባለ ይሄዳል።
0: እና ይሄንን ደግሞ በመሰብሰብ የሚደሰቱ በጣም ብዙ ሰዎች አሉ። ረጅም ዓመት ያስቆጠሩ ስዕሎችን፣ የታዋቂ ሰዎች አልባሳትን እንዲሁም መገልገያዎች እጅግ በጣም በተጋነነ ዋጋ ገዝተው ለራሳቸው የሚያስቀሩ በዛም ደግሞ ደስታ የሚያገኙ ሰዎች አሉ። ለምሳሌ ምንድን ነው የሚያስደስታቸው እንዴ የሚሉ ሰዎች አሉ። ምንድን ነው አሁን የሚያስደስተው? አይለብሱት፣ አይጫሙት፣ ለዚህ ጃኬት ይህን ያህል ብር ምንድን ነው? ማይክል እንኳን እንደነሱ አይወደውም ይላሉ።
1: ግነቱ ትንሽ እንትን ያደርጋል አይደል? ያው ፍቅር ከፍቅር የመነጨ ከዛ ታሪክም አለው ተብሎ ስለሚታሰብ የዛ ታሪክ ባለቤት መሆን ይፈልጋሉ እንደዚህ አይነት ሰዎች።
0: ያው ይሄኛው ትንሽ ያስገረመኝ ሰር ፖል ማካርቲኒ

0: ማሪዎች ካሉ አርሊ ምን ያረጋቸዋል? ጠርተው አወያይተው ከወላጅ ጋራ ኮሙኒኬት ተደርገው በሬድ ላይን ውስጥ መሆናቸውን ሬድ ዞን ውስጥ መሆናቸውን ነግረው ከነሱ ኤክስፔክት የሚያረጉትን ነገሮች ነግረው ስራ ይጀምራል። አቴታይም ትምህርትንም በተመለከተ ለምሳሌ አንዳንድ ትምህርት ቤቶች ብዙ ጊዜ ስፔሻል ኒድ የሚባሉት ደከም ያሉ ተማሪዎችን የመርዳት ዝንባሌ ነው። የጤና እክል ያለባቸውን ተማሪዎች የመርዳት ጉዳይ ነው። ስፔሻል ኒድ ግን አሁን ባለው የሳይንስ እውቀትና ደረጃ ቶፕ ስኮር የሚያደርጉ ተማሪዎችም ስፔሻል ኒድ ናቸው። ዴይ ኒድ ስፔሻል አቴንሽን ማለት ነው። ምክንያቱም ለእነሱም ልክ እንደ ተማሪው እንደ መደበኛው ተማሪ መደበኛ ትምህርት ብቻ አይደለም የምትሰጣቸው፣ ትንሽ ቻሌንጅ የሚያደርጋቸው ከተማሪው ትንሽ ወጣ ብለው የሚያስቡ ስለሆኑ ለእነሱ ቻሌንጅ የሚያደርጋቸው ነገርም ያስፈልጋቸዋል። አሁን ባለው ሲስተም እነሱንም ኮንሲደር ታደርጋለ። ከትምህርት ቤቱ ማህበረሰብ ጋር መመካከር፣ ከመምህራን ጋር መመካከር፣ ተማሪዎችን መያዝ እንዳለ ሆኖ ግን ደግሞ ሞተሩን ረን የሚያደርጉትን መምህራን በትምህርት ቤቱ አቅም መቼም አንድ ትምህርት ቤት በወር በመቶ ሺህ ብሮች ወይም በአመት በመቶ ሺህ ብሮች የሚከፈልበት ትምህርት ቤት እና 3000-2000 ምናምን የሚከፍል ትምህርት ቤት እኩል ኮንሲደር ላታደርግ ይችላለ። ኦፈር የሚያደርጉት ግን አትሊስት ትምህርት ቤቱ መክፈል በሚችለው አቅም ደረጃ መምህራን በአቅራቢያቸው ያለውን ትምህርት ቤት አንዳንድ ጊዜ እኮ አንዳንድ ትምህርት ቤት በክፍያ ምክንያት ይፈርሳል። ተማሪ መምህራንን ባለመያዝ ምክንያት ይወድቃል። ሃርድዌሩ ጥሩ ሆኖ እኮ ህንፃው ጥሩ ሆኖ ላቡ ጥሩ ሆኖ ግቢው ጥሩ ሆኖ ምናምኑ ጥሩ ሆኖ ክላሱ በጥሩ ሁኔታ ተሰርቶ ግን ሶፍትዌሩ ላይ ባለመስራት፣ ሶፍትዌሩ መምህሩ ነው፣ ሶፍትዌሩ ተማሪዎቹ ናቸው። እዚህ ላይ ባለመሰራቱ ምክንያት ትምህርት ቤቶች ኮላፕስ ያደርጋሉ።
1: እንግዲህ በተለይ ትምህርት ጥሩ ሆኖ ውጤታም በትምህርት ውጤታማ ለመሆን ብዙ ስራዎች ይፈልጋል። በጣም ብዙ ስራዎች ይፈልጋል። በኢትዮጵያ ትምህርት ጉዳይ ላይ ብዙ ጥያቄዎች እንዳሉ ይታወቃል። እሱ ግልጽ ነው፣ እኛም ራሳችን ደጋግመን የምናነሳው። ግን አሁን ባለው ሁኔታ ውስጥ ሆኖ መምህራኖች አንደኛ ሙያው ተከብሮ እንዲከበር የሁሉም ትምህርት የሁሉም ሰው ጉዳይ ነው። በነገራችን ላይ የተማሪዎች፣ የመምህራን፣ የወላጆች ወይም እዚህ በትምህርት ስርዓት ውስጥ ያሉ ባለሙያዎችና ባለድርሻ አካላት ብቻ አይደሉም፣ የሁሉም ሰው ነው። እኛ ሀገር በጣም የነበረ የሚገርም እሴት ያላት ሀገር እንደነበረች ይታወቃል። በተለይ እንደ ምሳሌ የአብነት ትምህርት ስናነሳ የአብነት ትምህርት ተማሪዎቹ ትምህርት የሚማሩበትን ቦታ የት እንደሚማሩና ማጋ መማር እንደሚፈልጉ ከለዩ በኋላ ምግቡን የሚያበላቸው የአካባቢው ማህበረሰብ ነው። ይሄ የአካባቢው ማህበረሰብ እነዛን ልጆች የስጋ ዝምድና፣ ትውውቅ፣ ቤተሰባዊ ትስስር ምናምን ኖሮት አይደለም የሚያበላው፣ ተማሪ ስለሆኑ ብቻ ያበላል። ለተማሪ ለትምህርት ለእውቀት ምን ያህል ቦታ እንደሰጠ ማህበረሰብ ያስታውቃል። ተሜ እግዚአብሔር ይስጥልህ ተብሎ የሚሸኝ አይደለም። በእንተ ስለ ማርያም ብሎ ከለመን ሲለምን ይሄ ኮድ ኦፍ ኮንዳክት በራሱ አለው። ለምሳሌ ልብሱ ዩኒፎርም ነው። ዛሬ በጣም እዚህ ምን በጣም ዘመናዊ አድርገን የምናስበውን ነገር ተማሪ የአብነት ትምህርት አካባቢ የሚሰጥበት ቦታው ተማሪ ይለያል፣ ከሌላው ሰው ይለያል፣ ባለባበሱ፣ በልመናው፣ በምኑ ነገር የሚበላውን ለማግኘት ያህል ነው። አካባቢው ነዋሪ ደግሞ ያንን የማድረግ ኃላፊነት እንዳለበት ስለሚያውቅ ያን ያደርጋል። እነዚያ ልጆች ከጨረሱ በኋላ ትምህርታቸውን እዛ አካባቢ ሊያገለግሉም ይችላሉ። እዛ አካባቢ ያለው ሰው ነገ ከነዚህ ተማሪዎች እኛ ጋር ይመጣሉ ብሎ አይደለም። ተማሪ ስለሆኑ ለትምህርት የሚያስፈልጋቸውን ነገር የማድረግ ኃላፊነት አለብኝ በሚል ባልተጻፈ ሕግ መሰረት ነው ይሄ ሲደረግ
0: የነበረ።
1: ይሄ ዛሬ ዶርም ተዘጋጅቶ እዛው የሚበሉት ምናምን ምናምን ሲሆን አሁን የመጣው ግን ቅርጹ ያው ነው። ማደሪያና ትምህርቱን ቤተክርስቲያኗ ታዘጋጃለች። ምግባቸውን ደግሞ ከአካባቢው ሰው ጋር በብዙ መልኩ ይገናኛሉ ምናምን። ለቡሄ ጊዜ አንዱ ምርቃት እነሱ ደግሞ ጠርጥ ማን ነው ሰብስበው የአካባቢውን ሰው የሚያመሰግኑበት የሚመረቁበት ጊዜ ነው። ብዙ ኢንተራክሽን አላቸው። አሁን ከነባሩ የመማር ስርዓታችንም ሆነ እንግዲህ መደበኛ የምንለው መንግስት ቀርጾ የሚያስኬደው የትምህርት ስርዓትን ከተማ ጋር በተያያዘ ስናወራ ግን አሁን ሙያው የመምህርነት ሙያ ካልተከበረ ሙያ መምህር በመሆኑ

0: ካልኮራ አንድ ሰው አንድ መምህር ያደር ያገሪቷ እድገት ጥያቄ ውስጥ ይገባል። በአንድ በኩል ትምህርት የእድገት መሰረት ነው ይባላል። የእድገት መሰረት ሲባል ምን አይነት ትምህርት የሚለው በጣም መሰረታዊ ነው። ምክንያቱም የዚህ መደበኛ ምንድነው በመንግስት የተቀረጸ የትምህርት ስርዓት ከመቶ ዓመት በላይ ያስቆጠረ እንደሆነ ይታወቃል። ኢትዮጵያን በምግብ ዋስትና እንኳን ራሷን እንድትችል አርጓል ወይ? ምንድነው ችግሮቹ ስንል ትምህርት ብዙ ፖለቲክስ ያለው ጉዳይ ነው። በነገራችን ላይ እንዲህ እንደምናውቀው በገራገርና በቸር በሆነ ሐሳብ እንዲሁ እንደዚያውን ምንለው አይደለም። አንድ ሀገር ትምህርቷን ለመቅረጽ ያላት ነጻነት ምን ድረስ ነው የሚለውን ጭምር ማየት ያስፈልጋል። ዞሮ ዞሮ ይሄንን ግን ከልጆቹ ጋር መወያየት መነጋገር ያስፈልጋል። አመቱን እንዴት ቢጃ አንደኛ በጊዜ ከተዋወቁ ከተገናኙ ስለቀዳቸው ስለሐሳባቸው እንዲያወሩ መደረግ በብዙ መልኩ ማስተካከል ይችላል። በተለይ ትምርት ደግሞ ትምርት ሲተቀስ ምን ተቅሳቸው ሰዎች በትምርት በደንብ የተጠቀሙ ሰዎች አሉ። በቃ ትምርታቸውን ተምረው ህይወት ያሻሻሉ ወደ ተሻለ ደረጃ ህይወታቸውን የቀየሩ ብዙ ሰዎች አሉ ዛሬም ጭምር ማለት ነው። ስለዚህ ይሄንንም ማሳየት ያስፈልጋል። ምክንያቱም በሶሻል ሚዲያው አንዱ መቆጣጣሪያ ልቻል ነው ትምርት ምን ያረጋል ባትማሩስ የሚል ድፍረት የተሞላው ንግግር ያያየን ነው። ይሄ ልጆቹን አይሰርቅም አይዛቸውም ማለት አይደለም እና እሱ ላይ ምን እንመለሳለን።
1: አይ ሞዴልስ የሚደረገው ከዛ ፐርስፔክቲቭ አንፃር ነው ሌላ ተማረው ነው ወይ ሚሉት ነጥቦችን ማየት እንችላለን። የተወደዳችሁ አድማጮቻችን ጣቢያው ተወዳጁ ስራት ኤፍኤም 101.1 ነው። ስለ ትምህርት ሲነሳ በጣም ሰፊ ጉዳዮች ነው የሚነሱትና ሲናንተም በ0921 62 42 ላይ ላኩልን የአጋራችንን መልእክት ሰምተን እንመለስ።
2: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር። የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር። ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል። አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል። ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ። በሰዓታት አይደለም፣ በቀናትም አይደለም፣ በሰከንዶች። ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አሊያም ወደ ሌላ ያለምንም ክፍያ በወቅታዊ የምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል። ከለንደን እስከ አዲስ አበባ፣ ከዲሲ እስከ ድሬዳዋ፣ ከስልኮ እስከ ማዕዳቸው ከተፍ ይላል። ለሰርግ፣ ለምርቃት፣ ለበዓል ቢሉ ለቤት ክራይ ካለን ማካፈል፣ ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችም መለገስ ሲፈልጉ የልብ መሻቶ መፍትሄው ጆ ላይ ነው። አቢሲኒያ ረሚት። የአቢሲኒያ ረሚት መተግበሪያን ዛሬውን ያውርዱ፣ ፍቅሮን ይላኩ። አቢሲኒያ ረሚት ከቃል ይልቅ የፈጠነ አቢሲኒያ የሁሉም ምርጫ።
3: ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የእኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውደ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
4: አሻም የሁላችንም ጉዳይ፣
5: አሻም የሁላችንም ጉዳይ።

ጊዜው ካፍታ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ

0: ተመለስና አድማጮቻችን ጣቢያው ተወዳጆ ብስራት ኤፍኤም 104.1 ነው። ፕሮግራሙ አሻም የሁላችንም ጉዳይ ነው። የዚህ ሰዓት አጋራችን ደግሞ አቢሲኒያ ባንክ ነው። አቢሲኒያ የሁሉም ምርጫ በባንክ አሰራሮች ውስጥ ሁሌም ዓለም አቀፋዊና ዘመናዊ አሰራሮችን ወደ እናንተ እያቀረበ የሚገኝ ባንክ ነው። በአቢሲኒያ ባንክ እንግዲህ ዘመናዊ ነገሮች ሁሉ ወደ እናንተ ይቀርባሉ። በተለይ ደግሞ ወረቀት አልባው አገልግሎት በጣም ይታወቃል። ስለዚህ የተወደዳችሁ አድማጮቻችን ወደ አቢሲኒያ ባንክ ስትሄዱ ወረቀት አልባ ፔፐርለስ አገልግሎት ነው የምታገኙት። የራሳችሁን የአይን ወይም የጣት አሻራ ትወስዳላችሁ። ከዛ በኋላ ሁልጊዜም ወረቀት አልባውን አገልግሎት በጣም በቀላሉ ማግኘት የምትችሉበት ነው። ወረቀት የለም፣ ጊዜ ማባከን የለም፣ ቀላልና ፈጣን የባንክ አገልግሎት ብቻ ይላችኋል። የጣት አሻራና የፊት ገጽ እንደመለያ የሚጠቀመው አዲሱ የአቢሲኒያ ባንክ ወረቀት አልባ አገልግሎት ደንበኞች በጊዜና በቦታ ሳይገደቡ ያለማንም እርዳታ በራስ አገዝ ሰልፍ ሰርቪስ ወይም በሰራተኞች በመታገዝ አሲስትድ ሰርቪስ ደህንነቱ የተጠበቀ ፈጣን በሆነ መልኩ የሚፈልጉትን የባንክ አገልግሎት መጠቀም የሚችሉበት ልዩ እድልና አመቻችቶሎታል። አቢሲኒያ የሁሉ ምርጫ ያሻም አጋር ነው። እንግዲህ ስለ ትምህርት ነው የተወደዳችሁ አድማጮቻችን እያቀረብን ያለ ነው። ያው ዛሬ ለተሰኞ ነው እንደ አዲስ አበባ ስንመለከት እንደ ሀገርም የትምህርት መጀመሪያ ቀን ተደርጓል። ስለዚህ ከዚሁ ቀን ጀምሮ ተማሪዎች ወደ ትምህርት ቤቶቻቸው ይሄዳሉ። ዛሬም በብዙ ቦታዎች ላይ ተማሪዎችና ዩኒፎርማቸውን በጠዋት መመልከት ችለናል። እንግዲህ የመስከረም የመጀመሪያው ሳምንትና የመጀመሪያው ጊዜ ከትምህርት ጋር እንደሚገናኝ ተነጋግረናል። ግን ትምህርት ባለቤት ብዙ ስላለው በተለይ ደግሞ ተማሪዎች ዛሬ የሚጀምሩት ትምህርት በተለያዩ አካላት ተደግፈው የተሻለ ውጤትን ማምጣት እንዲችሉ አንዳንድ ሪኮመንዴሽኖችን ነው እየነገርናችሁ ያለ ነው። ይሄ በአብዛኛው እንደ ቀላል የሚታይ ግን ደግሞ ተማሪዎቹን ወደ ተሻለ መስመር የሚያመጣ ጉዳይ ነው። ቅድም ስናነሳው እንደነበረው የትምህርት ቤት አካላት በተለይ ዲሬክተሮች፣ መምህራን ገና ከትምህርት መጀመሩ ወቅት ጀምሮ የመጀመሪያው ስራ ፈርስት ኢምፕሬሽን የሚባል ነገር አለ። ፈርስት ኢምፕሬሽን ኢዝ ላስት ይባላል። የመጀመሪያው ስራችን ነው አመቱን ሙሉ ጤነኛ የሚያደርገው። ስለዚህ ትምህርት እንዳይዝረከረክ አድርጎ ተማሪዎች ከዓላማቸው እንዳይስቱ፣ አሁን በእርግጥ የተለመደ እንደ አሰራርም እየሆነ ያለ ተማሪዎች እንዲያቅዱ ይደረጋል። ጉዳዩ ውጤት ነው የሚያቅዱት እና ግን ውጤቱን እንዴት አቺቭ ያደርጋሉ የሚለውን ነገር ብዙም የተለመደ አይደለም። ከትምህርታቸው ከደብተራቸው ፊት ለፊት ማትማቲክስ ከሆነ ማትማቲክስ በዚህ ዓመት ከመቶ ስንት አምጥቼ ጨርሳለሁ ብለህ ታስባለህ? በኳርተር ሊሆን ይችላል፣ በሴሚስተር ሊሆን ይችላል። ስንት አመጣለሁ ትላለህ ይባላል፣ ይታቀዳል። ጉዳዩ ማቀዱ አንድ ጉዳይ ሆኖ ግን ደግሞ ያንን ለማምጣት የታቀደውን ነገር አቺቭ ለማድረግ አንደኛ አንደር የሆነ እቅድ እንዳይኖር ወይም ደግሞ ኤግዛጅሬትድ የሆነ እቅድ ኦቨር ስትሬች ያደረገ እቅድም እንዳይሆን በተማሪው ልክ አቅም ግን ተማሪው ተንጠራርቶ ሊነካው የሚችለዋል ተብሎ የሚታሰበው እንዲያቅድ ይደረጋል። ይህንን ውጤት እንዲያመጣ ደግሞ ቅድም እንዳልነው ስትራቴጂ ያስፈልገዋል። ከጊዜ አጠቃቀም አንጻር፣ ከአጠናን ስልት አንጻር፣ ተጽዕኖ እያሳደረባቸው ካለው ከሶሻል ሚዲያ አጠቃቀም አንጻር፣ ይህንና ይህንን ከመሳሰሉት ነገሮች አንጻር እንዴት ነው ፕላንድ ሆነን የሚፈለገውን ነገር ማምጣት የምንችለው የሚለው ተማሪዎችን አስቀድሞ ስትራቴጂካሊ ማሳቀድ፣ መንገዱን መምራት የሚገባ መሆኑን መታሰብ አለበት።
1: እንግዲህ በተለይ ክረምቱን ያሳለፉበትን ሁኔታ ደግሞ በራሱ የሚያመጣው ተጽዕኖ እንዳለ መረዳት ያስፈልጋል። በነገራችን ላይ ክረምት ላይ በዚህ ከትምህርት ከንባብ ጋር የሚሰሩ ባለሙያዎች በተወሰነ ደረጃ ሰዓት እየሰጡ ሊያነቡ ሊያዩ ይገባል በክረምቱ። ምክንያቱም ሙሉ ለሙሉ ከረሱት ሲመለሱ በጣም ይቸገራሉ። እንግዲህ ክረምቱን ራሱ እንዴት ነው ያሳለፉት የሚለውን ነገር እና በጣም ከትምህርት በጣም በርቀው ምንም ሳያዩ ምንም የትምህርት ጉዳይ ሳይሉ አሳልፈው አሁን ሲጀምሩ ይቸገራሉ። ይህንንም መረዳት ያስፈልጋል። በአሁኑ እንደዛ ካለፈ ለቀጣይ ማሰብ እንዳለ ሆኖ አሁን ግን ባለው ጊዜ ልጆችን ማዘጋጀት ያስፈልጋል። አሁን እንግዲህ የባህል ሰሞን ነው፣ ድባቡ ምኑ አለ። ክረምቱን ሙሉ ለሙሉ እዛ ትምህርት ውስጥ ምንም አይነት የንባብ ከትምህርታቸው ጋር የተያያዘ ነገር ሳያዩ ከከረሙ ይቸገራሉ። ይሄም መታሰብ አለበት። ስለዚህ ቶሎ ተነቃክተው ወደ ትምህርት፣ ወደ ማጥናት፣ የቤተሰብ ወደ መስራት፣ ወደዛ አይነት ኮሚትመንት ለመምጣት ይቅርብ። ወላጅ አሁን ይሄ አይነት ድጋፍ ያስፈልገዋል። ከልጆች ጋር የምናሳልፈው ነገር በጣም መሰረታዊ ጉዳይ ነው። ልጆችን መቅረብ፣ መነጋገር ያስፈልጋል። የሚፈልጉትን ስለሚናገሩ ያንን መሰረት ያደርጉ ቃል መገባባት ይኖራል። እንግዲህ ልጆቹ ከዚህ ጋር በተያዘ እንዲደረግላቸው የሚፈልጉት ነገር ይኖራል። ይሄ እንግዲህ በመግባባት ነው የሚማሩት። ለራሳቸው ነው፣ ለራሳቸው ህይወት ነው። ምን ሽልማት ያስፈልጋቸዋል፣ ምን መነቃቂያ ነገር ያስፈልጋል ማለት ላስኬድ ይችላል። አሁን ልጆቹ ባሉበት እድሜ ይህን ላይረዱ ስለሚችሉ ማለት ነው። ስለዚህ ይሄ የመነጋገር የመቀራረቡ የመወያየቱ ጉዳይ በጣም ያስፈልጋል። ቤተሰቡ ለምሳሌ ቤተሰብ ከትምህርት ጋር በተያያዘ ወላጆች ቁጭ ብለው በአግባቡ የሚወያዩበት አለ ወይ? ልምዱ አለ ወይ ነው ጥያቄ። ልምዱ ከሌለ እኮ ከባድ ነው። ልጆቹ ትምህርት እዛ ቤት እንዴት ነው? ልጆቹ ያለውን ሁኔታ የሚደረገውን ነው የሚያዩት እንጂ የሚወራውን አይደለም። ትምህርት ምንም አይነት ነገር እንደሌለው ከተረዱ እዛ ቤት ውስጥ ያለው ድባብ ያ ከሆነ ለትምህርት ሳያውቁት ትኩረት የማይሰጡ ይሆናሉ። በተለይ ደግሞ በጣም በሚገርም ሁኔታ የሀብታም ልጆችን ማለት ከየት እንደመጣ አይታወቅም ሳቢው። ምን ሀብታም ልጅ ነው ባይማርስ ይባላል። ትምህርት ቤትም ያለው ሰው እንደዛ ይለዋል። ወላጆችም አይ እኔ እኮ
0: እንደጨርስ
1: ብዬ ነው እንጂ እኔ እኮ ምናምን ይላል። ይሄ በጣም የተሳሳተና ስለ ትምህርትም ስለ እውቀትም ካለመገንዘብ የሚመጣ ነገር ነው። በነገራችን ላይ ሌላው ችግር በኢትዮጵያ የንግድ ስራ ውስጥ ወደ ሁለተኛ ትውልድ የተሸጋገረ ንግድ በጣም ጥቂት ነው። ወላጆች ለፍተው የሆነ ቦታ ያደረሱት ተቋም ንግድ ድርጅት ልጆች ሲረከቡት በጨረታ ይሸጣል። ተጨርተው ማነው ተሸጠው ይከፋፈሉታል ምናምን። ይሄ ችግር የምን ችግር ነው ሲባል ልጆቹ ከና ከልጅነት ጀምሮ ይህንን ድርጅት እንደሚረከቡ ታሳቢ ተደርጎ በዛ ደረጃ ስላላደጉ ለዛ ዝግጁ ስላልሆኑ የሀብታም ልጅ ነው ሲባል ኮታንኮት እንደፈለገው ገንዘብ የሚያወጣ ስለ ገንዘብ ግድ የማይኖረው የሀብታም ልጅ ነው። ይበልጥ የገንዘብን ዋጋ እኮ የሚረዳው ያንን ተቋም ማን ያስቀጥለዋል? የተፈጥሮ ጉዳይ ነው። መድከም አለ፣ በሞት መለየት አለ፣ ድካም ይመጣል በእርጅና በእድሜ ምክንያት። ያኔ ደግሞ ልጆቻችን እኛ በምንፈልገው ልክ ንቁ ፍጥን ያሉ ነገሩን የሚያስኬዱ አይነት እንዲሆኑ እንፈልጋለን። ያንን ተላለፋለን። ስለዚህ አሁን የራሱ የሀብታም ልጆች ራሱ ልጆቻቸውን ሲያስተምሩ በምን መንገድ ነው? ስታስቲክስ ስናይ በጣም ጥቂት ሰዎች ናቸው ኢትዮጵያ ውስጥ ወደ ሁለተኛ ትውልድ የተላለፈ ንብረት ሀብት ተቋም በጣም ጥቂት ነው። የዋሪት ባለቤት አቶ ለገሰ ዘሪሁን የጻፉት መጽሐፍ አለ። አሁንም በህይወት አሉ እሳቸው፣ እኔ ወዳጄ ስለሆኑም ነው የጻፉበት። አንዱ ምክንያት ኦን ዘ ስክራች ነው ልጆችን የምታዘጋጀው እንጂ የሆነ ሰዓት ላይ መተ ይረከቡ ያስተዳድሩ ብትል አይሆንም። ያንን መጽሐፍ የጻፉበትንም ምክንያት ሲያስረዱ እሱን ነው የሚናገሩት። ለዛ ይሆናል ብለን ነው፣ ለዛ ይጠቅማል ብዬ ነው እንጂ ይበልጥ ዋናው ጉዳይ አንዱ የጻፍኩበት ምክንያት ይላሉ። እና ብዙ ይላሉ እሳቸው፣ ብዙዎቹ ልጆቹን ከመጀመሪያ ጀምረው ኮትክተው ሳያሳድጉ ጊዜ ቀድማቸውና ይተላለፋሉ።
0: አንትን ነው አሁን የብዙ ፋሚሊዎች ችግር እንዳልከው ምንድን ነው ልጆቻቸውን ይህንን ቻሌንጅ ልክ ያልሆነው ቻሌንጁን ላለማሳየት በጣም በተቀማጠለ ትምህርት ቤት በተቀማጠለ ኑሮ ያኖሯቸዋል። አንደን ለልጆቻቸው የጠቀሙ ነው የሚመስላቸው፣ ግን እንደተባለው ትምህርት ላይ የሚወሰደው አይ ችግር የለም እሱ ይጨርስ እንጂ እኛ የተከፈተ የቆመ ቢዝነስ አለ ወደዚያ ይሄዳል ያለ። አሁን ዓለሙ ደግሞ እየፈለገ ያለው ይሄ ግሎባላይዜሽኑ ደግሞ እየፈለገ ያለው እውቀትን፣ ክህሎትን፣ ኮሚትመንትን፣ ተወዳዳሪነትን፣ አቅም ያለው ነው። አባቱ ሲነግድበት በነበረው ይት ባህል ልጁ መነገድ አይችልም፣ ዘመኑም ይሄን አይፈቅድለትም። ስለዚህ የእሳት ልጅ አመድ ሳይሆን እቶን ሆኖ ነው የሳት ልጅ ከነበረ እቶን ሳት ሆኖ ከፍ ብሎ ነው መምጣት የሚችለው። ያ ደግሞ የሚሰራው ተወደደም ተጠላም የሚሰራው በሁለት መንገድ ነው። አንድ በትምህርት፣ አንድ በልምድ ነው። ትምህርትን በትምህርት የተደገፈ ልምድ የሚገኝ አይደለም፣ በጣም ቤስት ነው። ልምድ ብቻውን ከሆነ ግን ልምድ ሊያስኬድ የሚችልበት ርቀት አለው። ከዛ ርቀት በላይ አያስኬድ። ከመቼ ነው የሆነ ቀን ፕሮግራም ስንሰራ ለምሳሌ የአሜሪካንና የህንድን ነገር ተመልከት። አሜሪካን ሲመሽ ህንድ ይነጋል። ህንድ ያሉ ምሁራን የአሜሪካን ባንኮችን ምን ያደርጋሉ? ረን ያደርጋሉ። እዚህ ቁጭ ብለው ስራዎችን ይሰራሉ። ህንድ ነው ያሉት፣ የሚከፈላቸው በዶላር ነው። ሀገራቸው ቁጭ ብለው ቤታቸውም ነው የሚሰሩት፣ ሌላም ቦታ አይደለም። አሁን ዘመኑ እንዲህ ሆኗል። ቤት ቁጭ ብለህ ቴክኖሎጂ ፈቅዶልህ የምትሰራው ነው። ሶ እየተሸጠ ያለው ምንድን ነው? እውቀት ነው ማለት ነው። ትምህርት ኢትስ ቬሪ ኢምፖርታንት። አሁን ዛሬ ያለንበትን ስራ እንትን ተመርቀን ስራ ማጣትን ምናምን እንደ አንድ ማስረጃ አይደለም መወሰድ ያለበት። ኢቭን እየተሰጠ ያለው ትምህርት ስራ ፈላጊነትን የሚፈጥር ነው ወይ ስራ ፈጣሪነትን ነው የሚያመጣው የሚለውም አንዱ ቻሌንጃችን ስለሆነ ማለት ነው። ስለዚህ ተምሮ እንደ መዘጋጀት የተሻለ ነገር።
1: ለምሳሌ ዱካሞ ኮፊን ታውቁታላችሁ፣ ቦሌም አለ አዋሳም አላቸው። ከናን እንግዲህ ሁለተኛ ትውልድ ነው፣ ተምሮ ነው ውጭ ሄደው። አሁን ሌሎች ደግሞ እንዴት አድቫንስ እንደሚያደርጉት አባቱ በልምድ ነው ወደ ቡና ንግድ ውስጥ የገቡት። በሚያውቁት በገባቸው መንገድ አስኬዱት። እሱ ሲረከበው ከፍ አደረገው። አንደኛ ለዚህ ውድ ውጭ ትምህርት ሄዶ ተምሮ ነው የመጣው። ውጭ ሀገር ተምሮ ሲመጣ ለዚሁ ስራ ካምፓኒውን ወዴት ከፍ ማድረግ እንደሚችል አስቦ ነው። አሁን በየሀገሩ ዱካሞ ኮፊ በየተለያዩ ዓለም ሀገራት የሚሸጥ የሚፈለግ ሆኗል። ተጨማሪ ከቱሪዝም ጋር በተያያዘ በተለይ ለምሳሌ ቡና ለቀማ ጊዜ ቱሪስቶች የኮፊ ቱሪዝም አለ። ሎጅ ሰርተው እዛ እርሻው አካባቢ ቱሪስቶችን በአግባቡ የሚቀበሉበት፣ እንዲሁ ደግሞ እዛ የሚቀበሏቸው ሰዎች እምነት ይፈልጋሉ። ይሄ ተቋም ምንድን ያለው ፋይናንሱ፣ እርሻው ማኔጅመንቱ ምንድን እና እዚህ ድረስ መጥተው ያየዋሉ። በዛ መሰረት ነው እዛ ያለ ገበያቸውንም የሚያገኙት። እንግዲህ የነበረውን ወደ ተሻለ ደረጃ ለማድረስ በትምህርት ከፍ ያሉ ልጆችን ማፍራት ያስፈልጋል። ያ ትምህርት አሁን የይርጋይሌ ልጆች እንደ ምሳሌ የሚጠቀሱ ናቸው። መርካቶ ካለው ሱቅ በተጨማሪ በሪል ስቴት፣ በኮንስትራክሽኑ፣ በፈርኒቸሩ ምናምን መጥተዋል። ሰከንድ ጀነሬሽን እንደዚህ አለ። ስለዚህ አሁን ምሳሌ የምንጠቅሳቸዋሉ። ይሄ ትምህርት የምንለው ነገር ብዙ ጊዜ ወላጆች በኋላ ሲቸገሩ እናያለን። ወላጆቹ ራሳቸው በኋላ እንደው ልጄ እንደዚህ ሆነ የሆነ ጊዜ እንደፈለገ ይሁን ብለው ልጁ ስለ ገንዘብ ካልተረዳ፣ ስለ ትምህርት ካልተረዳ፣ ስለ ስራ ካልተረዳ፣ ስለ ሰዓት ካልተረዳ እንዴት ነው የሚሆነው? ገንዘብ እንዴት ነው አሁን ያለው? ደግሞ ኢትዮጵያ ራሱ የዲጂታል ኢትዮጵያን እውን ለማድረግ ስራ እየተሰራ ነው። ይሄ ዲጂታል ኢትዮጵያ ሁሉን ነገር ፋይናንስ በዛ መሰረት ነው የሚካሄደው፣ እና ይህን ሁሉ እውቀት ክህሎት ይጠይቃልና በደንብ መታሰብ አለበት። ይሄ እንደው እንኳን እርሳችሁ ምናምን ተብሎ ብቻ የሚታለፍ አይደለም።
0: እውነት ነው። ጥቂት አድማጮቻችንን መልእክት እናንሳና ሀሳባችንን እንጠቅልል። እንኳን አደረሳችሁ ብለው አዲሱ ዓመት የሰላም ያድርግላችሁ ብለውናል። በረከት ይሁንላችሁ 0948 2925 እያለ የሚቀጥል ስልክ ነው። ሌላው አበበ ጌጡ እንኳን አደረሳችሁ፣ እውቀት ኃይል ነው ይባላል። እውቀትን ችሎታን ወደ ተግባር ለመለወጥ የሚያስችል ኃይል ሲሆን ነው። እውቀት ኃይል ሊሆን የሚችለው ተግባራዊ ጠቀሜታ ላይ የዋለ እንደሆነ ነው። ወደ ተግባር ተለውጦም በሀገር በሰዎች ሕይወት ላይ ተጨባጭ ለውጥ ሲያመጣ እንጂ ተምሮ አወቅን ስለተባለ ብቻ ተምሬያለሁ ማለት አይቻልም የሚል ሀሳብም ሰጥተውናል። ዋለልኛ አንተነህ ከዮሐንስ ሰላም ሰላም። ዛሬ በሀገር አቀፍ ደረጃ ትምህርት የሚጀምርበት ቀን ነው። እናም በዚህ ቀን የተለያዩ ነገሮች ይከሰታሉ። ነባር ተማሪዎች ከረጅም ጊዜ በኋላ ሲገናኙ በፍቅር የሚገናኙበት፣ አዳዲሶቹ ደግሞ ከነባሮቹ ጋር ለመቀራረብ የሚገናኙበት ሲሆን ህጻናቶች ደግሞ የመጀመሪያ የሆኑ አንዳንዶቹ ብርቅ ሆኖባቸው ደስ ብሏቸው ሲገቡ የሚያለቅሱም አሉ። ለሁሉም ግን መልካም የትምህርት ዘመን እመኛለሁ ብለዋል። ዋሌ ሶሎሞን ከደብረ ዘይት ሰላም አሻሞች፣ እንኳን ለአዲሱ የትምህርት ዘመን አደረሳችሁ። ተማሪዎች፣ መምህራን፣ በጠቅላላ የትምህርት ስርዓቱ በዲሲፕሊን እንዲመራ እመኛለሁኝ ብለዋል። ዮርዳኖስ ከአለም ገናም እንዲሁ እንዴት ዋላችሁ? እግዚአብሔር መስከን ፈቅዶልን ከዘመን ዘመን አሻግሮ መስከረምን ጀመርን እንኳን አደረሳችሁ አደረሰን መልካም አዲስ አመት ይሁንላችሁ ተማሪዎችና መምህራን መልካም የትምህርት ዘመን ይሁን ብላለች በርከት ያለ ነው ግን እንግዲህ አንተ ጋር ያሉት ካለ ጥቂት
1: ጥቂቶቹን እናንሳና እንትን እንበል አሸንሻም ለጆራችን ለልባችንም ለህይወታችንም ቅርብ የሆኑ በጣም ወሳኝ ፕሮግራም ነው ያቃ አቀራረባችሁ ደግሞ ድንቅ ነው በወሳኝ ሰዓት ወሳኝ ሰብ ነው የምታቀርቡት የመልካም ነገሮች መገኛ ትምህርት ቤት ነው መምህራንና ትምህርት ናቸው ለተማሪዎች የልፋታችሁን ውጤት የምታገኙበት ለመምህራን ደግሞ መልካም የስራ ዘመን ሁላችሁ ዓለም ከሾላ ያላከችልን መልእክት ነው ከልብ እናመሰግናለን አሻሞች ሰላም ናችሁ ሚኪ እንኳን አደረሳችሁ ለኤልሳ ሰፋ ቴክኒሻናችን ቆንጅት መንገሻም አድርሱልኝ ብስራት ሬዲዮ ይለያል ሁሌም ሰማዋለሁ አደራ አደራ በቡት ኤሚል መልክት ነው ካርድ ለአዲስ አመት ሙሉልኝ ሞላን ባለፈው ልዩ በፕሮግራማችን
0: አሁን ግን ያለው ኤፍሬም ያቆኝት ባለችበት ድረሳት አሁን
1: ድረሳት ብለን ነው ከልብ ነው እናመሰግነው ለላከ እንኳን ለአዲስ አመት በሰላም አደረሳችሁ የጠፋሁት በሐዘን ምክንያት ነው አዲስ አመት የሰላም የጤና የበረከት ይሁንላችሁ ብሎናል ስም ግን የለም እንግዲህ እግዚአብሔር ያጽናችሁ እንላለን 0948292525 ያለ ሜድ ስልክ ነው ሁላችሁንም ከልብ ነው እናመሰግነው
0: የተወደዳችሁ አድማጮቻችን ከልብ እናመሰግናለን አብራችሁን ስለነበራችሁ ከተወዳጁ የብስራት FM 101.1 ትቀሪ ፕሮግራሞች ጋራ ቆይታ እንዲሆንላችሁ እንመኛለን እኛ በዚሁ አጠናቀቀን አሻም የሁላችንም ጉዳይ
2: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ በሰዓታት አይደለም በቀናትም አይደለም በሰከንዶች ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አለያም ወደ ሌላ ያለምንም ክፍያ በወቅታዊ የምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል ከለንደን እስከ አዲስ አበባ ከዲሲ እስከ ድሬዳዋ ከስልኮ እስከ ማዕዳቸው ከተፍ ይላል ለሰርግ ለምርቃት ለበዓል ቢሉ ለቤት ክራይ ካለን ማካፈል ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችን መለገስ ሲፈልጉ የልብ መሻቶ መፍትሄው ጆ ላይ ነው አቢሲኒያ ረሚት የአቢሲኒያ ረሚት መተግበሪያን ዛሬውን ያውርዱ ፍቅሮን ይላኩ አቢሲኒያ ረሚት ከቃል ይልቅ የፈጠነ አቢሲኒያ የሁሉም ምርጫ
3: አሻም የሁላችንም ጉዳይ
4: አሻም የሁላችንም ጉዳይ
5: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

Chili Sports. Posso in un piccolino?

0: ስፖርት
1: ሰላም ሰላም አድማጭ ተመልካቾች እንዴት አላችሁ? HD ስፖርት በተወዳጁ በስራት FM 101.1 እንደዚሁም ደግሞ በHD ስፖርት YouTube ቻናል ወደ እናንተ ሊደርስ እነሆ ዝግጅታችንን አጠናቀቅን። እዚህ ተገኝተናል። ለተለያዩ ጉዳዮች እናሳሉ። የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል። ትልልቆቹ ጨዋታዎች አልቀዋል። ከዛ በኋላ ያሉ ጉዳዮች ምንድናቸው የሚለውን እያነሳን ቆይታ እናደርጋለን። በተለይም ደግሞ ትናንት የተደረገው 199ኛው የማንቸስተር ደርቢን ጨዋታ የተመለከተ ጉዳይ እናነሳለን። እንግዲህ ይህ ጨዋታ ብዙ ዝግቦች ያሉት ነው እና ምን ነበረ እና ደግሞ እኛስ ምልከታ ምንድን ነው የሚለውን ጉዳይ ከእናንተ ጋር ቆይታ ስናደርግ የምናነሳቸው ይሆናል። ከዛም ውጭ ደግሞ ከትናንት በስቲያ የተደረጉ ጨዋታዎች አሉ። አርሰናል በ100% አሸናፊነት ጉዞ የቀጠለበትን ድል ከስቴዲየም ኦፍ ላይት አግኝቷል። እንደዚሁም ቼልሲ እና ሊቨርፑል ደግሞ ከተጋጣሚዎቻቸው ጋር በአቻ ውጤት ነው የተለያዩት። እነዚህንም እናነሳለን። ያው ከጨዋታዎቹ መጠናቀቅ በኋላ ምንም ሀሳብ አላነሳንባቸውም። ስለዚህ በዚህኛው ፕሮግራም የተወሰነ ሀሳቦችን ለማንሳት የግል ምልከታችንን ለማስቀመጥ ጥረት እናደርጋለን። ብቻ አድማጭ ተመልካቾቻችን አብራችሁን እንድትቆዩ በማክበር እንጋብዛለን። ኤችዲ ስፖርት ዩቲዩብ ቻናልን ሰብስክራይብ አድርጉ። ለሌሎች እንዲዳረስ የሁልጊዜም ሀሳባችን ነው። እሱን አድርጉልን በአክብሮት እንጠይቃለን። ዛሬም ከሁሴን ጋር ነው ቆይታ የምናደርገው። ሁሴኑ እንዴት አለ? ሰላም ነው ጉበኝ ብያለሁ። እንግዲህ እሑድ ነው፣ ከሰዓት ነው እየቀረጽን ያለ ነው እና እንዴት ዋልክ? ለአንተ ለአድማጭ ተመልካቾቻችን እንደዛ ነው።
2: ሰላም እንዴት ነህ? ሰላም ነው። እንግዲህ ያው ዛሬ ሲያትል ጭጋጋማ ሆናለች። እንግዲህ ወደ መደበኛዋ ኮንዲሽን ልትመለስ ይመስላል። አይደለም አየሩ
1: ኦል ሲዝን ገባ፣ በቃ
2: ደብዘዝ ብሏል፣ ጨለም ብሏል እና
1: ትክክል ያው
2: በሱ እንግዲህ ይህንን ደብዛዛ አየር እንግዲህ ነቃ አድርገን
1: ለማሸነፍ ጥረት ማድረግ
2: ለማሸነፍ አቻ መውጣትም ትችላለ፣ ችግር የለውም። በባህር ይታያል ግን
1: ባህርማስ ችግር ፈጠረ እኮ ዛሬ። ለማንኛውም
2: ባህር መጡ ምን የእንግሊዝ እኮ ዳኞች ግራም ያጋባ ነው በጣም። አሁን ከጨዋታ በጨዋታ በየሳምንቱ በየዕለቱ አነጋጋሪ ነገሮች ጠሩ። በቃ ትኩረት ለመሳብ ነው ወይንስ ምንድን ነው? ፕሮፌሽናል የእኛ ብቻ ነው ይላሉ፣ ግን ደግሞ ትልቅ ስህተት የሚፈጥሩት እነሱ ናቸው።
1: እነሱ ናቸው ያ ዞሮ
2: በምን አይናቸው እንደሚያዩ ነው ግራ የሚገባ ውሳኔ። ምል ይሄ ዓለም የሚያየው ምል የዓለም ትልቁ ሊግ ነው እየተባለ ትኩረት አለማድረግ ለምን እንደሆነ አይገባኝም። እኔ ፕሪሚየር ሊጉ የዓለሙ ትልቁ ሊግ ነው ይሉታል እንግሊዞች ራሳቸው ይላል፣ እነሱም ያውቁታል። ስለዚህ ትልቅ ሊግ ከሆነ ትልቅ ሊግ የተባለበት ምክንያት ያው የተጫዋቾቹ ኳሊቲ፣ የቡድኖቹ ኳሊቲ ስታንዳርድ መሆኑ ግልጽ ነው። ግን ሊጉ ቤስት ነው የሚባለው ዳኛውንም ይጨምራል። ሊጉ ቤስት ነው ካልክ ሳኬጅ ውስጥ ዳኛውንም ይጨምራል አይደለም? ስለዚህ በዚህ ዳኝነት ሁኔታ ግን ጥያቄ ምልክት እንድታነሳ ያደርጋል።
1: ትክክል። እንደ መነሻ አረግ ነው ሁሴኑ ከጨዋታው አስቀድሞ እንዳነሳ ነው 199ኛው የማንቸስተር ደርቢ ነው ይጠበቃል። ደግሞም ከጨዋታ በፊትም በነበረን ፕሮግራም ስናነሳ አሰልጣኙ ወይም አርሰናልም ይሁን ማንቸስተር ሲቲ በዚህ ሳምንት ከሁለት አንዱ ነጥብ ጥለው የ100% የማሸነፍ ጉዟቸው ይገታል የሚለውን ነገር ስናነሳ ነበር። ሁለቱም ግን በአሸናፊነት ነው የቀጠሉት። ደግሞ የካሪክ ትክክለኛው ፈተና የሚለውን ወይም ሜዳው ላይ በሚያደርገው ጨዋታ እና ደግሞ እስካሁን በሄደበትም አካሄድ ምናልባት ጥያቄ ሊያስነሳ የሚችል ነገር ካለ በሲቲ የሚመጣ ሽንፈት፣ ያ አይነት ነገር ሊከተል የሚችልበት ደግሞ ሁኔታ በተጫዋች ጎድለው ማንቸስተር ሲቲዎች ከጨዋታው ሙሉ 3 ነጥብ ይዘው መውጣታቸው ሊሆን ይችላል እና ከጨዋታ በፊት ሊነሳ የሚችለው ነገር እና ከአሰላለፍ ጋር የተገናኘ የሚነሳ ነገር ከለሱን
2: ልታነሳስላለንቶ ግን ከጨዋታ በፊት መናገር የምፈልገው አንደኛ በተለይ ስለ አትሞስፌር ስለ ሁኔታው ነው፣ ስለ ጌሙን ሁኔታ ለማንሳት ነው። እንግዲህ የማንቸስተር ከተማ ትልቁ ጨዋታ ነው። ይሄ ጨዋታ ማለት ደርቢ ስለሆነ አንተ መግቢያ ላይ እንደተናገረው ትልቅ ነው እና በዚህ ላይ ደግሞ ገና በአራተኛው ሳምንት ላይ የተገኘ ጨዋታ ነው እና ቅዳሜ ዕለት አንድ አውሮ ነው ቡድኖች ግባቸውን ገና ያስቀመጡበት ሰዓት ነው። አሁን ግባችን ቻምፒየንስ ሊግ ነው ግባችን፣ ዩሮፓ ሊግ ነው ግባችን፣ ዋንጫ መብላት ነው ብለው የሚያስቀምጡበት ሰዓት ነው፣ የሚንደረደሩበት ሰዓት ነው። ስለዚህ ለነገ ግባቸው ሆነ ሲዝናቸውን ከሚወስንባቸው ጨዋታዎች መካከል አንዱ ነው ይሄ። ምክንያቱም በኦልድ ትራፎርድ ላይ ነጥብ ከጣልክ ግብህን በቃ ያበላሽብሃል። እና ግን ከሌሎች የሚለየው ምንድን ነው? ይህ ጨዋታ ደርቢ መሆኑን ነው። እና ደርቢ ሲሆን ድሉ ኮኤፊሽንቱ ከፍ ይላል፣ ኃይሉ ኃይል አለው። ከሌላው ጨዋታ ደርቢ ነው፣ በጠዋት አራተኛ ሳምንት ላይ ነው፣ ትልቅ ድል ነው የሚሆነው። በተለይ ባለሜዳው ማንቸስተር ዩናይትድ ግዴታ ማሸነፍ ያለበት ጨዋታ ነው። ያው በቅዳሜ ዕለት እንዳወራ ነው እና በዚህ ጨዋታ ግን ከተሸነፈ ማንቸስተር ዩናይትድ ከመሪዎቹ የስምንት ነጥብ ልዩነት ጋፕ ይፈጠርበታል ብለን ነበረ እና ገና በአራተኛው ሳምንት ስምንት ነጥብ ልዩነት ከተፈጠረ ከባድ ነው በጣም። አሁን ያለ ጥርጥር ካሪክና የማንቸስተር ዩናይትድ ተጫዋቾች ወይም ማንቸስተር ወይም ቡድኑ ፕሪሚየር ሊግን ዋንጫ ማግኘት እንደ ፕላን ኤ ቢያስቀምጥም አሁን ከዚህ በኋላ ወደ ፕላን ቢዩ እና ወደ ፕላን ሲዩ ነው የሚሄደው። ይሄ ደግሞ ብዙ ጊዜ ቡድኖች ከፕላን ኤያቸው ወደ ፕላን ቢያቸው የሚሄዱት በተለይ እነዚህ ግዙፍ ቲሞች ማለት ቶፕ ፎር ቶፕ ሲክስ የምንላቸው ቢያንስ የውድድሩን ሀፍ እንኳን መንገድ ሄደው ነው፣ ግማሽ መንገድ ሄደው ነው ከዛ በኋላ የምትወስነው። አይ በቃ እጃቸው ሰጡም። አሁን ግን ማንቸስተር ዩናይትድ በጠዋቱ ነው የስምንት ነጥብ ልዩነት የተፈጠረው። ደግሞ አንድ ቡድን አይደለም፣ አንድ ቡድን ቢሆን ቢያንስ ይሰናከላል። አንድ 100% ጉዞ አድርገህ አጋጣሚውን ልታገኝ ትችላለህ። አሁን ግን ሁለት ቡድን ነው ያመለጠው፣ ሁለት ግዙፍ ቲሞች ማንቸስተር ሲቲ እና አርሰናል። ስለዚህ እነዚህ ሁለት ግዙፎች ደግሞ አንዱ ያለ ጥርጥር ረጅም ጉዞ ሊሄድ ይችላል፣ አንዱ ቢሰናከል ማለት አሊያም ደግሞ ሁለቱም ረጅም ጉዞ ሊያደርጉ ይችላል። ይሄ እድልህን በጣም ታጠበዋለህ። እና ስለዚህ አሁን ታሪክና ማንቸስተር ዩናይትድ በቃ ወደ ፕላን ቢ ነው ወደ ፕላን ሲ ገና በአራተኛው ሳምንት ለመሄድ ሊገደዱ ነው ማለት ነው አይደለም?
0: እንደዛ ይመስላል አለ ራሱ ያ ከዚህ በኋላ ይሄ ሰዶ ማሳደድ ነው የሚሆንባቸው። እንዳልከው የመሰናከል ነገር ወይም ነጥብ መጣ ሊኖር ይችላል ምናምን የሚለው ራሱ ደግሞ የዩናይትድም የአቋም ሁኔታን እኮ ይገመግማሉ አይደል? አሁን በይፋ ወጥተው የመናገር ነገር ላይኖር ይችላል፣ ግን በውስጣቸው የሚኖራቸው ነገር
2: ግን ይኸውልህ፣ በአካል በአራተኛው ሳምንት ትልቅ ቲም ሆነ ከፕላን ኤ ወደ ፕላን ቢ ኦር ፕላን ሲ የምታመራ ከሆነ የሆነ የፕሪሲዝን ችግር አለ ማለት ነው። አንድ በቂ የፕሪሲዝን ዝግጅት አላደረክም፣ ሁለት ወይም በበቂ ሁኔታ ቡድህን አላጠናከርክም። ይህ እንግዲህ ማለት ከክለብም
0: የዝውውር ጉዳዮችን በተመለከተ ሊሆን ይችላል። አጠቃላይ ደግሞ አሰልጣኙ ያስቀመጠው ስትራቴጂ ይኖራል። ያ ስትራቴጂ ሰርቷል አልሰራም፣ ወይም በትክክል ለመተግበር ጥረት ተደርጓል የሚለውን
2: ያ በቂ ሁኔታ ቡድህን አላጠናከርክም ማለትም በቀዳዳ ቦታዎች ላይ ካለፈው ሲዝን የነበሩትን ቀዳዳዎች በአግባቡ ለቀዳዳው ብቁ የሆኑ ተጫዋቾችን ወይም አላመጣህም። ሌላው ዝግጅትህ ከእቅድህ ጋር አለመሄዱ ነው። ሌላው ችግር ዝግጅትህ ከእቅድህ ጋር አልሄደም ማለት ነው። ስለዚህ አሁን ችግር ማለት ነው። ስለዚህ ከዚህ መነሻ እንግዲህ በትናንቱ የማንቸስተር ደርቢ ጨዋታ ላይ ተጠቃሚ ሆኖ በድል የተመለሰው ማንቸስተር ሲቲ ነው። ድሉም ግዙፍ የሚያደርገው ደግሞ አንድ በደርቢ ጨዋታ ያውም አዌ ማች፣ ደርቢ ሆኖ ሜዳ ላይ አይደለም የተጫወጥከው፣ አዌ ኦልድ ትራፎርድ ነው የሄድከው። ግን አሁን ከዛ ሶስት ነጥብ ያስክ ማለት መልስ ጨዋታ ላይ ደግሞ ሌላ ሶስት ነጥብ ልት ይችላለ ወይ አንድ ነጥብ ልት ይችላለ። ቢያንስ 50%ን ጉዞ አድርጋለ። አሁን ይህ ትልቅ ድል ነው ለማንቸስተር ሲቲ። በዚህ ላይ የጨዋታውን ክፍለ ጊዜ ደግሞ ሁለት ሶስተኛውን ባነሰ ቁጥር ኦልሞስት ለአንድ ሰዓት በላይ
0: ሰባ ደቂቃ አደለ ጭማሪ ሰዓቱ እንትን ሲል ሰባ ደቂቃ
2: በላይ ተጨማሪ ሲጨመር በቃ ኦልሞስት ከአንድ ሰዓት በላይ በአስር ሊተውተ እና እንደገና ደግሞ ትናንትና አሚን ቅዳሜ ለታ አብሮ የሚፎካከረው አርሰናል 3 ነጥብና 2 ንጹህ ጎል ይዞ መጥቶ በአንደኛ ደረጃ ላይ ተቀምጧል እያየሁ ነው። እና ይሄን ጨዋታ በጫና ውስጥ ነው ማንቸስተር ሲቲ ይሄን ደርቢ ጨዋታ ያደረገው። እና በዚህ ጭንቀት ውስጥ በኒሜሪካል አድቫንቴጅ ተወስዶብህ ድል አድርገህ ስትመለስ ይሄ ትልቅ ግዙፍ ድል ለማንቸስተር ሲቲ ትልቅ ድል ነው። ምንም በቃ ማያጠያይቀን ትልቅ ድል ነው። እና ለዚህም ነው ከጨዋታ በኋላ እኔ ሃላንድ እስከዛሬ ድረስ
0: አያ ያለየት ይችላል አይደል?
2: ኢዛሬ ደስተው
0: አያ የሚገርም እንደዛው ነው። ጨዋታው ካለቀ በኋላ ምን አለ የሚለው ነገር ለማየት ሞክሬ ለየት አለብኝና ብዙ አልተመለከት ነው በደንብ ሴሌብሬት ሲያረክ ምናም ይሆነ ብዙ ጊዜ እናነሳል ነበር በቃ ጎል ማግባት ምናምን ስራዬ ነው ስለዚህ የተለየ አይነት ነገር አስፈልገኝም ማየት ተበቀብኝ ብሎ በግልጽ የሚናገር ተጫዋች ነው እንደምታቀውና ይሄኛው ግን የተለየ አይነት ነገር
2: ይታያል ቦዲላንግቹን ያሳየኝ
0: በደንብ ይናገራልና ራሱ ከጨዋታው መጠናቀቅም በኋላ እንደው ምን አለ የሚለው ነገር ለማየት ሞክሬ ነበር ሁሴኑና የተናገረው ነገር እናቃለን ይሄ ጨዋታ በጣም ከባድ ሊሆን እንደሚችል የሚል ሐሳብን ሃላንድ ተናግሮ ሰምቻለሁ። መጀመሪያ አስተውለ ከሆነ ራሱ የጎሉን እኮ ቀድሞ አራተኛው ዳኛ ለሲቲው አሰልጣኝ ለኤንዞ ማሬስካ ነግሮት ነበርና ከዛ ወዲያውኑ ነው ሪአክት ማድረግ የጀመረው ዳኛው ሳይወስን ያን ነገር የተናገረው። እንደው ምንድነው ያለው የሃላንድን ሁኔታ ይሄ በጣም ደስ የሚል የእግር ኳስ ማሸነፍ ነው ይሆናል ላይሆንም የሚለውን ነገር አናቀም በዚህ ጨዋታ ግን በአስር ተጫዋች ኦልድ ትራፎርድ ላይ በጣም ከባድ ሐላፊነት እንደሆነ እናቃለን ያንን ማሳካት በመቻላችን በጣም ደስተኛ ነኝ የሚል ሐሳብን እንደዚሁ ተናግሮ ወይም ከጨዋታው መጠናቀቅ በኋላና ደስተው ለምን እንደሆነም ሲጠየቅ በአስር ተጫዋች መሆኑ ኦልድ ትራፎርድ ላይ መሆኑ ደግሞ ደርቢ መሆኑን አንስቷል ይሄ ለማለት ነው ሰይ ነው።
2: አዎ እና ቦዲ ላንጉጅም ይናገራል እሱ ብቻ አይደለም አሁን እንደምንመለከተው ሃላንድ የቲሙ ሊደርነትም አለበት ባህሪ አለበት የቲሙ መሪ እንደ መሪ ሆኖ እየታየ ነው ማለት አክሽኑ እንደዛ ነው የሚመስለው ሲሚያረምስ ቃሾች ለምሳሌ ደጋፊዎች ጋር ሄደው ሆስሉ እንትና ይገፋዋል ሂድና ሰላም በል ኤንዞን ምናምን እንደዚህ ገብቷል እና ደስታው በቃ ኦፍ ኮርስ ምላሽ ይታያል በጣም ተደስቷል ከዛም ላፊ የቲሙ ሊደር እንደሆነ አንዱ ሊደር እንደሆነ ብለን ይታያል አሁን የበፊቱ አይነት ሐላፊነት
0: ተመለከተ
2: ትክክል ተመልክቻለሁ እና
0: እንግዲህ ፋደን ራሱ በቀይ ካርድ ሲወጣ ይተዋል በቃ ይሄ ቡድኑን ለማነሳሳት በቃ ይሄ ኦሬዲ ዳኛው ወስኗል ውጣ አይነት ነገር በቃ ይሄ ተቆጥቷል አይደል ይሁን ፈጠን ብለው ውጣ እና የሚመስል አይነት ነገር ነው መልክት ነው እና ትክክል ነው በደንብ ይሄ መሪነት ነገር እንዳለው በደንብ የሚያሳይ ትክክል ያሳብ ነው። እሺ
2: እና ማንቸስተር ሲቲ የሚገባው ድል ነው ወይ ብለን ከጠየከኝ ያለ ጥርጥር መልሱ ትክክል ይገባዋል ነው ማለት እና ይሄን ነው ከጨዋታው በፊት እንደመግቢያ ለነገር ለሐሳብ ላቀርብ ይችላል።
0: ያ እንግዲህ ከሜዳ ላይ ፉክክሩ ይበልጥ ከጨዋታው ሲያልቅ ይሄ ታክቲካል እና ነገሮች ሳይሆኑ መነጋገር አይሆኑ ከጨዋታው መጠናቀቅ በኋላ የቀይ ካርዱ ጉዳይ የጎሉ ጉዳይ እንደዚህ አይነት ነገር
2: ኳሊቲ አልነበረውም ጨዋታው
0: አዎ ኳሊቲ አልነበረውም የኤክስጂ ነገር ምናምን ታነሳዋለህ አንተም ግን በጣም በቃ ከባድ የሆነ ለዩናይትድ አይነት ነገር ሆኖ ነው የተመለከተው እንደው ቁጥሮቹን ይዣቸዋለሁ ግን አንተም ስለምትሄድበት ብዙም እኔ ባላነሳውም ሁሴ ነው ጨዋታው ተጀምሮ ብዙም ጥሩ አልጀመርንም አለ ራሱ ኤሊዮት አንደርሰን ራሱ እስከ ቀይ ካርዱም ጥሩ አልነበርንም ጥሩ አይደለም የጀመርነው የሚል ነገርን አንስቷልና
2: ግን እነሱ ብቻ ናቸው ጥሩ አልነበሩት ነው ጥያቄ
0: አጠቃላይ
2: ሁለቱ ማንሽራትንም ጥሩ አልነበረም
0: የሚገርም እንደው ይሄ አሁን ቁጥሮቹን ምን ከምንል አምሯችን ላይ ራሱ በቃ ግን እንዴት ነው ሲቲ የጥራት ሁኔታ ምናምን እያልኩ ነበር እኔ ኤንዞ ፈርናንዴዝን በጣም ከሚጠራጠሩት ማከለኝ ነው ሁሌም ላሃለሁ 125 በቼልሲ ላሳየው
1: ብቃት ሳይሆን ዓለም ዋንጫ ላይ ጥሩ ስለነበረ ለዓለም ዋንጫው የተከፈለ ይመስለኛል። እና ደግሞ ሲቲ አማራጭም ከማጣት ሰውየውም ደግሞ እሱን ወደ ቡድኑ ለማምጣት የነበረ ፍላጎት በመሀል ቼልሲን አትራፊ ያደርገዋል እያደረገው ይመስላል። ካየኸው ጨዋታው ላይ ይሄ በጣም ፓሶቹ የመቆራረጥ ቀላል የሆነ የአስር ሜትር ምናምን ፓስ ለማድረግ ሲቸገር ደግሞ ጨዋታው ሳቢ እንዳይሆን ካደረጓቸው እንቅስቃሴዎች መካከል የሆነ የጥራት መጓደል ይመስለኛል። ሁሴኖ በደንብ በቃ የስኳዶ የሲቲም የዩናይትድም በቃ ዘጭ ያለ ነገር እንዳላቸው
2: ታጋይነት አለው ምልህ። አሁን አንተ ቴክኒካሊ ነገሮች ላይ እንዳልከው መቆራረጥ ናመምል ትችላለ እንጂ ግን
1: ከኳሶች ያለው
2: በጣም ታጋይ ነው። በተለይ እንደዛ ለደርቢ ማች የሚመች ተጫዋች ነው። የተቃራኒ ደጋፊን የሚያናድድ ተጫዋች ነው። የሳይኮሎጂካል እንትኑን ይወስዳል። ያናደደ አክሽኑ ታጋይ ነው፣ ያናድድሃል። በቃ እንደ አይነት ተጫዋቾች ይረብሻሉ። አብድሮ ጣሊያኖች ነበሩ እንደዚ አይነት ባህል ልጆኜ የኢትዮጵያ ሻምፒዮና ሲደረግ በደርግ ጊዜ ነው ምለ ስቴዲየም ስገባ ልጆኜ የኤርትራ ቡድን ኤርትራ ሸዋ ሀረርጌ ምናምን ጨዋታ የክፍለ ሀገር ጨዋታ ማለት ነው። እና በዛ ሰዓት የኤርትራ ቡድን ተጫዋቾች በቃ ልክ እንደ ጣሊያኖች ናቸው። አይገባባቸው ቷል ይሄ እንዲህ ነው። አግሬሲፎች ናቸው፣ እስከ መጨረሻ ይዋደቃሉ። ደሳለኝ ነበረ በረኛው የጊዮርጊሱ የነበር ኤርትራን አዲስ አበባ ምርጥ ሲጫወት አስታውሳለሁ። ልጩ ምናምን ነበሩ እዚህ አዲስ አበባ ምርጥ፣ እዛ ኤርትራ ምርጥ ደግሞ ደሳለኝ ታዋቂ የኤርትራ ተጫዋቾች ነበሩ፣ ናሽናል ቲም የነበሩት ማለት ነው። እና እነሱ ሆነው እነሱ በተለይ ዲፌንስ ላይ ኮረኮንች የሚሉ ተከላካይ ነበር። በቃ ሚወድቃል፣ ሊነሳ፣ ሊጋደል ዲፕ ፎል ባክ ያሉ ተከላካዮቹ ደግሞ ቴክኒሻኖች ደግሞ አሉ። በጣም ኳስ የሚችሉ እንደ ተስፋ ሚካኤል አይነት ምልህ በጣም ኳስ የሚችሉ ተጫዋቾች ደግሞ መሀል ላይ ደግሞ አሉ። እና እንደዚህ አይነት ባህሪ አላቸው። አዲስ አበባ ላይ ሲጫወቱ ያናድዳሉ፣ ተመልካቹን ያናድዳሉ። ገብተዋል። ጎበዞች ናቸው። ይሄ አሁን ሄንዞ ፌርናንዴዝም እንደዛ አይነት ነገር አለ፣ ለየት ያለ ኳሊቲ ማለት ነው። ጨዋታውን ትረብሻለህ፣ ጌሙን ትረብሻለህ፣ ተጋጣሚ ቡኖችን ትረብሻለህ፣ ደጋፊውን ደግሞ ትረብሻለህ፣ እንዳያግዘው ታደርገዋለህ። ገብተዋል። እና እንደዚ አይነት እና ሄንዞ አንዱ እንደዚ አይነት ባህሪ ያለው ተጫዋች ነው ለማለት ነው።
1: ትክክል። መተንኮሱ ያለው ነገሩ መታተሩ ሁሉም ነገሩ እኮ ግሩም ነው። ግን ደግሞ አሁን እንደ ሲቲ፣ ቼልሲ፣ አርሰናል፣ ማንቸስተር፣ ሊቨርፑል አይነት ቡድኖች ውስጥ ስትጫወት ያ ብቻ በቂ አይደለም። የሆነ ጥራት ላቅ ማለት አለበት ቴክኒኩ ላይ ያለው ያንን ነገር ማድረግ ማትችል ከሀል ሲቲ ጋር እየተጫወት ያንን ነገር ክሬት ማድረግ ማትችል ከሆነ ጨዋታው ላይ ግብ ማስቆጠር ይከብድሃል ማለት ነው። ስለዚህ እንደ አሁን እንዳነሳናቸውነት ቡድኖች ደግሞ ከሶስት ነጥብ በታች ልክ እንደ ሽንፈት ነው የሚቆጠረው። በተለይም አመቱን እያሳለፉበት እንዳለው ሊወሰን ይችላል። ግን ለዋንጫ የሚፎካከረው ገና አመቱ እየተጀመረ ያለ ምናምን ሆኖ ሁሉንም ጨዋታዎች ሶስት ነጥቦችን ካልኩሌት እያደረጉ የመምጣት ነገር ሊኖር ይችላል የሚለውን ለማንሳት ነው። የምጨምረው ሀሳብ ይኖራሉ ሴኖ፣ ግን ወደ ጨዋታውን ምግባና የቁጥሮች ነገር
2: አንስተ
1: ጀምረው እናንተ
2: እንግዲህ ቅድም እንዳልነው ደርቢ ነው። እንግዲህ በሁለቱ ስታዲዮን መካከል ያለው ልዩነት የአራት ማይልስ ነው ማለት 6 ኪሎ ሜትር 6.5 ኪሎ ሜትር ነው። በነገራችን በጣም ቅርብ ነው በአካል እና ማለት ከጨርቆስ ማዘጋጃ ቤት ማለት ነው። እንግዲህ ከጨርቆስ ቤተክርስቲያን እስከ አዲስ አበባ ማዘጋጃ ቤት ኦልሞስት 6 ኪሎ ሜትር በለው እዛ ድረስ ቢደርስ ነው። እና እንደውም እኔ ባለፈው ሲሄድ የሁለቱን ስቴዲየሙን ለመጎብኘት በአንድ ቀን ነው ይፈጀብኝ። በአንድ ቀን ሁለቱንም ስቴዲየም በደምብ ጥንቅቅ አድርጌ ነው የተመለከትኩት። ገብተዋል። ለመጎብኘት ሲሄድኩ ጊዜ ያውም እንግዲህ አስበው ከለንደን ተነስቼ በከለንደን በባቡር መጥቼ ነው እንግዲህ ሄጄ ሁለቱን ያየሁት አስበው። እና ስለዚህ በጣም ቅርብ ነው ለማለት ነው። ስለዚህ የሚያሳየው ምን ያህል ቅርብ ናቸው። እና ስለዚህ የቅርብ ጎረቤታሞች ናቸው እንግዲህ እነዚህ ቡድኖች ማለት ነው። ያሳና የለጋ ልጅ ማለት ነው። እና ስለዚህ አሁን ጎረቤትነታችን ደግሞ ሁለቱም የበላይነን የሚል የበላይነት ስሜት ይፈጥራል። እኛንን የበላይ እኛንን የበላይ። አዎ በእርግጥ ማንቸስተር ሲቲ የቅርብ ባለ ታሪክ ነው። ምንም የምንከራከረው ነገር የለም። እና ከስንት ነው ከ55 ዓመት በኋላ ነው ሻምፒዮን ሲሆን የነበር የሆነው ማንቸስተር ሲቲ። እና የወቅቱ ግን ወደንም ጠላንም የወቅቱ ትልቅ ቡድን ነው በማንቸስተር። አሁን ወቅታዊ ትልቅ ቡድን እሱ ነው። ምክንያቱም በተለይ የአረብ ባለሀብቶች ከመጡ በኋላ ከፍተኛ ገንዘብ በማፍሰስ በገንዘብ ኃይል ውጤታማ አድርጎታል ቲሙን። ሌሎችም ማነው ማንቺኒም ፔሌግሪኒም ሻምፒዮን አስደርጓል። ከዛ ደግሞ ፔፕ መጣና ፍጹም የበላይ ፕሪሚየር ሊጉን በበላይነት ዶሚኔት አደረጋቸው። እና በአንጻሩም ማንቸስተር ዩናይትድ ከአሌክስ ፈርጉሰን መልቀቅ በኋላ ከውጤት ከመራቁ በላይ የፕሪሚየር ሊጉን ካገኘው ፕሪሚየር ሊጉን ካገኘ አሁን ወደ 14ኛው ዓመት ሊጠጋ እንደ ቀልድ እየተቀረበ ነው። አሁን እንግዲህ በአርሰናል 8 ዓመት ቀረው ማለት ነው። እንግዲህ ያሁን የመጣበትን ሀፍ ከሄደ ከአርሰናል 22 ዓመት ጋር እኩል ሊሆን ነው ማለት ነው። እንደ ቀልድ ርቋል፣ ገብቷል። 14 ዓመት ብዙ ነው። ስለዚህ በወቅታዊ ሁኔታ ማንቸስተር ሲቲ ትልቅ ቡድን ነው። በቃ ይሄ መገልጽ ነው። አሁን ቁጥሮችም ምኖችም ይገልጹለታል። ሆኖም ሲቲ በፕሪሚየር ሊግ ዋንጫ ደጋግሞ ቢያገኝም እንደዚህ አይነት ደርቢ ግን ታሪክ፣ ውጤት፣ ወቅታዊ ብቃት አይጠይቅም። ምክንያቱም ደርቢ ነው፣ 90 ደቂቃ የሚወስድ
3: መፋለም ብቻ።
2: ዋንጫ ቢያጣም 90 ደቂቃ ላይ ይህን ጨዋታ ማን ያሸንፋል? ትልቅ ነው፣ ትልቅ እንትን ነው ያለው። እና እንዴ አንድ ብሬኪንግ ኒውስ ይላል አሁን እባክህ፣ ቫር ኦፊሻል ተሳስተዋል ይላል በእንትን ላይ አሁን እያወራሁ። አትሌቲክ አሁን ብሬኪንግ ኒውስ አውጥቷል። ኦፍሳይቱ ልክ አይደለም። እንግዲህ አርስት ነው ያነበብኩት፣ ይቅርታ። የሰራው በስልክ ላይ መጣ ገባ ያየው አንተ እኔ እያነበብኩ ወይም አንተ ምንድነው እኔ እያወራሁ አንተ ይሄንን አሁን ቅድም ስናወራ ነበር የዳኝነት ችግርና እዚሁ አሁን
3: እዚሁ ላይ አረጋገጥኩት።
2: እና እንግዲህ ሌላ ደርቢ እስከሚመጣ ድረስ እንግዲህ ከዛሬ ጀምሮ በማንቸስተር ከተማ ማንቸስተር ሲቲ ንጉስ ነው። በቃ አሸንፏል፣ መቶ ኦልድ ትራፎርድ ሄዶ አሸንፏል። ስለዚህ ሰፈር ውስጥ መንደር ውስጥ አሁን ከማንቸስተር ከተማ ውስጥ ሊያበሽቋቸው የሚችሉት የማንቸስተር ሲቲዎች ናቸው። ገባን መተን በአስር ልጅ አሸነፍናችሁ ነው የሚሏቸው። እና ስለዚህ ለማንቸስተር ዩናይትድ ጨዋታ ድል ማድረግ ይህንን ክብር ብቻ ሳይሆን ቡድኑ በፕሪሚየር ሊግ ላይ ያለውን አክቲቪቲ ለመፎካከር ወሳኝ በመሆኑ ድል ማድረግ ግዴታው ነበረ ማለት ለሲቲ ነው። ድል አድርጓል። እንግዲህ ጨዋታው ጀማመሩ የደሪ ባህሪ ነበረው ማለት እችላለሁ። እንግዲህ የደሪ ባህሪ ሁለት አይነት አለው። በአካል አንድ በጣም አግሬሲቭ ይሆናል። ይሄ መከታከት ይኖራል፣ እልህ ምናምን ይገባል። ከደጋፊ ጋር ገብቶ እልህ ምናምን ይኖራል። በተቃራኒ ደግሞ በመፈራራት ቀድሞ ጎል እንዳያገባ ብላ ስትል ቀዝቃዛና ሙከራ ሳይደረግ
3: ደቂቃዎች
2: ተከባብረህ ትጨርሳለህ። እና ታዲያ የመጀመሪያ ክፍለ ጊዜ የተመለከተ ካየን ጄኒን የሆነ የማጥቃት እንትን ያልታየበት ጨዋታ ነው። ፈርስት ሀፉ በጣም ቀዝቃዛ የሆነ የማጥቃት አክሽኖች ያልታዩበት የጎል ሙከራ የሌለው ቴክኒካሊ ቅድም እንዳልነው ፑር የሆነ ግን ማች ፊዚዮኖሚው እንድትከታተል ያደርጋል። ምክንያቱም ደርቢ ስለሆነ የጨዋታው ባህሪ እንድትከታተሉ ያደርጋል።
3: ይፈጠር ይሁን
2: ብለ እንድትከታተለ። ለዚህ ደግሞ ታዲያ ቁጥሮች መግለጫ ናቸው። አሁን ኤክስጂውን ስትመለከት 0.16 ለ0.09 ነው ሲቲ። አስበው የሁለቱ ድምር 0.25 ነው፣ 0.25 ነው። በጣም ደካማ ነው። ኦን ታርጌት ማንቸስተር ዩናይትድ አንድ አድርጓል። ማንቸስተር ሲቲ ምንም አላደረገም። አንድ ነው የተደረገችው። ቢግ ቻንስ በሁለቱም በኩል ምንም አይነት ቢግ ቻንስ የለም። ቦል ፖሴሽን ብትወስደው 49% ለ51 ኦልሞስት ያው ነው፣ እኩል ናቸው። ስለዚህ ከዚህ ሜትሪክ መነሻ የዕለቱ የመጀመሪያው 45 ደቂቃ በጣም ደካማ እንቅስቃሴ እንደነበር ያሳያል። በተለይ ኦፌንሲቭ ፊልድ ላይ፣ ፋይናል ሰርድ ላይ የሁለቱ ቡድኖች ሙቭመንት በጣም ደካማ ነበር። ታዲያ በዚህ ጊዜ ውስጥ ነበር እንግዲህ በ24ኛው ደቂቃ ላይ ፎደን በቀይ ካርድ የተወገደው እና ብሩኖ ፈርናንዴዥ ብልጥ የሆነበት አክሽን ነበረ። ፎደን በብሩኖ ላይ የመለሰው መልሶ ለማጥቃት የወሰደው ነገር አስከፍሎታል። ማለት ያው ሪያክት ማድረጉ ማለት ነው። እንግዲህ ዲስ ይር በቋሚ ተሰላፊነት ውስጥ ገብቶ ማለት ፔፕ ከወጣ ጀምሮ ላይናፕስ እየገባ ነው፣ ስታርቲንግ ላይናፕስ አሁን ይህንን ሳይጠቀም በዚህ ጨዋታ እንግዲህ ምናልባት ሶስት ጨዋታ ሊቀጣ ይችላል። ገብተዋል። እና ስለዚህ ሶስት ጨዋታ ከተቀጣ ቦታው ደግሞ በሌላው ሊያዝበት ይችላል። ጥሩ አጋጣሚ ነበር ራሱን የማሳየት፣ ግን ይሄ ጥሩ ሁኔታ አይደለም ለሱ። እንግዲህ የዕለቱ አርቢትር ለፎደን ቀይ መስጠታቸው ቫር አፕሩቭ አድርጓል፣ ትክክል ነው፣ ይገባዋል፣ ምክንያቱም ሪያክት አድርጓል። ነገር ግን የኔ ጥያቄ ለብሩኖ ፌርናንዴሽስ ለምን ቢጫ ካርድ አልተሰጠውም ነው? ፕሮቮክ ያደረገው እሱ እኮ ነው። ከዛ በኋላ ያኛውን መለሰ እንጂ መጀመሪያ ፕሮቮክ ያደረገው እሱ ነው። ስለዚህ እዛ ላይ የዳኝነቱ ስህተት አይቻሉ፣ ብሩኖ ቢጫ ካርድ ማየት ነበረበት። እና እንግዲህ የሚገርመው ነገር ምንም አንሽናትን በአስራ አንድ ተጫዋቾች ሆኖም ማለት ሲቲ በቀይ ካርድ እስከወጣበት ድረስ የጌም ፕላን አፕሮቹ ተመሳሳይ መሆኑን ያየሁት ማንቸስተር ሲቲ በ11ም ሆነ በ10 ለማንቸስተር ዩናይትድ ምንም አይነት ለውጥ

0: ብዙ ነገር ነው ይዞ የሚመጣውና እነኛ ነገሮች ያያሉ። ግን ይሄን ቢሲል ካመት ወደ 2 ከ2 ወደ 3 እየሄደ ሲመጣ ወላጆች እንደው አንድ ልጅ ከሰጠኝ ሴትም ሆኖ እኮ ለወንድም ይሳላል ወንድም ሆኖ መደዳ አምስቱ ወንድ ሲሆን 5-0 ሲሆን እኮ
1: ዝንደገ ጣላ አድርግልኝ ተብሎ ስለት ይገባል። ትንሽ ደግሞ እነዚህ የስለት ልጆችም ደግሞ አንዳንድ ጊዜ ይባላል እኮ በአጋጣሚዎች መስይ ራሴንም አመመኝ የሚል ወገቤን አረ ያዛሬ አምቦኛል ደሞ ከነጎዳ አግሪን መጥቶኛል ሊሆነ ነገር የሚል ሰው አንተ የስለት ልጅ ነህ እንዴ ይባላል።
0: ታንክ ዩ
1: አው እንከና ያጣህም የስለት ልጅ ነህ እንዴ ይባላልና አንዳንድ ልጆች ይስማቸዋል በጣም የስለት ልጅ ነህ ሲባል ላለመባል በቃ ትንሽ ገሸሽ ይላሉና ህመም እንደማንኛውም ሰው የሚያጋጠማቸው ይችላል። ሲያጋጠማቸው ግን በቃ ቀጥታ የሚገናኘው ከዛ ጋር የስለት ልጅ ነህ። ከዛ አስተዳደጋቸው ደግሞ ለየት ይላል። የስለት ልጅ ሲሆኑ እንከብካቤ ይበዛባቸዋል አይን እንዳይበዛባቸው ይፈልጋል የሚበሉት ነገር ተመርጦ የሚጠጡት ነገር ተመርጦ ከሰው በተለየ መንገድ ትሪት ይደረጋሉና ብዙ ሰው አሁን ትንሽ ቀበጥ ያለም سنመለከት የስለት ልጅ ነሽ የስለት ልጅ ነህ ይባላል።
0: አው ቀበጥ ሲል እንዳያት ልጅ ሞልቀቅ ሲል አንተ የስለት ልጅ ነህ እንዴ ምን ትንሹም ነገር ወጋኝ ምናም ብርድ መታይ ትላንት ጉንፋን ዛሬ ምናምን ይባላል። ለምን በልመና ነው የመጣው ስለት ስጠኝ ብለሽ ለምንሽ የምታገኘው ነው ማለት ነው። ለምንሽ ያገኘሽውን ነገር እንዴት እንደምትይዥታለሽ ያ ልጅ ማለት ተለምኖ በልመና መጥቶ በጥንቃቄ እንቁ ሆኖ እንዲያድግ የሚፈልግ ልጅ ነውና የስለት ልጅ ነው ተወይ ብለን እንጠይቃለን። የመጨረሻው ላይ ደግሞ እውነት የሰው ገንዘብ ይጣፍጣል? የሰው ገንዘብ ይጣፍጣል? ለምን አነሳ ነው እውነት የሰው ገንዘብ ይጣፍጣል ወይ ብለን ገንዘብ የማካፈል ቀን እየተከበረ ይገኛል። ገንዘብን የማካፈል ኢኖ በዛይ ሰው ይወልሽ ማካፈል እኮ ከተረፈሽ ላይ አይደለም ካለሽ ላይ ነው። ዲ አንደርስታንድ ካለሽ ላይ ነው መታከ አሁን ሰው ስለተትረፈረፈ ማንም ሞልቶለት የሚተርፍ የለም። ሁሉም የራሱ ቢተርፍ የራሱ እቅድ አለው ወደ ተሻለው ሁለተኛው ስቴፕ ካንደኛው ይሄዳል። ግን ካለሽ ላይ ለምታከብሪው ወይም ለምትወጂው ወይም ለምታገዝ ላለበት ካለው ላይ ማካፈል ትልቅነት ነው። ያን ቀን ነው ገንዘብ የማካፈል ቀን እየተከበረ ይገኛል። ያው ግን ምንድነው አንዳንድ ጊዜ በጣም ያሳዝንሽ እያላቸው የሰውን የሚጠብቁ ደሞ አሉ። እያላቸው እኮ በጉልበት በገንዘብ በጤና ሁሉ ነገራቸው ሙሉ ሆኖ ገንዘብም ኖሯቸው ይሄ ተጧሪ የሙሁን ስሜት ያላል ለነሱ አሁንም ስታካፊው ምን ስሜት ሊሰጥ እንደሚችል አላቅም። ታዲያ ገንዘብ የማካፈል ቀን እየተከበረ ይገኛል። ያ በከበ ማስተዋሻን እንገልጣለን 6979 በቀጥታ ጠይቀን ወደ መጀመሪያው ፕሮግራም እናርፋለን። ከወለዱ ከከበዱ በኋላ ምን አለ ብለን እናነሳለን። 6979 ዛሬ ምሳሌ አነጋገር ነው ግን እንቀይረዋለን። ምሳሌ አነጋገርን ወደ ሮብ እንውሰደው። ሰኞ ጥያቄውን ወደ ስፖርት እናርገው። ለምሳሌሽ ይሄ የአውሮፓ ሊጎች ቅዳሜ እሁድ ይሄዱ የለ ሰኞ ከዛች አንዷን መዘን ለመጠየቅ ሮብ ደግሞ ምሳሌ አነጋገር እንኚህ ታሪካችንን ባህላችንን የሚያስታውሱ አባባሎቻችንን የሚያስታውሱ ነገሮችን ለማቅረብ ነው። 6979 አጭር የጽሁፍ መልእክት ብስራት ኤፍኤም ዩቲዩብ ቻናል ነው። 6979 ቤዛ ያለች ብስራት ኤፍኤም ዩቲዩብ ቻናል ታሚዬ እየጠበቋችሁ ነው። አስተያየቶቻችሁን ላኩል፣ ስጦታ እንለዋወጣለን። ኦሪጂናል ማሊያዎች ገብቷል፣ እነሱንም እናደርሳለን። ምሳሌ አነጋገር ጥያቄ አለባብሰው ቢያርሱ አለባብሰው ቢያርሱ ምን ይባላል? አለባብሰው ቢያርሱ ምን ይባላል? መልሳችሁን በብስራት ኤፍኤም ዩቲዩብ ቻናል መቅደም አለብን። 6979 አጭር የጽሁፍ መልእክት ነው። በቀጥታ ወደ ፕሮግራማችን እናምራና የክብር ስፖንሰሮቻችን መልእክት ሰምተን እንመጣለን። ከወለዱ ከከበዱ በኋላ ምን አለ ብለን የ2019 የለተሰኞ የሳምንቱ መጀመሪያ የወሩ መጀመሪያ ልዩ ፕሮግራማችን ወደ እናንተ ይደርሳል። ቤዛ አራጌ እንዲህ ብላ ጠየቀች። ለመሴ ሪዞርት ቤተሰቦች አመቱ የሰላም የፍቅር የደስታ የጤና ይሁንላችሁ እያለች ከወለዱ ከቀለዱ ከከበዱ በኋላ ምን አለ ምን አለ ምን አለ ብላ ልታቀርብላችሁ መስመሩን እየተጠባበቀች ትገኛለች። በድጋሚ ለመላው ኢትዮጵያን አመቱ የሰላም የፍቅር የደስታ 2019 ይሁንላችሁ። ምንኮራ

0: ራችን ወደ አስረኛ ፕላኔት የምትጓጓዙበት ታርጋ ቁጥር ቀይረናል። 2019 ነው ትላለች በዛዬ በዛራጌ ትከተላለች።
1: አመሰግናለሁ የፍቅር ሚኒስተር። እንግዲህ ቀደም ሲል በዚህ ጉዳይ ላይ የተወሰነ ሐሳቦችን ስናጋራ ነበር። ከወለዱ ከገበዱ በኋላ ምን አለ? ሰዎች በትዳር ከተጣመሩ በኋላ መቼም የሚያፈቅሩትን የሚወዱትን መሴ ብዙ ጊዜ ደጋግመህ እንደምትለው ልቡ የመታላትን በቃ ይሄ ስሜቱ ከፍተኛ ስሜት ያለበትን ሰው ከተጋባ በኋላ አንድ ከሆኑ በኋላ ያለው ህይወት የሚገርም ህይወት ነው።
2: አይ አንቺም በተንት ይላል
1: በተኗ ከተነከስ ለራይት በተን ከተነከስ
2: እሺ
1: እሱ በጣም ደስ የሚለው ህይወት ነው። ከዛ በኋላ መሸኛኘት የነበረውን ህይወት ወደ መቋጨት ይመጣል። ጧት ከተገናኙ በኋላ ጊዜ ያሳለፈው በልተው ጠጥተው አብረው አውርተው ስቀው ማታ መሸኛኘት አለ። እሱ ያቺ ማታ መሸኛኘት ቻው ቻው የምትባባልበት ሰዓት የሚባባሉበት ሰዓት ከባድ ናት። ማልመጣች እጭ ሰዓት የምትባለው ሰዓት ናት። አፍላ ፍቅር ላይ በጣም ሀያል ፍቅር ላይ ያሉ ጥንዶች በቃ የሚጠሏ ሰዓት ያቺ ትመስለኛለች። በቃ ቻው ቻው አንቺም ወደ ቤትሽ ግቢ እኔ እመለሳለሁ ደሞ ለሚቀጥለው ቀን ቀጠሮ ይያዛል። ግን ምኞታቸው ምንድነው? ይሄ ቀን ቀርቶ ተያይዘን ወደ ቤታችን መንገባበት ቀን መቼ ነው የሚደርሰው? አብረን ወደ ቤታችን መንገባው መቼ ይሆን? ትዳር ነው
2: ኤክዛክትሊ
1: እሱንም ያመጣ ማሰሪያው ትዳር ነው። ወደ እሱ ይመጣሉ። ከዛ በኋላ እድሜ የገፋ ሲሄድ በትዳር በመላመድ ውስጥ ሲመጡ እኔ በጣም በእድሜ የገፉ ሰዎችን በተለይ በትዳር ረጅም አመታትን ያስቆጠሩ ሰዎችን ጠየቅኩኝ።
2: እሺ
1: እና ይሄ መጀመሪያ ላይ የነበረው ፍቅር ነው ወይ አሁን ያለው? ሳትጋቡ በፊት የነበረው ያቺ ባገኘኋት ባየሁት ስልክ በደወለልኝ ባነሳሁለት የሚባለው ፍቅር ነው ወይ ብዬ ጠየቅኩኝና ምን አይነት የሚገርም ምላሽ አገኘሁኝ መሴ። ከዛ በኋላ ቤተሰብ ሆነን በቃ ተሳሰርን። ይሄ ያ አፍላ ፍቅሩ ያ ሳይሆን የእውነት የመራራት ስሜት ለዛ ሰው የማዘን ስሜት በቃ ቤተሰብነት ስሜት እሱን ሳታማክረው ምንም ውሳኔ አለመወሰን እሱን ሳያማክራት አለመወሰን ለሱ ማዘን እንደ እናት አለመብላቱ አለመልበሱ ያሳዝናት ይጀምራል። እሷ ደግሞ ስትወጣ ሰላም የት ነው ያለችው? በሰላም ወደ ቤቷ ገባች ወይ የሚሉት ነገሮች ማሳሰብ ይጀምራሉ። የሚል መልስ ሰጡኝና የማይለያይ ስሜትን ከዛ በኋላ ብዙ ሰዎች በትዳር በጣም እየቆዩ ከሄዱ በኋላ አይቀርም ሞትና አንዳቸው ሲለዩ ለቋሚው ሰው በጣም ከባድ ይሆናል። ስትሮንግ ሆኖ በነበረበት በዛ ኤነርጂ ለመቀጠል ከባድ ይሆንባቸዋል ስለሚተሳሰሩ።
2: እንዲያውም እኮ ወዲያው ይከተላሉ ብዙ ጊዜ። ብዙ ጊዜ እናት ወይ ደክማ በተለያየ ህመም ስትሄድ ያ ጠንካራ የነበረ የቤቱ ምሰሶ በድንጋይ ዘመን መጥረቢያውን ይዞ ዋሻው በር ላይ ይቆማል የምትዩ ጀግና አባት ውድቅ ነው፣ ቶሎም ይከተላል። እንዲያውም አንድ ዓመት ሁለት ዓመት የመቆየት እድላቸው አየሽ፣ ቅድም ያልሽው ነጥብ ነው እኮ። መጀመሪያ አፍላ ፍቅሩ ተጫረ፣ ስፓርክ አድርጎ ተያዘ፣ ልብ ይመታል። ከዛ በኋላ ግን ጋብቻ እኮ ከሆነ በኋላ መተሳሰብ ነው። ውይ ቁርስ ሳይበላ እንዳይወጣ ሩጫው። ስትወጣ ራስሽን ጠብቂ፣ ደርሰሻል፣ እደውልልሻለሁ። ከዚህ አዳማ እስክደርስ አራት ይደወላል። በሰላም እኮ መግባቱ፣ ምክንያቱም አሁን የእሱ የሰውነቱ አንዱ ክፍል ናት። ገብቶሻል? አንድ ላይ አሁን የሚታሰበው እንደ እናት እንዳባት፣ ልክ እናት ለልጇ እንደምታስበው ሚስት ለባሏ ባልም ለሚስቱ ማሰብ መተሳሰብ ይጀምራል። ልጆች እናንተ እኮ ሄዳችሁ አግብታችሁ ትወጣላችሁ፣ ቀሪ ሀብቴ እኮ እሷ ናት፣ እሷ ናት እኮ የምትጦረኝ፣ እንዴ ተዋት እንጂ ልገሉት ነው እንዴ ትያለሽ። አባታችሁ ምን አርጉት ነው የምትሉት? ለፋ በማረፊያው ሰዓት እንደገና እናንተን እንደዚህ ያድርግ፣ ተው እንጂ ትላለች። አንቺም ከእሱ ጋር ተደርበሽ እስክትባል ለምን እነሱ ይሄዳሉ። ወጣት ናቸው፣ አፍላ ናቸው፣ በራሳቸው ፍቅር አይናቸው ታስሯል፣ ተጋርዷል። ግን ደግሞ ባላቸውን እነሱም ይፈልጋሉ፣ ባልም ሚስቱን ይፈልጋል። ከዛ በኋላ እንግዲህ እንደየ ሃይማኖቱ በሚፈልጉበት ቦታ እሁድን፣ ሰንበት ቀንን፣ ቅዳሜን እያደረጉ ዘመድ እየጠየቁ እርጅና ሞገስ ሆኗቸው ይኖራሉ። ይሄ እንዴት ደስታ መሰለሽ! መታደል ነው፣
1: በጣም ትልቅ መታደል ነው። ከወለዱ ከከበዱ በኋላ ምን አለ ያልነው ግን አንድ ታሪክን ለማንሳት ፈልገን ነው። ታሪኩ የሚወስደን በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን በባሶና ወረዳ ወራና ወረዳ አባሞቴ ቀበሌ ነዋሪ የሆነው አሰበ በላይነህ የ60ዎቹ አጋማሽ እድሜ ላይ ይገኛል። አሰበበ ላይነህ በተወለደበት አካባቢ ከልጅነቱ እስከ እድሜ እርጅና ዘመኑ ከሰዎች ጋር ተግባቢ ቤተሰቡንም አክባሪ እንደነበር ይነገርለታል። ታዲያ አሰበ በአካባቢው በወጣትነት ዘመኑ በአካባቢው ባህልና ወግ መሰረት እዚያው ከአንዲት ኮረዳ ጋር በቤተሰብ ፍቃድና ልጅህን ለልጄ ባህል መሰረት ወደ ትዳር ዓለም ይገባሉ። ያሰበ ባለቤት በቤተሰቦቹ የዳቦ ስም ይወጣላታል። ገነት ስትባል ሂሩት ጌታቸው ደግሞ ትክክለኛ ስሟ ነው።
2: የዳቦ ስሟ ገነት ነው።
1: አዎ የዳቦ ስሟ ገነት ነው። የተለመደ ነው ብዙ ጊዜ አይደለ? ከሰርግ በኋላ ለሙሽሪት የባል ወገን የዳቦ ስም ያወጣል። ከዛ በኋላ በዛ ነው መጣሪያው እኮ የምትጠራበት ስም በዛ ነው።
2: እንት ነው ከወርቅ ጋር ነው ሚያዘው። ለምሳሌ የራሳቸው ልጅ ለማግዘፍ ሲፈልጉ መጠጊያሽ ወርቅ ይላታል። እንደዚህ ነው የዳቦ ስሞች ገብተሻል። አሁን ገነት እንግዲህ ዛም በባህሉ እንደ ሁኔታው ነው እንጂ እንትን ይሄ እንዴት ነው ከወርቅ ጋር
1: ይያዛል
2: የሚያዝ ገብተሻል ነው የዳቦ ስም እንዲህ ናቸው ገብተሻል። አሁን ገነት አለው ይወል ያው ነው ተመሳሳይ።
1: ስለዚህ ወደ ራሳቸው ወገንም ይመጣሉ ነው።
2: አዎ
1: እንደዛ የከገነት ትክክለኛ ስሟ ሂሩት ነው። ግን ገነት የሚል የዳቦ ስም ይወጣላታል። ተዳ ደስ የሚል የትዳር ህይወትን እየመሩ ትዳርም በልጅ የተባረከ ይሆናል። ገነት ወይም ደግሞ ሂሩት የማህፀን ለምለም መሆን በአሰብና በቤተሰቦቹ መካከል ደግሞ ትልቅ ተወዳጅነት እንድታገኝ አድርጓታል። ቅድም ስናነሳ የነበረው ጉዳይ ነው። ትዳር ልጆች ሲመጡ በቃ ገመድ ይዘረጋል። ልጅ ሲመጣ እንከን እንኳን ቢኖራቸው ምናልባት ይህ ነገሯን ብታስተካክል ለልጃችን ይሄ ነገሩን አልተመቸኝም ይሄ ነገሯን የሚሉት ነገር ካለ እና ትንሽ እግራቸውን እሷም ከእነሱ ቤት ከመሄድ ሰብሰብ ካደረገች እነሱም ወደ እሷ ቤት እየመጡ ቡና ከመጠጣት ሰብሰብ ካሉ ጥያቄው በልጅ ይፈታል። ልጅ ካለ በር አይዘጋም። ልጅ ካለ ሁሉም ነገር ክፍት ነው። ስለዚህ በልጅ መባረኳ ደግሞ ይበልጥ ተወዳጅ እንድትሆን አድርጓታል። ታዲያ በቤተሰቡና በባለቤቷ ትልቅ ክብር የተሰጣት ገነት ወይም ደግሞ ሂሩት በልጅ ጸጋ በረከት የሰባት ልጆች እናት ለመሆን ትበቃለች። አሰበ ታዲያ በሰጠችው የልጅ ጸጋ ባለቤቱን እና ትዳሩን አክብሮ በአካባቢው ሰዎች ዘንድ የእንትና አባት የከሌ አባት ተብሎ በመጠራት በልጆቻቸው ትልቅ ክብርን አግኝቷል።
2: ትልቅ ነገር ነው። አዎ
1: ይባላል አይደለ? ትልቅ ሰዎች አሁን ሲጠሩ
2: የቤዛይናት ነው እኮ ኑ ቡና የቤዛናት ኑ። ግን ብዙ ጊዜ ወይ ባስቸጋሪ ልጅ አንድ የቤቱ አስቸጋሪ ልጅ አለ
1: የሚታወቅ
2: በሱ ልጅ አለበለዚያ በትልቁ ልጅ በቤቱ ትልቅ ልጅ እሱ ነው የሰፈሩ ሲመጣ ገብተሻል በታላቅ የመጀመሪያ ልጅ ይጠራል። አለበለዚያ ተወዳጅ የሆነች አንድ አክተር አሁን ቤዛይ የቤዛይ እናት ኑ ተፈልገው ነው የቤዛይ አባት እቺ እኮ እኔን የምታስጠራ ናት ይላል አባት ይላል ትላለች እናት ደስ ታይሰማል።
1: በትክክል። ስለዚህ እኚህም ግለሰብ እንግዲህ የእንትና አባት የከሌ አባት እየተባሉ በመጠራት በልጆቻቸው ትልቅ ክብርን አግኝተዋል። ታዲያ ሁለቱ ጥንዶች በአካባቢው ልጆቻቸውን ኩለው ደግሰው በመዳርም የልጅ ልጅም ለመሳም ጭምር በቅተዋል።
2: ኦኬ።
1: ይህ በአካባቢው የጥንዶቹ የትዳር ዘመንና ህይወት ትልቅ ክብር በመሆኑም ምንም ኮሽታ ያላሰማ ትዳር በአካባቢው ላሉ ትልቅ አርአያ ሆኖ እስከ ሰባት ልጅ የዘለቀው የተከበረ ትዳር መሀል ላይ ግን ትንሽ ንፋስ ገባው። ረጅሙን መንገድ እኮ ተጉዘውታል። ልጅ መውለዱን፣ ልጅ ማሳደጉን፣ ከማሳደግ በኋላ መዳሩን፣ ከዳሩ በኋላ ደግሞ የልጅ ልጅንም ጭምር
2: ረጅሙ ተሄዷል።
1: ረጅሙ መንገድ ተሄዷል። ምናልባት ይህ የረፍታቸው ጊዜ የልጆቻቸው እየመጡ ይጠይቋቸዋል። ከዛ በኋላ ግን የሚያርፉበት ጊዜ ላይ በመሃላቸው ንፋስ ይገባል። ታዲያ
2: ደግሞ ቤዛይ እዚህ ደረጃ ላይ ስትደርሺ ይቅር መባባሉ ነው የሚሰፋው። ቂም ከመቋጠሩ እና ነገሮችን ከማክረሩ ይልቅ ይኸውልሽ መጀመሪያ ቢሆን አሳየዋለሁ ኧረ ይቅርብኝ እሱም ብሎ ይባላል። ይህ እኮ ወልደሻል፣ እንደገና ደግሞ በልጅ ተባርኮ ድረሽ ኩለሻል። ከዚህ በኋላ ሊመጣ የሚችል ነገር እኮ አይኖርም አይደለም፣ ግን መብረድ ይችላል። ታቋለች ያን ያህል ዓመት አቅፋው የተኛችው ድክመቱን የምታቅ ቶሎ ምን ላይ እንደሚሰበር ታቃለች። እሱም ብትለው ሊጎብጥ ይችላል። ምን ላይ ቅሬታ እንደምታስነሳና መቼ እንደምትለሰልስ ያቃል። አንገቷ እንዲትሰብር ሊያደርግ ግን እዛ ቦታ ላይ ሲደረስ
1: ከባድ ነው።
2: አዎ አዎ
1: ነገሮችን ረገብ ማለት አለባት። አንዳንዴ በቤት ውስጥ እኮ ልጆች ጥያቄዎችን ያነሳሉና ማሚ ሂጂና ለአባቢ ይሄን ጠይቂልን ወይ ደግሞ መጠየቅ ይፈልጉና መልክተኛ ሲልኩ ታይሙን ታጣለች እኮ አብረው ከመኖር ብዛት ሰዓቱን በዚህ ሰዓት እንዲህ ሁኔታ ላይ ያለ ፊቱን አይታችሁ ጠይቁት።
2: አዎ እንዳትሄዱ ይገላችኋል ነው እንደውም አይደለም ይሰጣችኋል ይገላ አንቺ ተናዱ ነው ኮጭ የመጣው ስራ ላይ ተበላሽቶበታል መሰለኝ አርፋችሁ ቁጭ በሉ እንደውም አጥሙ ነው የምትበያው ሰዓት ወደ ሰዓት ይጅም ለምሳሌ ጣጣው ነው የምትገቢው ግን ደስ ብሎት ኮቱን አውልቆ ሲመጣ አሁን ሂዱና ጠይቁት ይባላል። ታይሚንጉ ራሱ አመል መታወቅ ማለት
1: ነው። መታወቅ ይሄ ነው። ስለዚህ የቱ ቦታ ላይ እንዴት አርጋ ብታረጋጋው እንዴት አርጎ ነገሩን ቢቶ መፍታት የሚቻልበት ሰዓት ላይ እዛ ድሜ ላይ ግን ንፋስ ገባው። የዚህ መልካም ትዳር ቀዳዳ ሆኖ የተገኘው ነገር የአቶ አሰበ ከትዳር ውጪ ልጅ መውለድ ሲሆን ይህ ደግሞ ሳይደፈን በተፈጠረው ክፍተት አሉባልታ ወሬ እየገባ የክፍተቱ ቀዳዳ እየሰፋ ይሄዳል። አሁን እዚህ ጉዳይ ላይ ሰዎች ገቡበት። ምናልባት እና ሶርስ ተስማምተውበት ሊሆን ይችላል እኮ አውቃም ሊሆን ይችላል ግን ደግሞ ጥያቄ ያልሆነ ጉዳይን ሰዎች ናቸው አሁን ቀዳዳውን እየሰፉት አሉባልታ መጥ
2: ለምን በዘይ በጣም በፍቅራቸው የተባረኩ በትዳራቸው የተመሰገኑ የወለዱ የከበዱ የልጅ ልጅ አይተው የዳሩ ናቸው። ልብ በይ አሁን ይሄ ትዳር ነጻ ይመስልሻል? ሰው እኮ በዘይ ምንም ነገር ሳይኖርሽ ደስተኛ ሆነሽ በመኖርሽ ብቻ ለምን ትስቃለች ሁሌ? ምንም የላት ሬንጅ ሮቨር አይደለም ያዘችው ግን ትስቃለች። ደስታሽን መቀማት ይፈልጋል ሰው። መደሰትሽ በራሱ ህመም ይኸውልሽ፣ 1 ሚሊዮን ሰው አሁን እየሰማን ቢወደን 10 ሰዎች ደግሞ እንዲህ የሚሳሳቁት ምን አግኝተው ነው? ጥጋብ ነው መስቀጫው ወይስ ምንድን ነው ብሎ ፐዝል የሚሆን
1: ታቻለ።
2: እንደዚህ አይነት ነገር አለ እና አሁን እነኚህ ሰዎች ወልደው ከብደው ደስ ብሏቸው እየኖሩ ወለደ አንድ ቦታ ሳሜር ስተት ነው ወይ በአጋጣሚ ነው ወይ አስቦ በፍቅር ተሸንፎ ነው ይቅርታ ብሎ እኮ ወርቅ አልብሷት ይሆናል ተፈቶ ይሆናል ግን አያርፉም ይቆሰቁሷታል። ንብረትሽ ሊካፈል አሁን አንቺ በለፋሽበት ቤት ይሄልሽ አሳውጂ የራስሽን ንብረት ይዘሽ ውጪ የሚል ይበዛል።
1: ጥያቄያቸውን በዚህ መልኩ ያነሱ እንግዲህ በሰዎቹ በተፈጠራባቸው ክፍተት ላይ አሉባልታቸው ወሬ የገባ ክፍተቱ ቀዳዳ እየሰፋ ይሄዳል። ታዲያ የመጀመሪያው የአቶ አሰበ ከውጪ የተወለደ የተባሉት በገነት በኩል ተቀባይነት በማጣታቸው ያ የበረከት ጸጋይ ነበረው ትዳር የጭቅጭቅና የውዝግብ ቤት ሆኖ ቀጠለና ቅራኔው እስከ የካቲት 20/2018 ዓመተ ምህረት ድረስ ይዘልቃል።
2: ኦኬ
1: እንደ ሰሜን ሸዋ ፖሊስ መምሪያ የህዝብ ግንኙነት ገለጻ በመካከላቸው የተፈጠረው ነገር እጅግ ጠንክሮ ቀን 7 ሰዓት ላይ ያልታሰበ ደረጃ ላይ ይደርሳል። በዚህ በትዳር ለአመታት ተሳችለው ወልደው ከብደው ያሉ ጥንዶች በመጨረሻም ፍጻሜያቸው ግን ያላማረ ይሆናል።
2: ቀላይ ብዙ ጊዜ ሌለ ጥፋት ለሊት ነው ኩለለሊት ላይ ቀላይ እንግዲህ በቃ ባህል ከቁጥጥር የወጣ ነገር ነው።
1: ሰጣገባ ውስጥ የገቡ ይመስለኛል። ምልልስ የመጣ ይመስለኛል። ሰዎች ጎረቤቶች ደግሞ ሐሳብ ይጥላሉ አይደለ? ይወረወራሉና እነዛ የተወረወሩ ድንጋዮች አንዳንድ ሰዎች ብልጥ ሰዎች የሚወረወሩባቸው ድንጋዮች ያነሳቹ ቤት ስሩባቸው ይላሉኩ ደረጃ አርጓቸው ግን ደግሞ ያነሱ መልሰው የሚወረወሩ ሰዎች አሉ።
2: እሱ ነው አሁን ልጄ ነው በቃ ሞዶ ባሊ ያመጣው ደግ አደረገ በቃ ልጄ ነው ብትልኩ አልቆልክ
1: ነበር
2: ግን እሷም ስታስገባ ያሳድጉታል ያሳብጡታል እሳቱን ያርከፈከፉበታል ቤንዚን አይበርድም።
1: አቶ እንግዲህ ባልም አቶ አሰበ በላይነ የሰባት ልጆች እናት የሆነችውን የትዳር አጋራቸውን ገነት ወይንም ደግሞ ሂሩት ጌታቸውን በዱላ አንድ ጊዜ ጭንቅላቷን በመምታት መሬት ላይ ከጣሏት በኋላ በመጥረቢያ ደጋግሞ የሰውነት ክፍሏን በመምታት ህይወቷ እንዲያልፍ ማድረጋቸው ተገልጿል። የሰባት ልጆች እናትና ለአመታት የትዳር አጋሩ ላይ ይህንን የግድያ ወንጀል የፈጸመው አሰበ በላይነ ወዲያውኑ በጸጸት እጁን ለፖሊስ ይሰጣል። ፖሊስም ወዲያውኑ በወንጀል ስፍራ በመገኘት የሟችን አስክሬን በማንሳት ወደ ደብረ ብርሃን ፖሊስ በመላክ የምርመራ ሂደቱን ይጀምራል። በምርመራ ሂደቱም በጥንዶቹ መካከል በቤታቸው የተፈጠረው አለመግባባት አይሎ ለዚህ እንዳበቃቸው ይረጋገጣል። የምርመራ መዝገቡንም በበቂ ማስረጃና በአስክሬን የምርመራ ውጤት አጠናክሮ ለሰሜን ሸዋ ዞን ፍትህ መምሪያ የላከ ሲሆን የፍትህ መምሪያው ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ የመሰረተ መሆኑን ተገልጿል። በፍትህ መምሪያው የተከፈተውን ክስ የተመለከተው የሰሜን ሸዋ ዞን ከፍተኛው ፍርድ ቤት ነሐሴ ወር 2018 ዓ.ም ተመረተ ባስቻለው ችሎት ተከሳሽ አሰበ በላይነህ ሰውን ለመግደል አስቦና ተዘጋጅቶ በስለት መሳሪያ የሰባት ልጆች እናትና የትዳር አጋሩን መግደሉ እጅግ ጨካኝ ነውረኛና ከባድ ስለሚያደርገው በሁለት የክስ ማቅለያዎች በ17 ዓመት እስራት እንዲቀጣ የተወሰነበት መሆኑን ተገልጿል።
0: ብንማርበት ብለን አቀርበናል 2019 ቸርቸሩን የምንሰማበት ደስ የሚል አዲስ ዓመት ይሁንላችሁ ሚላችሁ መሴ ሪዞርት ከክብር ስፖንሰሮቹ መልእክት በኋላ ተመልሶ ይመጣል። ኤፍሬሚዬ የክብር ስፖንሰሮቻችንን መልእክት ሰምተን ተመልሰን እንመጣለን።
3: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
6: እንዴ ይሄ ሁሉ ምግብ እያለ ነው አሰራው ማለት ነው? አጭ ከደወልሽልኝ በኋላ ነው የሰራሁት። በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽ?
5: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛው ውሃ ለ5 ደቂቃ ተፈስፈያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱ፣ ቀይ ወጡ፣ ክትፎም ሶስት ሶያ ነው።
5: አዎ ላበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
6: ባለሱቅ ሶሲ ሶያ ስጠኝ
7: አለ። በድቃቁ ባንኳሩ
6: ሁለቱንም አይነት ስጠኝ።
8: የክረምቱ ጭጋግ ተገፎ የአዋፋት ዝማሬ ንጋትን ሲያበስር ምድር ባዕድ ቀለም አሸብርቃ ስትሞሸር ልባችን አዲስ ተስፋ ሰንቆ እንደ አዲስ ይነሳል። ቤተሰብ ከያለበት ገስግሶ ወዳጅ ጎረቤት በፍቅር ይሰባሰባል። አዲስ ዓመት ለአዲስ ህይወት ያነሳሳል። ያልታሰቡ ነገሮች እንደ አውደ ዓመቱ ወቅት አይጠብቁም። የጥንቃቄ ጉድለቶች ደስታን ለማደፍረስ ፋታ አይሰጡም። መሰባሰባችሁ መቼም አይጉደል። ህልምና ተስፋችሁ ተናፋቂ በዓላችሁ በምንም ምክል አይሰናከል። የሞቀ ቤታችሁ፣ ንብረታችሁ፣ ከምንም በላይ የምትሳሱለት ቤተሰባችሁ በጠንካራ ዋስትና ጋሻ ተከልሎ ጥንቃቄ ሳይለያችሁ ያለ አንዳች ስጋት ከነሙሉ ደስታችሁ ከዘመን ዘመን ያሻግራችሁ። መልካም አዲስ ዓመት። ህብረት ኢንሹራንስ፣ ህብረት ለድህቀት።
9: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ። አይ
10: መልካም ምድር በክረምት በረከት ረስረሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራር ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመና ዋዶ የሀገር ገበያን በመዳፊያው አለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረጅም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም።
11: ኑቢራ የህክምና ማዕከል። ኑቢራ ማለት እኛ ጋር ማለት ነው። ለጤኖ ወድኛ ይምጡም። ወደ ኑቢራ መልቲ ስፔሻሊቲ ሴንተር ሲመጡም የተሟላ የእናቶች የህክምና አገልግሎት፣ የጨቅላ ህፃናት የጽኑ ህሙማን ኒዮናታል አይሲዩ አገልግሎት፣ የአዋቂዎች ጽኑ ህሙማን ክፍል፣ የአጥንትና የመገጣጠሚያ ህክምና፣ የተሟላ ጠቅላላ ቀዶ ህክምና አገልግሎት እንሰጣለን። በየዘርፉ በሙያቸው እጅግ የተካኑና የረጅም ዓመታት ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ከማራኪ መስተንግዶ ጋር ወደ ጤናው እንዲመለሱ ከልብ እንተጋለን። የፋርማሲ የላብራቶሪ የአልትራሳውንድና ራጃ አገልግሎት ዘመኑ ባፈራቸው መሳሪያዎችና ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እየሰጠን እንገኛለን። አድራሻችን ሃት ኖርል ስቴት አጠገብ። ለበለጠ መረጃ በ0921812121 ይደውሉ። ኑቢራ የህክምና ማዕከል። ለጤኖ ሁሌም ከልብ እንተጋለን።

0: በጨዋታ መሃል ዘና እንዳያረጋው ከጎኑ አይጥፋ ቤቲ ማኛ ቆሎ የተባለለት ቆሎ ቤቲ ማኛ ቆሎ ለሀገር ውስጥም ሆነ ለውጭ ደንበኞቻችን በልዩ ጥንቃቄ የተዘጋጀው ቤቲ ማኛ ቆሎ እነሆ በአንድ ኪሎ በግማሽ ኪሎና ሩብ ኪሎ ተዘጋጅቶ በብዛትና በጥራት ለገበያ ቀርቧል። ይቅመሱት፣ ይወዱታል። ለወዳጅ ዘመድ በኩራት ይጋብዙታል። ቤቲ ማኛ ቆሎ በቡና ሰዓት፣ በሻይ ሰዓት፣ ለተለያዩ ዝግጅቶች በፈለጉ ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቲ ማኛ ቆሎ አድራሻ ካራቆሪ፣ ስልክ ቁጥር በ0913 505349 ወይም በ0912 97 1556 ላይ ይደውሉልን። ቤቲ ማኛ ቆሎ። ቤቲ ማኛ ቆሎ
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ከነ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ለስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
2: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ዲዮን ጋዝ የዘመናዊ ቤተሰብ ምርጫ። የቤቶን የሆቴሎንና የፋብሪካውን የኃይል ፍላጎት በሙሉ እናሟላለን። አሁንም ልብ ይበሉ፣ የዲዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 እና 6 ኪሎ ግራም ጀምሮ በጊዮን ጋዝ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በጊዮን ጋዝ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።

0: በዚህ በሳምንቱ የመጀመሪያ ቀን በመንኮራኩሩ ወደ ህዋ መጥቀን ልንጋ ብዛችሁ መሰናዶ አልቋል። የማርስ አጋምና የሜርኩሪ ቁልቋል የሪዞርቱ መርከብ ቀዘፈ አርብ ሮብን አልፎ ሰኞ ላይ አረፈ። ይህን ምርጥ መርከብ ያልተሳፈራችሁ ከእኛ ምንም ሳይጎል ብዙ ቀረባችሁ። ትሂድ እንጂ ወላድ በድባብ የሪዞርቱ ድግስ ሽታው አልባብ ቃሪያ፣ ነጭ ሽንኩርት፣ ቲማቲም፣ ሰላጣ ለጉድ ነው ጣዕሙ የሪዞርቱ ቆስጣ የሚላችሁ። የኢትዮጵያ ንግድ ባንክ የመሴ ሪዞርት ፕሮግራም ላይ እንገኛለን። ኮንፈርት አብሯችሁ ቆይታ እያደረገ ይገኛል። የኢትዮጵያ ንግድ ባንክ፣ ሶሲ ሶያ፣ ህብረት ኢንሹራንስ፣ አያት ሪል ስቴት፣ ኢትዮ ቴሌኮም፣ ኑቢራ ህክምና ማዕከል፣ ቤቲ ማኛ ቆሎ፣ ኮንፈርት ቅንጡ ማዕዛና ጊዮን ጋዛ አብሯችሁ ነው። ኮንፈርት ቅንጡ ማዕዛ የለበስከው ልብስ ሳይጨማደድ ማዕዛውም ግሩም ሆኖ ለ100 ሰዓታት እንዲቆይ ከፈለክ ኮንፈርት ፋብሪክ ሶፍትነርን አሁኑኑ ሞክሩት ይላል። ልብሳችሁ እንደ ምርጫችሁ በየትኛውም የልብስ ሳሙና ካጠባችሁ በኋላ በኮምፎርት የልብስ ማለስለሻ ለቅለቅ አድርጉት። በቃ ልስላሴ ከግሩ ማዕዛ ጋር እቅፍ አድርጓችሁ ምቹ ቀን ታሳልፋላችሁ። በተለያየ መጠን ቀርቧል። ኮምፎርት ቅንጡ ማዕዛ ለ100 ሰዓታት የሚላችሁ ኮንፈርት ነው። አብራችሁን ስላላችሁ ከልብ እናመሰግናለን። መርጣችሁ ፈቅዳችሁ በመሴ ሪዞርት መንኮራኩር ስለተሳፈራችሁ የፕሮግራሙ መሪ አሪቡ ግቡ እያለች መንኮራኩሩን እያስነሳች ትገኛለች። አብራችሁን ስላላችሁ ከልብ እናመስግን። ቴክስቶችም እየመጡ ነው። ቤዛ በርካታ መልእክቶች አሉ። አብርሃም መንግስቱ ነው መጀመሪያ የደረሰኝ። አዎ ይጣፍጣል አለ። ምንድን ነው የጠየቅነው ጥያቄ? እውነት የሰው ገንዘብ ይጣፍጣል ነው? አዎ ይጣፍጣል። የሚጣፍጥበት ምክንያት ያለ ድካምና ያለ ላብ የሚገኝ ስለሆነ ነው። ሰው ለራሱ ገንዘብ ሲያገኝ የሚከፍለውን ጊዜ ድካምና ጥረት ስላልከፈለበት የሌላ ሰው ገንዘብ በቀላሉ ይጣፍጠዋል ብሏል። በነገራችን ላይ በዓለም ላይ አንድ ቃል አለ፣ በጣም ተወዳጅ ነፃ፣ ፍሪ የሚል ቃል በዓለም በጣም ተወዳጅ ነው። ፍሪላንች፣ ማንም ሰው ገንዘብ ሳያወጣ ከቢፌው ድንኳን ሰው ለምን ይሰብራል?
1: ነፃ
0: በነፃ እኮ ለመብላት ነው። ደግሞ የሚገርምሽ ቤዛይ በሀብት መጠናቸው አንቱ የተባሉ ካዝናቸውን ገንዘብ ያጣበበ ሁሉም ባንኮች ቅርንጫፍ ውስጥ ብር ያላቸው ሰዎችም ቢሆኑ ይሄ የነፃ ግብዣ ላይ ከታችኛው ገቢ ካለው እኩል ነው። ነፃ ነዋ። በቃ ዛሬ ሰርግ በነፃ ውስኪ ልቡን እንበለው ልሽ ነው ቴጆ
1: ቋሚ ተሰላፊ የሆነው ከፊት ይገባሉ።
0: ታንኪዩ እና እንዲያውም እኮ ማታረጊው ነገር ይቅርብኝ፣ በራስሽ ገንዘብ አንዳንድ ጊዜ ላትሞክሪያቸው የምትሽያቸውን እንትንነት አለ። ውይ ይሄን ያህል ብር ያስወጣኛል፣ ይቅርብኝ፣ አልሄድም ትያለሽ። ገብቶሻል? አሁን ከዚህ ወደ ድሬዳዋ የአውሮፕላን ቲኬት፣ ከዛ ደርሼ ደግሞ ሆቴል ይዤ ተመልሼ ምናምን፣ ኧረ ይህን ሁሉ ብር ማን ያወጣ? መሄድ ፈልገሻል፣ ግን ደግሞ የሚያስወጣውን ገንዘብ ግን ሳምበዲ ቤዛ ድሬዳዋ ደርሰን እንምጣ ወይ ሀረር ጅቦቹን አብልተን ቢልሽ እጅሽን ነው የምታወጪው። የስራ ፍቃድ ለመውሰድ ሁለት ጊዜ አታመነችም፣ ሁለት ጊዜ አታስቢውም። ለምን ገንዘብ እና ሁልጊዜ የሰው ነገር ሁልጊዜ ነፃ ነገር ነፃ ፍሪ ነገሮች ዋጋም ያስከፍላሉ። ፍሪ ደም ስትዩ ከጀርባው ይዞት የሚመጣው ነገር ብዙ ነው። በነፃ አይገኝም ብዙ ነገር። ግን ፍሪላንች እኮ የለም። ነፃ እኮ አትበይም።
1: በነፃ አይሆንም ምንም ነገር። በጠዋት መነሳት ይጠይቃል እኮ ገንዘብ ለማግኘት አይደለ? እንቅልፍ ማጣት ይጠይቃል።
0: ታንኪዩ።
1: ድካም ይጠይቃል።
0: ታንኪዩ።
1: ትኩረት፣ በጣም ሰፊ ትኩረት፣ ትልቅ ትኩረት መስጠት የሆነ ነገር ላይ ላብ ጠብ እስኪል ድረስ መስራት ይጠይቃል። ከዛ በኋላ የሆነ ሳምባዲ ተኝቷል እና በቃ የተዝናና ነው፣ ቀኑን ሙሉ ዘና እያለ ነው፣ ከጓደኞቹ ጋር እየዋለ ነው፣ ስልክ እያወራ ነው፣ እየተጠቀመ ነው ሶሻል ሚዲያዎችን። እና ገንዘብ በቃ የተወሰነ ገንዘብ ጣለ ስታደርግለት ግድ የላቸውም ለማጥፋት ራሱ።
0: ውይ ምንም ችግር የለም። ለዚህ እኮ ነው ቤዛዬ አባትና እናት ለልጆቻቸው ገንዘቡን ያገኙበትን መንገድ ካላስተማሯቸው ይባላል። ግብቶሻል ይበትኑታል ልጆች። ይበትኑታል። እኔ አንድ ዳላስ የማቃቸው በጣም የተከበሩ ሰው አሉ። እና እሳቸው ከኤርፖርት ከተማ ውስጥ ነበር አሁን ነው እነኚህ ኦቨሮች የመጡት። ያን ጊዜ ታክሲ ነው የሆቴል ታክሲዎች አሉ ከኤርፖርት የሚመጡ። እኛ ጋርም እኮ ቢጫ ታክሲዎች ከኤርፖርት የሚያጓጉዙን አሉ። እንደየደረጃው እንደየአይነቱ ይላየኝ ሰው እንዲያው ምን ይሏቸዋል መሰለሽ፣ መታጠቢያ ቤት ለሽንት እንኳን ጊዜ ለመቆጠብ መኪናቸው ኋላ ኮፈኑስ ፖፖ አላቸው። ምን መሰለሽ እንትን ጊዜ ይላቸው ቆመው ኤርፖርት ላጌጅ አወርደው ደንበኛውን አወርደው እዛሽ ነው ለቅለቅ አድርገው እንጂ ይሄ ወርዶ ቤት ውስጥ ገብቶ ወይ ሆቴል ማኪያቶ ይዘሽ በቃ እሳቸውና እንዲያው ምን እንደሆነ ታውቂያለሽ፣ ቤት ሊገዙ $400,000 ተስማሙ ከነጩ ጋር ነው። እና $400,000 በሳምሶናይት ይዘው ሄዱ። በዓለም እኮ በአሜሪካ ታሪክ እኮ እንደዚህ ምክንያቱም አንደኛ ገንዘብ እንደዚህ በእጅ አይቀርም፣ ሁለተኛ ነገር ደግሞ ይሄ የተሰወረ ከታክስ የተሰወረ ወይም ደግሞ በድራግ ኮኬን የመጣ ገንዘብ ነው ተብሎ 5,000 ብር ያለ ምክንያት ሲገባ በሚጠየቅበት ሀገር 400,000 ብር በሳምሶናይት ይዘው ሄዱ። ቤቱ ሲገዛ ቤቱ ወደውታል አይተዋል፣ ተነጋግረው እኮ ተስማምተዋል። ሶ ሻጩ ነጭ ነው ምንድን ነው የሚገምተው አካውንቱን ሲልክ በዛ ዋይር እንዲያደርጉለት ነው። እሳቸው ግን ይዘው ሄዱ በቃ ሊፈራረሙና እሱ ምን አደረገ ዞር ብሎ 911 ደወለባቸው እና ተያዙ። 17 ዓመት በአሜሪካ ዳላስ ሲኖሩ ምንም ሪከርድ የለባቸውም የወንጀል። ትልቅ ሰው ናቸው እና ለፖሊሱ የሰጡት መረጃ ነው ፖሊሱን ያሳመነው። እኔ ሃትዶግ ይዤ የበላሁ ከታክሲው ሳልወጣ በቲፕ ያገኘሁትን አጠራቅሜ የእንትን ታክሲ ነው ምነዳውን አጠራቅሜ ነው የገዛሁት። እኔ አላቅም በባንክ በምን ማገኛትን ቤት ያጠራቀምኩኝ ቤቱን ሳገኝ ገዛው። 17 ዓመት ሙሉ ያጠራቀምኩት ንብረት ነው። እኔ እንዲኔ ልጆች አባት ያቆታል እነሱ ደግሞ ከማ ጋር እንደምትገናኝ ወዲያው ነው ትራክም ያደረጉት። ሞባይል ቁጥርሽን ሶሻል ሴኩሪቲ ነምበርሽን ገና ሲከቱት ማንዶ ፎቶሽ ላይ ወጥቶ ከዚህ ይርሽው እንጂ እኮ ከዚህ ስትሄጂ የሰጠሽው ቃል ረስተሽዋል እንዴት ታስታውሻል? ለመሄድ ብቻ ብለሽ ነው ኤምባሲውን ፕሮሰስ ለማለፍ ነው እዛ እኮ ገብተሽ ረስተ እነሱ ይጠይቁሻል መልሰው ኦልሬዲ እጃቸው ላይ ነዋ ያ ዳታ እነሱ ጋር አለ። ሶሻል ሴኩሪቲ ነምበርሽ ሲገባ ይወጣል። ኤኒዌይ እኔ ሃትዶግ ይዤ እየበላሁ ያችን ዳቦ ውስጥ ከትቼ እየበላሁ 17 ዓመት ያጠራቀምኩት ገንዘብ ቱሪስቶች አደርሳቸው ተደስተው 100 ሲሰጡኝ 50 ሲሰጡኝ አጠራቅሜ ነው ለዚህ ቀን የበቃሁት። እኔ አላቅም በባንክ ገብቶ እንደሚሄዳ አይሽ ጄኒውን ጥፋት እንደሆነ ድራግ ውስጥ የሉበትም ስማቸው በስራ ላይ ያሳለፉ ናቸው። ማንም የአካባቢው ሰው የመሰከረላቸው ናቸው። አንድ ወር ያህል ምናምን ብቻ ተመላልሰው በፖሊስ አሳማኝ ነገር ስላጣ ለቀቃቸው ከነገንዘባቸው። በባንክ ነው ማለፍ ያለበት ትራንዛክሽን በሙሉ ስሩ ባንክ ነው። እሳቸው በሻንጣ በሳምሶናይት ምን ያህል እንደሚቆጥቡ እንድትነግሪሽ። ለማንኛውም ነፃ ነገር እኚህ ሰው ታዲያ ሀብታቸው በኋላ ላይ በልጆች ባከነ ለማለት ነው። ሳምራዊት ሙሉ ደግሞ ሰላም ሰላም፣ እንኳን ደህና መጣችሁ የሪዞርቱ አዘጋጆችና አድማጮች። ከወለዱ ከከበዱ በኋላ ሰከን ረጋ እንጂ እብደት ምን ሊጠቅመን ሰከን ማለት እንጂ ብላ ሳምራዊት ሙሉ ቀጠለች። የሰው ገንዘብ እሳት ነው ያቃጥላል እንጂ ምኑ ይጣፍጣል የራስንም ይዞ ይሄዳል አለች ሳምራዊት ሙሉ ቀጠለች። የስለት ልጅ ጣጣቸው ብዙ ነው ምን የስለት ልጅ ይመስላል ይባላል። እኔ ግን የስለት ልጅ

0: ኤክስፖርት ስታንዳርድ ቡና ሳህን በኢትዮጵያውያን እጅ 100% ከሜላማይን የተሰራ ለጤናው ተስማሚ በሆነ ጥሬ ዕቃ በጥበብ የተመረተ ቡና ሳህን ለሚፈልጉት አገልግሎት የሚስማማ የመመገቢያና የሾርባ ሳህን ለወጥ ማቅረቢያ ለኬክና ለኩኪስ ማቅረቢያ የሚሆኑ ሳህኖች በጥንቃቄና በጥራዝ ይዞላችሁ ቀርበዋል። ቡና ሳህን በሚያማምሩ ቅርጽና ቀለማት የተዋበ በላቀ ጥራትና በተመጣጣኝ ዋጋ ይዘን ቀርበናል። በአዲስ አበባ በመርካቶ እንዲሁም በተለያዩ የክልል ከተሞች በሁሉም የገበያ ማዕከላት ቡና ሳህንን ያገኛሉ። ልብ ይበሉ፣ በተመሳሳይ ምርት እንዳይጭበረበሩ ቡና ሳህንን ሲሸምቱ ከጀርባው ቡና ፕሌት የሚል ስያሜ መኖሩን ያረጋግጡ። ቡና ሳህን የማዕዳችን በረከት፣ የአብሮነታችን ውበት፣ ሁልጊዜም አብረናችሁ ነን። ቡና ሳህን ለማዕዳችን ከቅርጫን ሸግሩ።
1: ዲሳመስ ሲመጣ ደመናው ገፎ አዲስ ፀሐይ ስትወጣ እኛም ሮቤሎች እንደሁሌው በብርሃን ልናንቆጠቁጣችሁ ከእናንተ ጋር አለን። ከዘመን ጋር አብረው የሚራመዱ ውበት ከጥንካሬያ ጓዶ የያዙ የቤትዎን የህንፃውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ እቃዎች ከሮሜል ኤሌክትሪካል በበርካታ አማራጭ ያገኛል። በብራንዳችን ሮሜል ከውጭ ሀገር ያስመረት ናቸው ብሎም በሀገር እጅ ያመረት ናቸው የኤሌክትሪክ እቃዎቻችን ስለ አገልግሎታችን በልበ ሙሉነት የሚመሰክሩላቸውና ከረጅም ዓመት ዋስትና ጋር የቀረቡ ናቸው። የኤሌክትሪክ ደህንነት ላይ ስጋት እንዳይገባ የሮሜል አስተማማኝ ብሬከሮች፣ ኃይል ለሚፈልጉ እቃዎች ሄቪ ዲቲ ስዊች፣ የኤሌክትሪክ መስመሩን አደራጅቶ የሚያስቀምጥ ዲስትሪቢሽን ቦርድ፣ አቧራና እርጥበት የማይበግረው ሊኒየር ላይት፣ ውበትና አገልግሎትን አጣምሮ የያዙ በርካታ አማራጭ ኤልኢዲ ስፖት ላይት፣ ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሌም በሮሜል ያገኛሉ። በዓልን አስመልክቶ በተመረጡ እቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን። አዲሱ ዓመት ብርሃን ይሁንልን። ሮሜል ኤሌክትሪካል፣ መልካም አዲስ ዓመት።
2: ካቦድ ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ ዓመት።
3: እንኳን አደረሰሽ እናት አለሙዴ የመኖሪያ ዋታ።
4: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃርል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮፋይናንስ ህንፃ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የአዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ፣ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንፃው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
5: ከስራ ጫና፣ ከከተማ ትርምስ፣ ከህይወት ሩጫ እረፍት ማድረግ ምርታማነትን ይጨምራል። ለዚህ እረፍቶ ተገቢ ቦታ እንኳን ወደ ኢጃ ዲቨሎፐር በሰላም መጡ። የማይረሳ የመዝናኛ ጊዜ ከተፈጥሮ ጋር በልዩ ቋንቋ የሚያወሩበት ዘመናዊ ምቾትና ቤተኛ የሚያደርግ የእንግዳ አቀባበል ኢጃ ዲቨሎፐር ከፍተኛ ጥራት መለያችን ነው። የሆቴልና የሪዞርት አገልግሎት መስጠት፣ የጉብኝትና የጉዞ አገልግሎት፣ የመዝናኛ ፓርኮችን ማልማትና ማስተዳደር፣ ለተለያዩ ሁነቶች የሚውሉ ቦታዎችን በማልማትና በማስተዳደር ተጨብጭቦልናል። በቅርቡ ደግሞ በሪል ስቴት ልማት ስራዎች ላይ ለመሰማራት ዝግጅታችን አጠናቀናል። ለሰርግ፣ ለልደት፣ ለአንቨርሰሪ፣ ለሰርፕራይዝ

0: ለማንኛውም አገልግሎት ኢጃ ዲቨሎፐር ቀዳሚ ምርጫ ነው። ኢጃ ላንጋኖ ሪዞርት፣ ኢጃ ዋቢ ሸበሌ ሪዞርት እና ኢጃ ሰመር ሃውስን በወርቃማውና የተዘፈነለት ላንጋኖ ሐይቅ ዙሪያን በ210 ኪሎ ሜትር ላይ የሚገኝ ሲሆን ኢጃ ቦኩ የተፈጥሮ እንፋሎት በአዳማ ከዓለም ምርጥ መዳረሻ እንዲሆነው ኢጃ ወንጭ ደንዲ ኢኮቱሪዝም ይምጡና የማይረሳ ጊዜ ያሳልፉ። ደስታው ደስታችን ነው። በሁሉም የክፍያ አማራጮቻችን ከመደበኛ እስከ ቅንጡ የመዝናኛ አገልግሎቶችን አዘጋጅተናል። በ0967 33 3777 በ0992 22 22 55 ሄሎ ይበሉን። ኢጃ ዲቨሎፐር
1: መርካቶ ሰፈሬ በተዜ መላት በመርካቶ እምብርት ላይ በኩራት ይተንጣለለ የዘመናችን ዘመናዊ የገበያ ማዕከል ሶበላን የገበያ ማዕከል የሸቀጣ ሸቀጥ ሱቆችና አከፋፋዮች ዘመናዊ የሴቶች አልባሳት የተዋቡ የሀገር ባህል ልብሶች የሞባይል ሱቆችና ጠጋኝ ባለሙያዎች ውበትና ጥንካሬን አጣመሩ የወለል ንጣፎች የቤትና የወጥ ቤት እቃዎች ሁሉንም በአንድ ቦታ በአንድ ስፍራ በሶበላን የገበያ ማዕከል ጉዳዩን ፍጥምጥም የሚያደርጉሎት የትራንዚትና የኤጀንሲ ቢሮዎች፣ ማተሚያ ቤቶች፣ የሂሳብ ባለሙያዎች፣ ባንኮችና ኢንሹራንሶች፣ የተለያዩ የአገልግሎት ሰጪ ቢሮዎች በሶበላን የገበያ ማዕከል ከትሟል። አሁን የገበዩትን ሁሉ ሸክፏል። ፍጥምጥም አድርገው አጠናቀዋል። እርሶን አንቀባሮ ያንሸራሸረ የወሰዱት ልፍታችን በግብይት የደከመ መንፈሶን ዘና ሊያደርጎት ለእይታ አማራኪ ወደሆነው የተጨበጨበላቸው ሼፎች ወደነገሱበት ዘመናዊ ካፌና ሬስቶራንታችን በክብር እንዲስተናገዱ ያደርሶታል። በቂ መኪና ማቆሚያ ከካሜራ ጥበቃ ጋር መርካቶ ምዕራብ ሆቴል ኢትዮጵያ ንግድ ባንክ አዲስ ከተማ ቅርንጫፍ ጎን ያገኙናል። ስልክ 0112758781 ወይም 0118 29 98 98 ይደውሉ። ሶበላን የገበያ ማዕከል ነው።

0: ቡናቤን ነገን ይጻፉ።
1: ዲሳመስ ሲመጣ ደመናው ገፎ አዲስ ፀሐይ ስትወጣ እኛም ሮቤሎች እንደሁሌው በብራልና ቆጠቆጣችሁ ከእናንተ ጋር አለን። ከዘመን ጋር አብረው የሚራመዱ ውበት ከጥንካሬው ጓዶ ያዙ የቤቶን የንጻውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ ቃዎች ከሮሜል ኤሌክትሪካል በበረካታ አማራጭ አገኛል። በብራንዳችን ሮሜል ከውጭ ሀገር ያስመረትናቸው ብሎም በሀገር እጅ ያመረትናቸው የኤሌክትሪክ ቃዎቻችን ስለ አገልግሎታችን በልበ ሙሉነት የሚመሰክሩላችሁና ከረጅም ዓመት ዋስትና ጋር የቀረቡ ናቸው። የኤሌክትሪክ ደህንነት ላይ ስጋት እንዳይገባ የሮሜል አስተማማኝ ብሬከሮች፣ ኃይል ለሚፈልጉ ቃዎች ሄቪ ዲቲ ስዊች፣ የኤሌክትሪክ መስመሩን አደራጅቶ የሚያስቀምጥ ዲስትሪቢሽን ቦርድ፣ አቧራና እርጥበት የማይበግረው ሊኒየር ላይት፣ ውበትና አገልግሎትን አጣምሮ የያዙ በርካታ አማራጭ ኤልኢዲ ስፖት ላይት፣ ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሌም በሮሜል ያገኛሉ። በዓልን አስመልክቶ በተመረጡ ቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን። አዲሱ ዓመት ብርሃን ይሁንልን። ሮሜል ኤሌክትሪካል፣ መልካም አዲስ ዓመት።
2: ሰማይ ምድሩ ሲጠራ አረንጓዴ ለብሶ ተስፋን ሲያለመልም በየመስኩ አደይ ሲፈነዳ መኖር ነገን ያስናፍቃል። አዲስ ተስፋን ብሩህ ነገን ከወዲሁ ያስመኛል። ታዲያ ዛሬን ከእርሶ ጋር ባብሮነት እየሰራ ነገን የተሻለና አስተማማኝ ለማድረግ የዘወትር አጋሮ የሆነው ብሔራዊ የኢትዮጵያ ኢንሹራንስ ኩባንያ አክሲዮን ማህበር ናይስ እንኳን ከዘመን ዘመን በሰላምና ጤና አሸጋገሮት እያለን ኩባንያችን ከዘርፈ ብዙ የኢንሹራንስ አማራጮችና ከላቀ አገልግሎት ጋር ለንብረቶ ለህጋዊ ኃላፊነቱ ዋስ በመሆን እርሶን ለማገልገል ከመቼውም ጊዜ በበለጠ ራሱን አደራጅቶና በቴክኖሎጂ አራቆ የእርሶን መምጣት በጉጉት ይጠባበቃል። ለማንኛውም የኢንሹራንስ ፍላጎቶ ናይስ ይሁን ምርጫው። ስናገለግሎ ደስ ይለናል። መልካም አዲስ ዓመት። ጤና፣ በረከት፣ ሀብትና ንብረት ያድለልን። ብሔራዊ የኢትዮጵያ ኢንሹራንስ ኩባንያ አክሲዮን ማህበር ናይስ። የኛ ሰመጣኔ
3: አዲሱን ዓመት ከአንጎ ዴሊቨሪ ጋር በዚህ አዲስ ዓመት ማንኛውንም ዕቃ በአንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ ያገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ ዓመት ስጦታ ከአንጎ ያገኛሉ። ማሳሰቢያ፣ አንጎ መረጃ አገልግሎት ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በስድስት ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በሶስት ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
4: ክረምት አልፎ በጋ በመጣ ቁጥር ቤቱን አጸዳርተን አሰማምረን አዲሱን ዓመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከዓመት ዓመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም ዓመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ ዓመት።

0: በሐይቅ አንሳፈን ጉላሽ ጋበዝናችሁ። ህዋ ወስደናችሁ ፕላኔት አያችሁ። መደሰታችሁን ብናይም በቀና መሴ ሪዞርቶች ግን አረካንም ገና አረካንም ገና። የመክሰስን ጎቻ የሆንባችሁ ሰቀቀን ሆን እንጂ መቻ ጠገብናችሁ። መሴ ሪዞርትማ ለአዲሱ ዓመቱ ይወራረድ ብሏል የመዝናኛ ሻኛ ዮሬ ዳቢቱ የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞ ፕሮግራም ላይ እንገኛለን። አብራችሁን ስላላችሁ ከልብ እናመሰግናለን። በካርድ ባንኪንግ፣ በሞባይል ባንኪንግ እና በኢንተርኔት ባንኪንግ የሀገራችን የኢኮኖሚ የልብ ትርታ መሆኑን እያሳያለው ግዙፉ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ አብሯችሁ ነው። ሶሲ ሶያ በፕሮማሲ ዶር ኢትዮጵያ ፉድስ ማኒፋክቸሪንግ አክሲዮን ማህበር ይመረታል። በ15 ደቂቃ ውስጥ ይደርሳል። በጾምም በፍስክም ይበላል። የአይሶ የምግብ ደህንነቱም የተረጋገጠ ነው። ህብረት ኢንሹራንስ ጠንካራና አስተማማኝ የፋይናንስ አቅም የገነባ በመሆኑ በታላላቅ አገር በቀልና ዓለም አቀፍ ድርጅቶችና ደንበኞች ተመራጭ የሆነ አስተማማኝ የኢንሹራንስ ኩባንያ ህብረት ኢንሹራንስ አለ። አያት ሪል ስቴት በአዲሱ የካሳንቺስ አያት መንደር ኑሮን እንዲጀምሩ በ15% ቅድሚያ ክፍያ በማስታወቂያ ዋጋ ለሽያጭ አቅርቧል። አያት ዞሮ መግቢያ አብሯችሁ ነው። ኢትዮ ቴሌኮም ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው በመጠቀም ህይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን ይላል። ኢትዮ ቴሌኮም ኖቤራ የህክምና ማዕከል ሀያት ኖርል ስቴት አጠገብ በመንታ ጂ ፕላስ 4 ህንፃ ላይ ይገኛል። ከአርባ በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞችን ይዞ እየጠበቃችሁ ነው። ይደውሉ ኑቢራ ብለው በ0921812121 ኑቢራ የህክምና ማዕከል አብሯችሁ ነው። ቤቲ ማኛ ቆሎ ከዘመድ ከጓደኛዋ ጋር እየተጫወቱ ቤቲ ማኛ ቆሎን በመሃል ያስቀምጡ። ጦር ኃይሎች ሙሉ ወንጌል ይገኛል። በ0913505349 ወይም በ0912971536 ቤቲ ማኛ ቆሎን ማግኘት ይቻላል። ኮምፎርት ቅንጡ መዓዛ ልብሳችሁ እንደ ምርጫችሁ በየትኛውም የልብስ ሳሙና ካጠባችሁ በኋላ በኮምፎርት የልብስ ማለስለሻ ለቅለቅ ያደርጉት። በቃ ልስላሴ ከግሩም መዓዛ ጋር እቅፍ አድርጓችሁ ምቹ ቀን ታሳልፋላችሁ። ኮምፎርት ቅንጡ መዓዛ ለ100 ሰዓታት አብሯችሁ ነው። ጊዮን ጋዝ የቢጫ ቀለም ካፒ ጊዮን ጋዝ ኦሪጂናልነቱ ማረጋገጫ ከ3 ኪሎ ግራም ጀምሮ እስከ 52 ኪሎ ግራም ድረስ ባሉ መጠኖች ከ3፣ 6፣ 10፣ 11፣ 12 እያለ እስከ 52 ኪሎ ግራም አብሯችሁ ወደ እናንተ ያደርሳል። ቀያዮቹ ሲሊንደሮች ሁሉ ይህንን የቢጫ ካፕ ሽፋን ምልክት ይዘው ይገኛሉ እያላችሁ ይገኛል ጊዮን ጋዝ። አብራችሁን ስላላችሁ ከልብ እናመሰግናለን። ከልብ እናመሰግናለን። የተለያዩ መረጃዎችን ይዘን እዚህ ስቱዲዮ ፕሮግራሙን እየመራን የ2019 የሳምንቱ የመጀመሪያ የወሩ የመጀመሪያ የ2019 ዓመቱ የመጀመሪያ ፕሮግራማችንን እያደረስን እንገኛለን። ከወለዱ ከከበዱ በኋላ ምን አለ ብለን ልንማርበት የምንችለውን ፕሮግራም ስናቀርብ ቆይተናል። እውነት የሰው ገንዘብ ይጣፍጣል ብለን አንስተን በርካታ አስተያየቶችን እየተቀበልን እንገኛለን። አሁን ደግሞ በቀጥታ ወደ ሌላው ፕሮግራም እናመራለን። አስታውሱ፣ እንዳትረሱ የእንግሊዝ ፕሪሚየር ሊግ የአራተኛ ሳምንት ጨዋታ ዛሬ ነው መጠናቀቂያው። ትላንት በርካታ ጨዋታዎች፣ ከትላንት በስቲያ 7፣ ትላንትና 2፣ 9 ስታዲየሞች 18 ቡድኖች ተጫውተዋል። ዛሬ 2 ቡድኖች በሊድስ ስታዲየም ጨዋታቸውን ያደርጋሉ። ሊድስ ኒውካስልን ነው ዛሬ የሚያስተናግደው። ኒውካስል በአዲስ አሰልጣኝ በርካታ ተጫዋቾቹን ለቆ እንደ አዲስ እየተሰራ ያለ ቡድን ነው። ሊድስ ደግሞ ወጣ እየተባለ እየተጨበጨበለት የሚገኝ ቡድንን ጀርመናዊ አሰልጣኝ ሰርተዋል። ለማንኛውም ዛሬ ከምሽቱ 3 ሰዓት ጀምሮ ይህንኑ ጨዋታ እንድትከታተሉ በተወዳጁ ጣቢያችን በምስራት ኤፍኤም 101.1 ወደ እናንተ መድረሱን ይቀጥላል። ሊድስ ከኒውካስል ደስ የሚል አራተኛ ሳምንት የ2026/27 የእንግሊዝ ፕሪሚየር ሊግ የማጠናቀቂያና የመዝጊያ ጨዋታውን ሲሸኘው አብራችሁን ቆዩ። አብራችሁን ስላላችሁ ከልብ እናመሰግናለን። አሁን በቀጥታ ያነበቡትን መጽሐፍ ደግመው ያነቡታል ወይ ብላ ጠይቃ ቤዛ ያራጌ ለመሴ ሪዞርት ቤተሰቦች ልታቀርብላችሁ መስመሩን እየተጠባበቀች ትገኛለች። ቤዛዬ እንዲህ አለች፣ ያነበቡትን መጽሐፍ ደግሞ ያነቡታል በዛራጌ ትቀጥላለች።
1: አመሰግናለሁ የፍቅር ሚኒስትር። እንግዲህ ያነበቡትን መጽሐፍ ደግሞ ያነቡታል ወይ የሚለው ለብዙዎች ግራም ያጋባ ጥያቄ ይመስለኛል። ምክንያቱም ከመጽሐፍ አንጻር ከተመለከት ነው በጣም ብዙ የወደድናቸው በመጽሐፍ ውስጥ የተካተቱት ካራክተሮች የማንረሳቸው ሆነው አንዳንዶቹም ያስለቀሱን አንዳንዶቹም ያስገረሙን ምናልባት በጣም ቀልደኛነታቸው እብደታቸው በጣም ደስ የሚል ካራክተር ያለባቸው መጽሐፍቶችን ደግመን ደጋግመን ብናነባቸው ምንም ክፋት የለውም። ከፍቅራችን የተነሳ መጽሐፍቶችን እናነባለን።
0: ጉዱኳሳን እኮ አሁን ባልሽው በፍቅር እስከ መቃብር ከሰብለና በዛብህ ከሰብለ ወንጌልና ከበዛብህ ባልተናነሰ ጉዱኳሳ እኮ ምትዩ ነገር አለ። እብድ ነው። ፊታራሪን እንደልቡ ሄዶ ይናገራቸዋል። ወቸ ጉድ እኮ እንደው አውቆ አበድ ነው እስኪሉት ድረስ አለ አበጀ ብለው ያሽሙር ፍርጥምታ ፍርጥም ብሎ እንሻ። እና ሰዎች ፍቅር እስከ መቃብርን 10 ጊዜ ያነበቡት 11 ጊዜ ያነበብኩት ይላል። ወይም ሲድኒ ሼልደን ትርጉም መጽሐፍ ያሮድ ሮል። እንግዲህ እንደየምርጫሽ ግን ታነቢያለሽ ትደግሚያለሽ። አሉ ደግሞ ቻፕተሮች ይለያሉ። ያንቺን ልብ ሰቅዘው ይዘው ቀና ብለሽ የቀረበልሽን ቡና አቋጠጪው ይበርዳል። እንዴ ቡናውን አልጠጣሁም ትበያለሽ። ለካ አምጥቶ አስተን እንደዚህ ባለ ሁኔታ ልብን የሚስ አንድ ያደለም ሁለት ያደለም በዛይ ደግሞ ይትሻል
1: ተደጋግሞ ይነበባል። ነገር ግን ደግሞ ምናልባት ለዛሬ ላነሳ የፈለኩትን ታሪክ ለአድማጮቻችን ልናጋራ የፈለግነውን ታሪክ ያነበቡትን መጽሐፍ ደግሞ ያነቡታል ወይ ያልነውን ምናልባት መሰይ ብንቀይረው የኖሩትን ህይወት ወይም ከዚህ በፊት ኖረውት ያለፉትን ኖረ ነው የምናቀውን ህይወት የተለየ ገጽታ የሌለውን ህይወት ደግመን እንኖረዋለን ወይ እናቀዋለን? ለምሳሌ በሄድንበት መስመር በመጣንበት መስመር ምን ላይ እንዳለን እናቀዋለን። ከዛ ደግሞ አሁን ተመልሰን እዛው መስመር ላይ ብንቀመጥ ይሄንን ህይወት ደግመን እንኖረዋለን ወይ የሚለው
0: ሚመርጧሉ። እኔ ተመልሼ ብወለድም በቅሎ ቤት መወለድ ፈልጋለሁ፣ ሀረር ማደግ ፈልጋለሁ ተመልሼ እድሉ ካለኝ። እንግዲህ አው አናኖር ስታይልም ይሁ ቢሆን ደስ ይለኛል። አንዳንዶች ይኸውልሽ ቢዘይ እንዲያውም እኮ አሁን መልካም ያባቶች ቀን ብለው ስትነግሪያቸው ደስታ ማይሰጣቸው አሉ። የናት አሁን የናት ቀን ነው በአለም ካርድ። እንግዲህ ከክሪስማስ ካርድ ቀጥሎ ክሪስማስ ነው በአለም አለ። ወደ 2 ቢሊዮን ዶላር ይዘዋወራል በክሪስማስ ካርድ። ቀጥሎ የናቶች ቀን ነው። ያባቶች ቀን ስንተኛ ነው ታውቃለህ? 16ኛ ሃሎዊን 15ኛ
1: ይቀድመዋል። ሃሎዊን
0: ያሉኝ እንኳን ይቀድመዋል። እና የልጅነት ህይወትህ ይባላል። አሁን በልጅነት ቧርቄ ምናምን የብዙዎቻችን በጭቃ በባዝሊን ዋኝተን ትያለሽ። ጥቂቶች ደግሞ ይህን እድል ያላገኙ ልክ ከእንስሳ ያነሰ ክብር ተሰጥቷቸው የልጅነት ህይወታቸው መልሶ ማሰብ አይፈልግ። የልጅነት ህይወት ስትይው ነው የሚልሻለ። ገብተሻል? እና ሰዎች አሁን እንዳልሽው ነው ደግሞ በኖረበት ህይወት
1: ይኖራል ወይ?
0: ከባድ።
1: አዎ ይኖራል ወይ? ነገሩን ደግሞ ወደ ፍቅር ህይወት ስናመጣው መቼስ ሰው በአንዳንድ ጊዜ ፍቅር ይዘዋል ባልታሰበ ሁኔታ ውስጥ በአንዳንድ ትንሽ የስርቆት እይታ ሰው ፍቅር ይዘዋል ይወዳል። ከዛ ደግሞ የፍቅር ህይወቱ ይቀጥላል። ግን ደግሞ ሁሉም ሰው የፍቅር ህይወት ቀጥሎ እስከ መጨረሻው ድረስ ይሄዳል ማለት ላይቻል ይችላል። አንዳንድ ፍቅሮች አይቀጥሉ በተወሰነ መንገድ ይቋረጣሉ። አንዳንድ ትግስት የተሞላባቸው ፍቅር ሂደቶች አሉኮ። ላለመለያየት በጣም ከፍተኛ ትግል፣ በተለይ ወንዱ ከሆነ የሚያጠፋው እሷ የምትታገስበት፣ እሷ ከሆነ የምታጠፋው፣ ላለመለያየት በጣም ብዙ ነገር የተደረገበት የታገሉበት ፍቅር ግን በመጨረሻ በመለያየት ይቋጫል።
0: ወንዱ ከሆነ የሚያጠፋው ያልሽው ቤዛ እስቲ ቆይ ሶልድለት ልጅ ሲይዝ ጠረኑን ሲስም ይተዋል ይባላል። ሚስት ጥበበኛ ናት፣ ሴት ብልሃተኛ ስለ ይህ ወንድ እኮ ጅላጅሎች ነን እኮ ይህ የመጣውን ግርግር ነው እንጂ በማስተዋል ረገድ 40 ዓመት ከሆነው ወንድ ይልቅ 20 ዓመት የሆነች ሴት ብልህ ናት ይባላል። ብልህነት ጥበብ አላት። እና ጥበብ ብዙ ነገሮችን የሚፈታው ከጉልበት ይልቅ ጥበብ ነው፣ ብልጠት ነው፣ እምነትም ነው ኦፍኮርስ። እና ይህን ነገሮች አሉ። እና እስቲ ቆይ ይሁን ተዉት፣ እስቲ ይውጣለት፣ እኔ ልጄን ላሳድግ ያለሱ ልጁን ደግሞ ይወዳል አባት። ገብቶሻል? ልጄ እኔ እንዳደግኩት ያለ አባት አድግ ያለው ልጄን ያለ አባት አላሳድገው እስቲ ይሁን የሚሉ በጥበብ የሚይዙ የእለት ችግርን የሚፈቱ እንኳን ታገስኩ ዘግይቶም ቢሆን የሚመጣ ሰው ቁጥሩ ነው በዛይ በህይወትሽ ቀርፋፋ እንዴት ነው በዚህ ሰዓት በቀጠሮ ሰዓት ዘግይቶ የሚመጣው በመጀመሪያ ዴት እህ ትይዋለሽ በኋላስ ዘግይቶም ቢሆን እንኳን መጣት ይሆን
1: ጥሩ ይሆናል ስለዚህ ይህ የፍቅር ህይወት ታልፎበታል የተለያዩትን ለዛሬ ብናነሳ ያልተሳካላቸውን ብናነሳ ሞክራዋል ጥሯል አልሆነም ከዛ በኋላ ሌላ ህይወት ተጀምሯል ስለዚህ ያዙትን ህይወት መምራት ነው የሚቀጥሉት ለአስር አመታት በፍቅር አብሮ ይኖረችው ባለቤቱ በማይድን ህመም መያዟን ያውቃል ባለቤት ታዲያ ይህ ባል የህይወቱን ትልቁን ፈተና ይጋፈጣል ዶክተሮች በሽታዋ በፍጥነት እየባሰ እንደሚሄድና ቢበዛ 9 ወራት ያህል ሊቀራት እንደሚችል ይነግሩታል
0: 10 አመት ኖሯል
1: 10 አመት ኖሯል በጣም ደስ የሚል ፍቅር ነበራቸው በጣም ደስተኛ ነበር በተለይ ደግሞ እሱ በነበረው የፍቅር ህይወት በነበረው የትዳር ህይወት በጣም ደስተኛ ነበር እና ግን ይህ ያልታሰበ ህመም ሲገጥማቸውና ዱብዳ ሲወርድባቸው ለሱ በጣም አጣብቂኝ ውስጥ የገባበት ጊዜ ነበር ታዲያ በአራተኛና በአምስተኛ ወር እንኳን ዊልቸር ሊያስፈልጋት ይችላል በስምንተኛ ወር ደግሞ ከአልጋ መነሳት እንደሚከብዳት ሐኪሞች ይገልጹለታል ባለቤቱን ባለየው ግን በቀሪዎቹ ቀናት የሚወዳትን ሚስቱን ለማስደሰት ይወስናል። የመጨረሻ ወራቷ በዝምታ የተሞላ እንዲሆን ከጎኗ አልተለያትም ነበር። ነገር ግን አንድ ቀን ሚስትየዋ አጠገቧ አስቀምጣው ለመንገር የፈለገችውን ነገር ትነግራለች። እዚህ ጋር ነው ያነበቡትን መጽሐፍ ወደ ኋላ ደግሞ ያነቡታል ወይ የሚለውን ጥያቄ የምናገኘው። የህይወቷ የመጨረሻው ምኞት ከቀድሞ ፍቅረኛዋ ጋር ለመጨረሻ ጊዜ መቀራረብ እንደሆነ ተነግሯለች።
0: በትራሳፍኖ ካልገላገላት እድለኛ ናት እንዲይብስማ እሱ ሁሉ መስዋዕትነት እየከፈለ ነው ደስ ብሏት በጽሞና በተረጋጋ ህይወት ዊልቼር አለ መጨረሻው ጊዜ መንቀሳቀስ አትችልም ይሄ ሁሉ ነገር አደረገ አሁን ምኞቷ ምንድነው እሱ ዛቁጭ ብሎ የቀድሞ ኤክስዋ መሰናበት ቆንጆ ትራስዎች ነው ከፊቱ አይፈር የሚመጡት እንዴ
1: ትነግረዋለች ታዲያ ይህ ለባልየው ከባድ ድንጋጤን ይፈጥርበታል ለአስር ዓመታት ያቆዩት ትዳር የህይወቱ ፍቅር ያላት ሚስቱ እንዲሁም በመካከላቸው ያለው የስሜት ቅርበት ሁሉ በአንድ ጥያቄ ፊት ይቀርባል ይቆማል ሚስትየዋ ከባሏ ጋር ያለው የስሜት ትስስር ልዩ መሆኑን ብትነግረውም ከቀድሞ ፍቅረኛዋ ጋር የነበራት አካላዊ ተስማሚነት ግን ለእሷ ልዩ እንደነበረ አጉልታ ትገልጽለታለች ታዲያ ባልየው ይህንን ለመቀበል በጣም ይቸገራል በአንድ በኩል ሚስቱ የህይወቷን የመጨረሻ ወራት እያሳለፈች ትገኛለች በሌላ በኩል ግን ይህ ምኞት በቀጥታ የሱን ልብ የሚጎዳ ምኞት ነበር በጣም ተናድጃለሁኝ እንደተገደደው ይስማኛል እሷ የሞተች ስለሆነ እሺ ማለት እንዳለብኝ ግን ይስማኛል ሲል ባልየው ሐሳቡን በማህበራዊ ሚዲያ ላይ ያጋራል ነገር ግን የሰውየው ታሪክ በዚያ ላይ በቃ ጽሑፉን ያነበቡ በርካታ ሰዎች በሚስቱ ጥያቄ ተቆጥተው ህመም እንኳን ቢሆን የትዳር አጋርን ለመግዳት ምክንያት ሊሆን እንደማይችል በርካቶች እየጻፉ ነው የሚገኙት አንዳንዶቹም ታዲያ ሴትየዋ ጥያቄ የትዳሩን የመጨረሻ ወራት ሊያበላሽ የሚችል እጅግ በጣም ከባድ ውሳኔ እንደሆነ ገለጹ።
0: ሁለተኛ ደግሞ ይቃጠል ብላ ነው። እኔ ከሞትኩ በኋላ ሆዱን ሲመዘምዘው ይኑ ነው ለመሰለሽ እሱ አክት ማለፉ አርግት ነው። ስለዚህ እሱ ነው የሚኖረው ገባሽ? ከኤክሱ ያነሰ ሰው 10 አመት እንዳስተናገደች ሆዱን የበላው ይኑር እንትን እኮ ሳይመን ሰጣው እኮ ነው
1: ይሄ በቀል ነው በጣም ትልቅ በቀል ነው
0: እኔ እንደው ምናልባት በአስር አመት ውስጥ የተደራረጉትን አላቅም ለሷ ብሎ ከጎኗ ለቆመ ሰው ግን በመጨረሻው ሰዓት ከሞት ለማያድናት 10 አመት ለተለያትን ልሰናበተው ምንድነው ቋንቋ ምትሰናበትበት
1: ለዚህ እኮ ነው ቀደም ሲል ቀድማ ያነበባችሁትን መጽሐፍ ደግሞ ማንበብ ወደ ኋላ ማንበብ ማለት ለመግለጽ የፈለግነው ሐሳብ ይሄንን ነው መጀመሪያ ከነበረው ፍቅረኛዋ ጋር የነበራትን ህይወት ታቋለች አዲስ ነገር የለውም ስላልሆነ መቀጠል ስለማይችል በቃ ወርካውት አያደርግም እንላቸው አንዳንድ ግንኙነቶች እንደዛ አይነት ስለሆነ ተለይታ 10 አመት እኮ በጣም ብዙ ነው
0: ብዙ ነው
1: ብዙ ስሜቶች በጣም
0: አብሲንዳውስ ለማውጣት እኮ የሚዳረስበት ወንድ ልጅ ጽም የሚያወጣበት ብብቱ ጠረን የሚለወጥበት እድሜ ድረስ ከዚህ ሰውዬ ጋር ናት ኤንድ ደግሞ ቢዘይ መርሳት የሌለብሽ ነገር ሆስፒታል ማብሯት ነው እኔ እንዲያውም 9 ወር ነው ያላት ቀሪ ሂሳብ ስቲ እንደ ልቡ ልትነው ብዬ እንዴት ሰቀጠጠኝ። አብራት ለኖረው ሰው 10 አመት ሙሉ 9 ወር ሲቀራት ስለተባለ እሱ ነው ወደ ሌላ ቦታ ሊሄድ ነው ወይ ብዬ ማስበው እሱ ነው። ጭራሽ የቀድሞ ፍቅረኛዬን አምጥተህልኝ ካንተ ጥሩ ፍቅር ነበር የነበረኝ ግን እሱ ይሻላል ብሎ መሞት ገሎ መሞት እኮ ነው።
1: በጣም ከባድ ነው። ኢየሱስ ፍቅር ግን ምን የሚባል ነው መሰይ? ማለት በአንድ በኩል የሱ ኃይለኛ ፍቅር አለ፣ ልቡን እየጎዳው ልቡን እያደማው እየሰበረው ነው። በሌላ በኩል ግን ልትሞት ስለሆነ ምናልባት ማድረግ አለብኝ እያለ ደግሞ
0: የሞት ቃል ማክበር ኑዛዜ፣ የሞት ቃል ሳይሆን ኑዛዜ፣ ወደ ሞት እንደሚሄድ በሐኪሞቹ ተነግሯታል። በአንድ ወር ውስጥ ዊልቼር፣ ቀጣዩ አልጋ ላይ፣ የመጨረሻዎቹ ቀናት ስንብት ነው እኮ ነው። ይህንን ልትሰናበተው ብላ እኔ 9 ወር እያደባችበት ነበር።
1: አዎ በጣም
0: ልትነግረው ማለት ነው። አሁን ለዚህ ለፍቅረኛዋ ብትሰናበተው ምንም የምትጨምርለት ፕላስ ነገር የለውም። እሱ በሌላ ዓለም ውስጥ ያለ ሰው ነው። ሌላ ባሉን ነው የሚሳፈፈው፣ ሌላ ቦታ ነው። ይሄ ሰው ግን አብሯት ነው ያለው። ልትጎዳው ካልፈለገች፣ ልታስብለት ከፈለገች በመሞቻዋ ሰዓት አነጻጽራ ይሄ ሁለተኛ ደረጃ ተሰጥቶት ልብቤ ዊልቼር እየገፋ እያለ እኔ እውነቴን ነው የምነግርሽ፣ ጥሩ የሰራች አይመስለኝም። ብዙ ትራሶች
1: ከባድ ነው። በተለይ በሞት አፋፍ ላይ ላለ ሰው የንስሐ ጊዜ ነው።
0: ታንኪዩ።
1: በቃ አሁን
0: ንስሐ አባቷ ነው። እሷ ለባሏ ነው እንዲህ እክሷን የምትናዘዘው። ለንስሐ አባቷን ጠርቶ በእሳቸው ባሉበት እሱ ወጥቶ ትንገራቸው
1: መናገር ይቻላል።
0: ታንኪዩ።
1: ግን እንደዛ አይደለም የሚሆነው። መጨረሻውን አልገለጸም። በእርግጥ ሀሳቡን በማህበራዊ ሚዲያ ላይ እያጋራው፣ በርካቶች ግን ጥያቄ እያነሱ ይገኛሉ። ውሳኔው ምን ሊሆን ይችላል?
0: ከባድ ነው፣ ከባድ ነው። ጨዋ ከሆነ ኑዛዜዋን እንደ ፍላጎቷ በሞት ምዕራፍ በሞት ላንቃ ስር ናት። 2-3 ቀን ነው የቀራት። ስለዚህ ደስ ብሏት ትሙት ሊል ይችላል። አሁን እኮ በምግብ አይደለም፣ አሁን በገንዘብ አይደለም፣ ወይ አበባ ልታይ አይደለም ሞታ። እሱ ሁሉ እኮ ቢሆን ውቅያኖስ ቢሆን አትላንቲክ ያንሳፍፋታል። አሁን እኮ ይሄ እኮ ምንም ቦታ አሁን እሱን የሚያጠቁ መርዛማ ንግግሮች እኮ እንዴ፣ ምን ማለትሽ ነው ቤዛ? ለዚህኛው ለኤክስ እኮ የምትነግረው ቃላት እሱን በነበረን ፍቅር በጣም ደስተኛ ነበርኩ እና በመጨረሻው ምዕራፍ ልትሰናበተኝ ስለመጣ ደስ ብሎኛል ማለት ይሄኛውን እየገደለችው ያንን እያጀገነችው ይህን እየገደለችው ይህ ዝም ብሎ ዊልቼር መንዳት መኪና ላይ ማውጣት ማውረድ ሆነ እኮ ስራው መድኃኒት ማስዋጥ እንዲህ እኔ እንደ ራሱ ውሳኔ ለኢትዮጵያ እንዳይሆንባ
1: በቃ እንደዚህ ሀሳቡን አጋርቷል። በርካቶችም ጥያቄያቸውን እያጋሩ ነው የሚገኙት። መጨረሻው እንግዲህ በዚህ መልኩ ነው የአሳዛኝ ደስ የሚል የፍቅር ህይወቱ በዜሮ የተባዛበት ህይወት። ይህ
0: በዜሮ ሁኔታ ታንኪዩ። በቃ አንቺ ስዘጊው በጣም ጥሩ ነው። እሱም እንዳንቺ በአማረ ሁኔታ በዘጋው በዜሮ የተባዛ ፍቅር ላይ ነው። አብራችሁን ስላላችሁ ከልብ እናመሰግናለን። የክብር ስፖንሰሮቻችን መልእክት ቆንጅትዬ አሰምተን ተመልሰን እንመጣለን።
2: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች ዓመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምፆች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደ እኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
3: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
4: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
5: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ? አንቺ ከደወልሽልኝ በኋላ ነው የሰራሁት። በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
4: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
5: ጥብሱም፣ ቀይ ወጡ፣ ክትፎም ሶስት ሶያ ነው።
6: አዎ ለአበሳሰልም በጣም ቀላል ነው።
7: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደሞ ሲጣፍጥ
6: በዛ ላይ በፕሮቲን የበለጸገ ነው።
7: እሺ የት ነው ማገኘው?
6: በየሱቁና ሱፐርማርኬት ታገኛለሽ። ከፈለግሽ በደቃቁም በአንኳሩ
7: ባለሱቅ ሶሲ ሶያ ስጠኝ
8: አለ። በደቃቁ ባንኳሩ
7: ሁለቱንም አይነት ስጠኝ።
9: የክረምቱ ጭጋግ ተገፎ የአዋፋት ዝማሬ ንጋትን ሲያበስር ምድር ባዴ ቀለም አሸብርቃ ስትሞሸር ልባችን አዲስ ተስፋ ሰንቆ እንደ አዲስ ይነሳል። ቤተሰብ ከያለበት ገስግሶ ወዳጅ ጎረቤት በፍቅር ይሰባሰባል። አዲስ ዓመት ለአዲስ ሕይወት ያነሳሳል። ያልታሰቡ ነገሮች እንደ አውደ ዓመቱ ወቅት አይጠብቁም። የጥንቃቄ ጉድለቶች ደስታን ለማደፍረስ ፋታ አይሰጡም። መሰባሰባችሁ መቼም አይጉደል። ህልምና ተስፋችሁ ተናፋቂ በዓላችሁ በምንም እክል አይሰናከል። የሞቀ ቤታችሁ ንብረታችሁ ከምንም በላይ የምትሳሱለት ቤተሰባችሁ በጠንካራ ዋስትና ጋሻ ተከልሎ ጥንቃቄ ሳይለያችሁ ያለ አንዳች ስጋት ከነሙሉ ደስታችሁ ከዘመን ዘመን ያሻግራችሁ። መልካም አዲስ ዓመት። ህብረት ኢንሹራንስ። ህብረት ለድህቀት።
10: በዕለት ዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
11: ምድር በክረምት በረከት ረስረሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን ያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዘውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመናዊ ዋዶ የአገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረጅም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም።
12: ኑቢራ የህክምና ማዕከል። ኑቢራ ማለት እኛ ጋር ማለት ነው። ለጤኖ ወድኝንጡ ወደ ኑቢራ መልቲ ስፔሻሊቲ ሴንተር ሲመጡ የተሟላ የእናቶች የህክምና አገልግሎት፣ የጨቅላ ህጻናት የጽኑ ህሙማን ኒዮናታል አይሲዩ አገልግሎት፣ የአዋቂዎች ጽኑ ህሙማን ክፍል፣ የአጥንትና የመገጣጠሚያ ህክምና፣ የተሟላ ጠቅላላ ቀዶ ህክምና አገልግሎት እንሰጣለን። በየዘርፉ በሙያቸው እጅግ የተካኑና የረጅም ዓመታት ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ከማራኪ መስተንግዶ ጋር ወደ ጤናው እንዲመለሱ ከልብ እንተጋለንም። የፋርማሲ፣ የላብራቶሪ፣ የአልትራሳውንድና ራጅ አገልግሎት ዘመኑ ባፈራቸው መሳሪያዎችና ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እየሰጠን እንገኛለን። አድራሻችን ሀያት ኖርል ስቴት አጠገብ። ለበለጠ መረጃ በ0921812121 ይደውሉ። ኑቢራ የህክምና ማዕከል። ለጤኖ ሁሌም ከልብ እንተጋለን።

0: ቆሎ
1: በጨዋታ መሃል ዘና እንዳያረገው ከጎኑ አይጥፋ ቤቲ ማኛ ቆሎ የተባለለት ቆሎ ቤቲ ማኛ ቆሎ ለሀገር ውስጥም ሆነ ለውጭ ደንበኞቻችን በልዩ ጥንቃቄ የተዘጋጀው ቤቲ ማኛ ቆሎ እነሆ በአንድ ኪሎ በግማሽ ኪሎና ሩብ ኪሎ ተዘጋጅቶ በብዛትና በጥራት ለገበያ ቀርቧል። ይቅመሱት፣ ይወዱታል። ለወዳጅ ዘመድ በኩራት ይጋብዙታል። ቤቲ ማኛ ቆሎ በቡና ሰዓት፣ በሻይ ሰዓት፣ ለተለያዩ ዝግጅቶች በፈለጉ ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቲ ማኛ ቆሎ አድራሻ ካራቆሪ፣ ስልክ ቁጥር በ0913555349 ወይም በ0912971556 ላይ ይደውሉልን። ቤቲ ማኛ ቆሎ። ቤቲ ማኛ ቆሎ
2: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
3: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ዲዮን ጋዝ የዘመናዊ ቤተሰብ ምርጫ። የቤቶን የሆቴሉንና የፋብሪካውን የኃይል ፍላጎት በሙሉ እናሟላለን። አሁንም ልብ ይበሉ፣ የዲዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 እና 6 ኪሎ ግራም ጀምሮ በጊዮን ጋዝ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በጊዮን ጋዝ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።

0: ለሪዞርቱ ድግስ ያልገበረ ጆሮ ያልተበተነ ቀልብ የታለ ዘንድሮ? የመረጃ ገንፎ ትኩሱን ትኩሱን፣ ማህበራዊ ጉዳይ ገብሱን ገብሳ ገብሱን፣ የመዝናኛ ቡና ከስታርባክስ የሚልቅ የሚልቅ የሚልቅ ጋባዥ ሪዞርት ነው ተጋበዙ ይልቅ የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞርት ፕሮግራም ላይ እንገኛለን። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ ይመረታል። ህብረት ኢንሹራንስ ጠንካራና አስተማማኝ የፋይናንስ አቅም የገነባ ግዙፍ ተቋም ነው። አያት ሪል ስቴት በአዲሱ የካሳንቺስ አያት መንደር ኑሮ እንዲጀምሩ በ15% ቅድሚያ ክፍያ በማስታወቂያ ለሽያጭ ቀርቧል። ኢትዮ ቴሌኮም ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርዶ ይጠቀሙ ይላቸዋል። ኖቢራ የህክምና ማዕከል ሀያት ኖር ሴት አጠገብ በመንታ ጂ ፕላስ ፎር ህንፃ ላይ ይገኛል። ከአርባ በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ይዞ ይጠብቃቸዋል። 0921812121 ኑቢራ ይደውሉ። ቤቲ ማኛ ቆሎ ከዘመድ ከጓደኛዋ ጋር እየተጫወቱ ቤቲ ማኛ ቆሎን በማል ያስቀምጡ። ጦር ኃይሎች ሙሉ ወንጌል ይገኛል። በ0913-5533-49 ይደውሉ። ኮንፎርት ቅንጡ ማዕዛም አብሯችሁ ነው። ልብሳችሁ እንደ ምርጫችሁ በየትኛው የልብስ ሳሙና ካጠባችሁ በኋላ በኮንፎርት የልብስ ማለስለሻ ለቅለቅ አድርጉት። በቃ ልስላሴ ከግሩም ማዕዛ ጋር እቅፍ አድርጓችሁ ምቹ ቀን ታሳልፋላችሁ። ኮንፎርት ቅንጡ ማዕዛ ለ100 ሰዓታት ይላቸዋል። ጊዮን ጋስ የቢጫ ቀለም ካፕ ጊዮን ጋስ ኦሪጂናል ማረጋገጫ ከ3 ኪሎ ግራም እስከ 52 ኪሎ ግራም ይዞላችሁ ይቀርባል። ቀያዮቹ የሚሰራጩት ቀያዮቹ ሲሊንደሮች ሁሉ ይህን ልዩ ምልክት ይዘው ደግሞ መቅረብ አለባቸው ይላቸዋል። የክብር ስፖንሰሮቻችንን ከልብ እናመሰግናለን። አብራችሁን ስለምትቆዩ የመሴ ሪዞርት ቤተሰቦች አዲሱን ዓመት በሰላም በፍቅር በደስታ ለመጀመሪያ ፕሮግራማችን ስላበቃን ደስ ብሎናል። በ2019 እንዲያውም ቾምቤ ከቀበና ምን አለ ቾምቤ ከቀበና ምን አለ ቾምቤ ከቀበና፣ ሰላም ሰላም፣ ተወዳጆቹ መሴና ቤዛዊት እንኳን ደህና መጣችሁ። መሴ ታዲያ ኮዷ የመንኮራኩሯ ሪዞርት ታርጓ 2019 ነው። አዲሷ መንኮራኩር ቀበና ላይ አምጥቀናት አዲስ ተሳፋሪዎችን እነ ጆሲ ዳይትን ይዘን ተሳፍረን አየሩን እየቀዘፍን እስከ 12 ሰዓት አብረንን መልካም አመሻሽ ብሏል። አዲስ ታርጋ ነው 2019 ኤንድ 2019 አዲስ ታርጋ ብቻ መሆኑ መሰለሽ ቤዛይ? አዳዲስ ደንበኞችንም አዳዲስ ደንበኞችንም ይዟል ብሎናል። በጣም ደስ ብሎናል። ዮኒ ከቄራ ደግሞ እንዲህ አለ። የጠንቋይ ልጅ ጠብሼ አለ። እንግዲህ ጠንቋይ ነቢይ ነው ያቃል ይባላል። ገብቶሻል? ይባላል
1: በሚለው ራስ
0: ያው የጠንቋይ ልጅ ጠብሼ አለ ወክ እያደረግን አንድ ልጅ አሳይታኝ ማን ነው እሱ ስላት፣ በመኪና አደጋ አንተ ስትሞት የማገባው ልጅ ነው አለችኝ።
1: ወደፊቱን
0: አየችለት አየሽ፣ አባትየው ነግሯታ በመኪና አደጋ ይደይማል። እስተዛ ያለውን ነገር እንግዲህ እንትን በይ ተብያለሁ አይነት ነገር ነው። ቴክስቶቹ በርካቶች ናቸው። ቤዛይ ጌታቸው ደቦች ከጠቅላይ ቢሮ እንኳን ለ2019 አዲስ ዓመት ከቤተሰብ ጋር በሰላም በጤና በደስታ አደረሳቸው። አዲሱ ዓመት የእድገት የጤና የሰላም የመተሳሰብ የፍቅርና የስኬት ዓመት እንዲሁም ምኞታችሁ ህልማችሁ ሁሉ እንዲሳካ ከልብ እመኛለሁ ብሎ ጌታቸው ደቦች ከጠቅላይ ቢሮ እንደዚሁ ድጋሚ ልኮልናል። የተለያዩ አስተያየቶች እየመጡ አብረን ቆይታ አደረግን። እሳቱ በጣም ገፋ። የሳምንቱ ሰኞ ነው። መስከረም 4 ነው። የወሩ 2019 የመጀመሪያ ወር ነው። ዓመቱ 2019 አዲስ ዓመት ተጠናቀቀ። እንዲህ ባለ ደስ በሚል የተዝናናን የሪዞርቱን ቤተሰቦች በመንኮራኩር ወደ 2000 በ2019 ታርጋ በለጠፈችው መንኮራኩር ወደ 10ኛ ፕላኔት ስናጓጉዝ ቆየን። ደስ የሚል የ2019 ድባብ እንደተሰማችሁ ተስፋችን እሙን ነው። እንሰነባበት ምን እያልን የለተ ረቡዕ የሳምንቱ አካፋይ ከ9 ሰዓት ጀምረን ተመልሰን እንመጣለን እያል እንሰነባበታለን። ፕሮግራሙን በመራችላችሁ ተወዳጇ የፕሮግራም ሜሪ ቢዛ ያራጌ ስም እንሰነባበታለን። ቢዛ ያራጌ የሪዞርቱ ኳድሮ ዜና ዳኝ ቀብሮ የናፖሊ ቪኖ የሚላኖ ፓስታ እያቀረበች ነው በሪዞርት ገበታ የተባለላት ቤዛ ያራጌ አብራችሁ ፕሮግራሙን እየመራች ቆይታለች። ቴክኒኩን በብቃት በጥራት ቆንጂት መንገሻ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ አብረናችሁ ቆይታ አድርገናል። በዩቲዩብ ቻናላችን ብስራት ኤፍኤም ዩቲዩብ ቻናላችን ነው። ታሜ ደግሞ ለመላው ዓለም ወደ እናንተ ሲያደርስላችሁ አብሯችሁ ቆይታ አድርጓል። ለነበረን ቆይታ ከልብ እያመሰገን ምሽት በሊድስ እና በኒውካስል መካከል የሚከናወነውን የ2026-27 የእንግሊዝ ፕሪሚየር ሊግ የአራተኛ ሳምንት የመዝጊያ ጨዋታ ከምሽቱ 3 ሰዓት ጀምሮ ወደ እናንተ እንደምናደርስ እየገለጽን በዚሁ የምንሰነባበተው ኪ ኪሳችሁ ውስጥ አለን በሞባይላችሁ፣ ታክሲ ውስጥም አለን በሬዲዮናችሁ፣ ቢሮአችሁ ውስጥ አለን በኮምፒውተራችሁ፣ መላው ዓለም አለን በሳተላይታችሁ። መሳፈር ብቻ ነው። ሪዞርት መሴ ሪዞርት ብላችሁ
2: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
3: ካቦድ ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ ዓመት።
4: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ፣ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ፣ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ አርክቴክቸር፣ ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓ.ም የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾ ችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ።
5: እንኳን አደረሰን ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ አመት በሰላም አደረሳችሁ ይላል። አዲሱ አመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ አመት።
6: እንኳን አደረሰ እንኳን አደረሰ
7: የጋለ ስሜትና የወርቃማ ኃይል ምሽት ኢትዮ ፎርትናይት የሀገራችን ታላላቅና ምርጥ ተፋላሚዎች ባንድ አሬና ውስጥ የሚጋጠሙበት ደም የሚያሞቅ ታላቅ የፋይት ናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጮን ከአሪስቴ አሁኑኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ፣ መስከረም 9 ቲኬቶን አሁኑኑ በአሪስቴ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፋይት ናይት በኮንቬንሽን ሴንተር ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።
8: አዲሱን አመት ባንጎ ዴሊቨሪ ጋር እዚህ አዲስ አመት ማንኛውንም እቃ ባንጎ ዴሊቨሪ ላኩ፣ ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከባንጎ ያገኛሉ። ማሳሰቢያ፣ ባንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ አዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በ6 ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በ3 ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
9: አንጋፋው ኩባንያ ዋሪት ከፍተኛ ጥራት ያላቸውን የውሃ ማጣሪያ ፊልተር በብዛት በማስገባት ለክቡራን ደንበኞቹ ማቅረቡን ሲገልጽ በደስታ ነው። እነዚህን የውሃ ማጣሪያ ፊልተር በሁሉም የሽያጭ ማዕከሎቻችን ያገኛሉ። ክቡራን ደንበኞቻችን እባክዎን ከስድስት ወር በላይ የተገለገሉባቸውን የውሃ ማጣሪያ ፊልተር በአዲስ እንዲቀይሯቸው እንመክራለን። ለተጨማሪ መረጃ በ0911 21 0706 አሊያም 07 ይደውሉ። ዋሪት ዝ
10: አዲስ አመት ሲመጣ ደመናው ገፎ አዲስ ፀሐይ ስትወጣ እኛም ሮቤሎች እንደ ሁሌው በብርሃን ልናንቆጠቁጣችሁ ከእናንተ ጋር አለን። ከዘመን ጋር አብረው የሚራመዱ ውበት ከጥንካሬ አዋህደው የያዙ የቤትዎን የሕንፃውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ እቃዎች ከሮሜል ኤሌክትሪካል በበርካታ አማራጭ ያገኛል። በብራንዳችን ሮሜል ከውጭ ሀገር ያስመረት ናቸው ብሎም በሀገር እጅ ያመረት ናቸው የኤሌክትሪክ እቃዎቻችን ስለ አገልግሎታችን በልበ ሙሉነት የሚመሰክሩላቸውና ከረጅም ዓመት ዋስትና ጋር የቀረቡ ናቸው። የኤሌክትሪክ ደህንነት ላይ ስጋት እንዳይገባ የሮሜል አስተማማኝ ብሬከሮች፣ ኃይል ለሚፈልጉ እቃዎች ሄቪ ዲቲ ስዊች፣ የኤሌክትሪክ መስመሩን አደራጅቶ የሚያስቀምጥ ዲስትሪቢሽን ቦርድ፣ አቧራና እርጥበት የማይበግረው ሊነር ላይት፣ ውበትና አገልግሎትን አጣምሮ የያዙ በርካታ አማራጭ ኤልኢዲ ስፖት ላይት፣ ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሌም በሮሜል ያገኛሉ። በዓልን አስመልክቶ በተመረጡ እቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን። አዲሱ ዓመት ብርሃን ይውለልን። ሮሜል ኤሌክትሪካል፣ መልካም አዲስ ዓመት።
11: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከእንግዲህ በጀርባ ህመም መሰቃየት ቀር። ጥራቱን የጠበቀ ምቾትን ያሟላ ቪአይፒ ፎም ከኒው ፍላወር መፍትሄ ሆኖ ቀርቧል። ይህ ሁሉ ጥራትና ጥንቃቄ የእርሶን ሰላማዊ እንቅልፍ ለማረጋገጥ ነው። ኒው ፍላወር ቪአይፒ ኤችዲ ቪክትሪ ቦንድድ እና ኤክስትራ ቦንድድ ምርቶቻችን ለጤናው ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናው ካሰቡ ኒው ፍላወር ቪአይፒ ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ወስኑ። ለዋስትናው ሐሳብ አይግባውት። እሳት ወይም ስለት ካልነካው በማንኛውም ሰዓት መጥተው መቀየር ይችላሉ።
12: አበባ የሻይ
11: ለጤናው ካሰቡ ለገንዘቡ አይጨነቁ። መልካም በዓል። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም።
12: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው ፋይዳ ቁጥሮ ይመዝገቡ። ክፍል ላክ ቁጥር ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
13: ማዕድ ሲሰናዳ፣ ውበት ሲፈስ፣ ደስታው በቤቶ ሲነግስ፣ ቡና ሳህን ማዕዳችን በቡና ሳህን ደምቋል። ውበቱ ለአይን ማረፊያ፣ ጥንካሬው ለቤቶ ኩራት፣ ጥራቱ ኤክስፖርት ስታንዳርድ። ቡና ሳህን በኢትዮጵያውያን 100% ከሜላማይን የተሰራ ለጤናው ተስማሚ በሆነ ጥሬ ዕቃ በጥበብ የተመረተ ቡና ሳህን ለሚፈልጉት አገልግሎት የሚስማማ የመመገቢያና የሾርባ ሳህን፣ ለወጥ ማቅረቢያ፣ ለኬክና ለኩኪስ ማቅረቢያ የሚሆኑ ሳህኖች በጥንቃቄና በጥራዝ ይዞላችሁ ቀርበዋል። ቡና ሳህን በሚያማምሩ ቅርጽና ቀለማት የተዋበ በላቀ ጥራትና በተመጣጣኝ ዋጋ ይዘን ቀርበናል። በአዲስ አበባ በመርካቶ እንዲሁም በተለያዩ የክልል ከተሞች በሁሉም የገበያ

www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።

0: ብስራት 12 ይቀጥላል። የስፖርት መረጃዎችን እንሰማለን። የስፖርት መረጃ አጋራችን ደግሞ 10% ጉርሻ ከአዱ ባንክ የሚላቹ አዱ ባንክ ነው። አዲስ አመቱን አስመልክቶ ከወዳጅ ዘመድ የሚላክለውን ገንዘብ በአዱ ባንክ በኩል ሲቀበሉ እኛ ደግሞ 10% ጉርሻን ጨምረን ባሉን ደማቅ እናደርግለታለን ይላቹዋል። በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እና ጆ ላይ ያለውን የውጭ ገንዘብ ከጳጉሜ 1 ቀን 2018 እስከ መስከረም 25 ቀን 2019 ዓመተ ምህረት ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻን ጨምረን ገንዘቡን በክብርና አስረክበን ባለን ደንብና ሁኔታዎች ተፈጻሚ ይሆናሉ ይላቹዋል። መልካም አዲስ አመትን ይመኛል። የስፖርት መረጃችን አጋር ነው።
1: ያለፈውን ዘመን በተስፋው ሊያሻግረን የተስፋውን ፍሬም ያበቅለው ዝናብ በጊዜው ይዘንባል። በለመለመ መስክ በአዳዮች መሃል እንቦርቃል። በሚያበረታ ብርሃን እንከበባለን። በጥበብ ዜማ እንቁጣጣሽ፣ በቅኔ ስንኝ አበባ ይሆሽ ዝማሬ አዲሱን ዓመት አሃዱ ብለን እንጀምራለን። አሃዱ ባንክ ከብዙዎች ለብዙዎች።
0: በስፋት 12 ሲቀጥል የስፖርት መረጃዎች ይቀጥላሉ። የስፖርት መረጃዎቹን ይዘው ደግሞ ሙሉቀን ሙጬ እዚያ ጠገብ ያለ። ሙሉቀን መጀመር ትችላለህ።
2: አመሰግናለሁ ሚካያስ። እንዴት አመሻችሁ ክብራን አድማጮቻችን። ለሳት ዘጋጁ ስፖርታዊ መረጃዎችን ማቅረብ ጀምራለሁ። አብራችሁን ቆዩ። የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ትናንት ምሽት ዳሬ ሰላም በሰላም ከደረሱ በኋላ ማረፊያቸውን ሲአይ ስታር ሆቴል አድርገዋል። በዛሬው ዕለትም በታንዛኒያ ገቢዎች ባለስልጣን ሜዳ የመጀመሪያ ልምምዳቸው እንደሰሩ ታውቋል። ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ ተሰምቷል። ከሀገሩ ዜና ሳንወጣ በክረምት የዝውውር መስኮት ወላይታ ድቻ ለቆ ወልዋሎ ማምራት የቻለው እንዲሁም ደግሞ በሀገራዊ ውድድሮች ጨዋታዎች ለሶስት ጎሎችን ያስቆጠረው አጥቂው ካርሎስ ዳምጠውና ከዓመታት በኋላ ከሐዋሳ ከተማ ወደ ወልዋሎ ያመራው ተከላካዩ በረከት ሳሙኤል ለመጀመሪያ ጊዜ ሀገራቸው እንዲያገለግሉ በአሰልጣኝ ዮሐንስ ሳሌ ጥሪ እንደቀረበላቸው እንደዚሁ ታውቋል። ወደ አፍሪካ መረጃዎቻችን አመራን። የቀድሞው የስታድ ሬን እና የቼልሲ በአሁኑ ሰዓት ለሳውዲ አልሃሊ በመጫወት ላይ የሚገኘው የ34 ዓመቱ ኤድዋርዶ ሜንዲ ከሴኔጋል ብሔራዊ ቡድን ራሱን ማግለሉን አሳውቋል። ያለፉትን 6 ዓመታት ከብሔራዊ ቡድኑ ጋር በመቆየት አስደናቂ ጊዜን ማሳለፍ የቻለው ሜንዲ በ2021 እና በ2025 ሴኔጋልን የአፍሪካ ዋንጫ እንድታነሳ አስተዋጽኦ ማድረግ ችሏል። በ2022 እና 26 ደግሞ በዓለም ዋንጫ ውድድሮች ላይ የተሳተፈ ሲሆን በክለብ ደረጃ ከቼልሲ ጋር ሻምፒዮንስ ሊግን ዋንጫ አሳክቷል። ከዛ ውጭ ደግሞ የፊፋ ምርጥ ግብ ጠባቂ ሽልማትንም ማግኘት ችሏል። ለሀገሬ ሴኔጋል ያለኝን ነገር ሁሉ ሰጥቻለሁ፣ አሁን ግን ጊዜው ደርሷል፣ ስለ ሁሉም ነገር አመሰግነው በማለት ሜንዲ መልእክቱን አስተላልፏል። አልሃጅ ዲፍ በበኩሉ ሜንዲ አፍሪካን ያኮራ ታላቅ ግብ ጠባቂ ነበር ሲል ተናግሯል። ወደ አውሮፓ መረጃዎቻችን ስናመራ የማንቸስተር ዩናይትድ አመራሮች ማይከል ካሪክን የማሰናበት እቅድ እንደሌላቸውና በአሰልጣኙ እምነት እንዳላቸው ተነገረ ይገኛል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ፣ የተለያዩ የክለብ ኃላፊዎች እንዲሁም የቡድኑ ተጫዋቾች ካሪክ በሚሰራው ነገር ደስተኞች እንደሆነ የተነገረ ይገኛል። የቀድሞ የማንቸስተር ዩናይትድ እና ቶተናም ተጫዋች የነበረው ዲሚትር ቤርበቶ ደግሞ ካሪክ በቶሎ ወደ አሽናይት መመለስ አለበት፣ አሁን ላይ የመሰናበት ስጋት ላይኖርበት ይችላል፣ ክለቡ እሱን ይደግፈዋል፣ ነገር ግን በዚሁ የሚቀጥል ከሆነ ነገሮች ከባድ ይሆናሉ ሲል ቤርባቶ ሀሳቡን አጋርቷል። ከማንቸስተር ዩናይትድ ዜና ሳንወጣ ፖርቱጋላዊ ኮከብ ብሩኖ ፈርናንዴሽ ከማንቸስተር ዩናይትድ ጋር በአዲሱ ለመስማማት ንግግሮች መቀጠላቸው ተሰምቷል። ዩናይትድ ውሉን ለተጨማሪ አንድ ዓመት የማራዘም አማራጭ አለው። እስካሁን ግን በተጫዋች ወኪልና በዩናይትድ ኃላፊዎች መካከል ውይይት እንዳልተጀመረና በቀጣዮቹ ቀናት ግን አዳዲስ ነገሮች እንደሚኖሩ እንደዚሁ ታውቋል። የእንግሊዝ ዳኝነት ጉዳይ እጅግ አሳሳቢ ደረጃ ላይ ደርሷል ሲል ደግሞ የቀድሞ የቼልሲ ተጫዋች የነበረው ማይከል ባላክ ገልጿል። የማንቸስተር ሲና የማንቸስተር ዩናይትድን ጨዋታ ተመልክቼዋለሁ። እኔ በእንግሊዝ እያለው በተለይ እነ ሃዋርድ ወይ በነበረበት ጊዜ የዳኝነት ህጉ በጥሩ ሁኔታ ተፈጻሚ ይሆን ነበር። አሁን ሁሉም ነገር ጥሩ አይመስልም። ማይክል ኦሊቨር ልምድ ያለው ባለሙያ ነው፣ ነገር ግን አንዳንዴ በራሱ የሚወስናቸው ዳኝነት ህጎች የሚያስከፉ ናቸው። የእንግሊዝ ዳኞች ራሳቸው በሚገባ ማብቃት አለባቸው። አሁን ላይ ያለው የእንግሊዝ ዳኞች ጉዳይ አሳሳቢ ነው የሚለው ባላክ፣ ደጋፊዎቹ መበሳጨት የለባቸውም። የእኔ ሀሳብ በታላቁ እና

0: ተወዳጁ ሊግ የጀርመንና የስፔን ዳኞች በየሳምንቱ እየመጡ ቢዳኙ ደስ የነበር ሲል ባላክ ገልጿል። የቀድሞ የብሬንትፈርድ እና ቶተናም አሰልጣኝ የነበሩ ቶማስ ፍራንክ አንዶኒ ኢራኦላን በተመለከተ ሐሳባቸውን አጋርተዋል። አንዶኒ በሊቨርፑል ጥሩ ጅምር እንዳላደረገ አውቃለሁ። እስካሁን ካደረጋቸው 5 ጨዋታዎች ሁለቱን ብቻ ማሸነፍ ችሏል። ኢራኦላ ታላቅ አሰልጣኝ መሆን ፍላጎትም እድሉም ሰፊ ነው። ደጋፊዎቹ አንዶኒ ኢራኦላን ሊታገሱት ይገባል። ኢራኦላን ወደዋለሁ፣ አደንቀዋለሁ፣ አውቀዋለሁ። እመኑኝ በሊቨርፑል ስኬታማ ጊዜን ያሳልፋል ሲሉ ቶማስ ፍራንክ ገልጸዋል። ሊቨርፑል ነገ ምሽት 4 ሰዓት ላይ በካራባው ካፕ ቶተናምን ያስተናግዳሉ። በቶማስ ፍራንክ ትልቅ አክብሮት የተሰጣቸው አንዶኒ ኢራኦላ ከጨዋታ በፊት ሀሳባቸውን ሰጥተዋል። በሊቨርፑል ደስተኛ ነኝ፣ አሁንም ጠንክረ መስራት አለብን። ነገ ቶተናምን ማሸነፍ አለብን በካራባው ካፕ። ከተሸነፍን ግን ነገሮች ችግር ይሆናሉ ማለት ነው ካሉ በኋላ ማማር ዳሻቪሊና ጆ ጎሜዝ በጨዋታው የመሰለፍ እድል አላቸው። በፉላሙ ጨዋታ ተበሳጭቻለሁ፣ አሁን ግን ለነገው ጨዋታ መዘጋጀት አለብን ሲሉ እንደዚሁ አንዶኒ ኢራኦላ ተናግረዋል። የባርሴሎናው ኮከብ ተጫዋች የሆነው ስፔናዊው ላሚን ያማል የባሎንዶር ሽልማትን ማሳካት እፈልጋለሁ ሲል ተናግረዋል። በባርሴሎና በጣም ደስተኛል። ቤተሰቦች አሁን በብዙ ነገር ይደግፉኛል። ባለፉት ዓመታት ራሴን እያሻሻልኩ ነው ብዬ አስባለሁ። በዚህ ዓመት ከፍሊክ ጋር በመሆን ሁሉንም ዋንጫዎች ማሸነፍ አላማዬ ነው። እኔና ክሊያን ምፓፔ ሁለታችንም የዓለማችን ምርጥ ተጫዋቾች እንደሆንን አውቃለሁ። የባሎንዶ ሽልማቱ ግን ለእኔ ይገባኛል። ጥሩ ዓመትን አሳልፍ ያለው ዓለም ዋንጫውን በማሸነፋችን ኩራት ተሰምቶኛል። ነገር ግን በግሌ ባሳየሁት እንቅስቃሴ ደስተኛ አልነበርኩም። በተወሰነ ደረጃ ቡድኑን ረድቻለሁ። ቀጣዩ የዓለም ዋንጫ እስከሚመጣ መጠበቅ አለብኝ፣ ጠንክሬና መስራት አለብኝ። ስሜንም ከታላላቅ ተጫዋቾች አንዱ አድርጌ ማስቀመጥ እፈልጋለሁ በማለት ያማል አስተያየቱን ሰጥቷል። የቀድሞ የቼልሲ ታሪካዊ ተጫዋች የነበረው ጆን ቴሪ ሪስ ጄምስ ወደ ቀኝ ተከላካይነት ቦታው በመምጣት ሲጫወት መመልከት እፈልጋለሁ ጋለው የሚል ሐሳብ ሰጥቷል። አሁን ባለ ሁኔታ ይህ ተጫዋች አማካይ ነው፣ ነገር ግን ወደ በቀኝ መስመር ተከላካይ ቢጫወት በጣም ደስ ይለኛል ሲል ገልጿል። ሬስ በአማካይ ቦታ ላይ ጥሩ እየሰራ ነው፣ ግን እሱን በቀኝ ተከላካይነት ማየት እመርጣለሁ። እኔ እንደማስበው እሱ በዓለም ላይ ምርጡ የቀኝ መስመር ተከላካይ ነው። ቡድኑ ካይሴዶን ካጣ በኋላ በብዙ ተቸግሯል። ላቪያ ጥሩ ተጫዋች ቢሆንም ያለ ካይሴዶ ይቸግራል። በቀጣዮቹ ጨዋታ ከጉስቶ በላይ ጄምስን በቦታው ሲጫወት ማየት የኔ ምኞት ነው። ውሳኔው ግን የአሰልጣኝ ነው ሲል ጆን ቴሪ ሐሳቡን አጋርቷል። በመጨረሻም አንድ መረጃ እናጋራችሁ። በእግር ኳስ ውስጥ አድማጮቻችን ብዙ ነገሮች ይለዋወጣሉ። በአንድ ወቅት የአርሰናል ቁጥር አንድ ግብ ጠባቂ ይሆናል የሚል እምነት አግኝቶ ነበር። ብዙዎችም በእንግሊዝ ብሔራዊ ቡድን ውስጥ የቀጣዮቹ ዓመታት ምርጡ ተጫዋች ይሆናል የሚል ሐሳብ ሰጥተው ነበር። ግብ ጠባቂው ይታወቃል። ሙሉ ስሙ አሮን ክሪስቶፈር ራምስዴል ተብሎ ይጠራል። 28 ዓመቱ ነው። ከአርሰናል ከለቀቀ በኋላ ለኒውካስል ተጫውቷል። በአሁኑ ሰዓት ደግሞ በሳውስሃምፕተን ቤት አራተኛ ተመራጭ ግብ ጠባቂ መሆኑ ብዙዎችን እያነጋገረ ነው። በ60,000 ደጋፊ ፊት ሲጫወት የምናውቀው ራምስዴል የሳውስሃምፕተን ከ21 ዓመት በታች ቡድን ውስጥ ከቦስተን ጋር በነበራቸው ጨዋታ ራምስዴልን ለመመልከት 300 ደጋፊዎች ብቻ እንደተገኙም እንደዚሁ ለማወቅ ተችሏል። ብዙዎች ራምስዴል ምን ሆኖ ነው በዚህ ደረጃ አቋም የወረደው እያሉ በመጠየቅ ላይ ይገኛሉ። ራምስዴል በአርሰናል እያለ ተደጋጋሚ ስህተቶችን በመስራት ይታወቃል። አርሰናል ራያን ካስፈረመ በኋላ ተጫዋቹ በፍጥነት አቋሙ እንደወረደ ይነገራል። አሁን ደግሞ በሳውዝሃምፕተን አራተኛ ተመራጭ ግብ ጠባቂ ሆኗል ራምስዴል።
1: ሙሉ ቀን እኔ ከመጀመሪያችን በፊት አንተ ስትነግረኝ አላመንኩም እና አሁን አንተ ይህንን መረጃ እያቀረብክ ጎግል እያደረግኩኝ ነበር እና ትክክል ነው። እንደውም ባለፈው የውድድር ዓመት 23 ጨዋታ ተጫውተዋል ለኒውካስትል። በዚህ የውድድር ዓመት ግን ለአንደር 21 ቁጥሩ ለእድሜ እርከን ቡድኑ ነው እየተጫወተ ያለው እና አንዳንድ ጊዜ እግር ኳስ የህይወት ውጣ ውረድ ያሳያል የሚባለው ነገር በራምስዴል ያየን ይመስለኛል። ለማንኛውም ለስፖርታዊ መረጃዎቹ አመሰግናለሁ። የተከበራችሁ አድማጮቻችን እናንተም ስላዳመጣችሁን እጅግ አድርገን እናመሰግናለን። የብስራት 12 የመረጃ ሰዓታችን ያዳመጣችሁትን ይመስል ነበር። እኛ ከስቱዲዮ እንሰናበታለን። አህዱ ባንክ አብረን ቆይቷል። መልካም ምሽት።

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ንቁ! ሳሙኤል እና ዮዲት የስነ ልቦና ማማከርና ስልጠና
1: ከኦያያ መልቲሚዲያ ብስራት ኤፍኤም 101.1 ጋር በጋራ ትብብር እየተዘጋጀ ወደ እናንተ የሚደርስ በስነ ልቦናና ማህበራዊ ጉዳዮች ዙሪያ አተኩሮ የሚሰራ ልዩ የራዲዮ ፕሮግራም ነው።

0: እንኳን አደረሳችሁ አደረሰን ንቁ ሬዲዮ ፕሮግራም በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ አየሩ ላይ ከዚህ ደቂቃ ጀምሮ ይናኝበታል። እንዴት አመሻችሁልን? እንዴት ዋላችሁ? እንዴት ከረማችሁ? በዓል ዝግጅቱ እንዴት ነበር? ተፍ ተፍ ተፍ ያላችሁ እንደነበረ ተስፋ እናደርጋለን። እንዴት ነበር? ከወዳጅ ዘመድ ጋር ተገናኛችሁ ወይ? እንዴት አለፈ በዓሉ? ይድሩ የበጉ የምኑ የበሬውም ደግሞ አለ ቅርጫ ለብቻ በሬ መብላት ቀርቷል።
1: አዎ
0: መብላት ነበር ልጅ በጋራ።
1: አዎ ወይ
0: በቅርጫ
1: አዎ
0: ከተቻለ
1: ከላራት አዎ
0: በትክክል ላራት ይበላ ከባድ
1: ያው
0: ላራት አዎ
1: በደም
0: እንደዛ ያያልን። እንግዲህ በዓሉን ተቀበልነው አዲስ ዓመት ተቀየረ 2018ን አሮጌ 2019ን ደሞ አዲስ ብለን እነሆ ከተፍ ብለናል። ንቁ ሬዲዮ ፕሮግራሞች ነን። ቆንጂት መንገሻ የእለቱን የቴክኒክ ቁጥጥር ተዘውራለች ትራዳናለች ድምጽ በጥራት ወደ ያላችሁበት እንዲደርስ አብራን ትቆያለች። እንዴት ከረማችሁልን? እንዴት ሰነበታችሁ? ንቁ ሬዲዮ ፕሮግራም እንግዲህ በኦያያ መልቲሚዲያ እና በሳሙኤል እንደውዲት የስነልቦና ማማከርና ስልጠና ማዕከል ዝግጅት በጋራ ትብብር ይቀርብላችኋል። ቤተሰብና እንግዲህ የተለያዩ የስነልቦናና ማህበራዊ ጉዳዮችን ይዘን ብንመጣም አውዳመት ደግሞ ሲሆን አውዳመቱን ማክበር ተክነንበታል እንላችኋለን። ደስ ይላል። ቤተሰብን ስለምንወድ ቤተሰብ እንዲቀጥል ያለን ጽኑ ፍላጎት በዓላትን ደግሞ በትኩረት እንድናይ ያደርገናል። እንዴት ከረማችሁልን? የኔዎቹ እንዴት ናችሁ? እስኪ
1: ለነለን
0: ተንፍሱ።
2: ሰላም ነው። እንዴት ናችሁ? እንኳን አደረሳችሁ።
0: ሜሪ ዘመነ ቴዎድሮስ
1: ማህሌት
0: ካሳ እኔም ሳሙኤል በጋሻው ከቆንጂት መንገሻ ጋር በጋራ ቆይታ ምናደርግ ይሆናል። ጣመ ዜማዎች ተዘጋጅተዋል። ዝግጅትም ደግሞ አድርገናል በደንብ ጥንቅቅ አድርገን። እንግዲህ ሳምንት እንደነበረው አይነት በጣም የተፍታታ የተዋዛ ላይሆን ቢችል እንኳን ሙዚቃ አሱን ይተካና ይሰራዋል። ቆምጨጭ ያሉም ደግሞ ነገሮችን እናነሳለን። 2018ን ሸኝ ግተን 2019ን ስንቀበል ምን ላይ ትኩረት ማድረግ አለብን የዛሬው ርዕሳችን ነው። ሌላውና ትልቁ ዋንኛው ደግሞ ከ2018 ወደ 2019 የሚደረገው ሽግግር ላይ በይቅርታ መሻገር አለብን። በይቅርታ ያልተሻገረ መልሶ መላልሶ እዛው ያለበት ላይ እንደመርገጥ ነው የሚቆጠረው። ስለዚህ እሱም ላይ ደግሞ ቆይታ ይኖረናል። በመሃል እንግዲህ እንኳን አደረሳችሁ መልእክት ከእናንተ ካድማጮች እንደጉድ ይመጣል እንቀበላለን ይስተናገዳል። 0912505432 የእናንተን የተከበሩ ስልኮች ይቀበላል ያስተናግዳል። ባጭር የጽሑፍ መልእክት ደውሉልን። እንዲሁ ደግሞ ቀጥታ ደውላችሁ መልእክት ላኩልን። ቀጥታ በመደውልም ደግሞ ተሳትፎ እንድታደርጉ እንጠይቃችኋለን። የእናንተ ሐሳብ አስተያየት ይደግፈናልና እንግዲህ አቤት ሚዲያ ፕላስ ደግሞ በዩቲዩብ ቆይታ የምታደርጉበት ነው። በቲክቶክ ላይ እንዲሁ ቆይታ ያደረግን ነው። አቤት ሚዲያ ፕላስ በዩቲዩብ የተለያዩ ዝግጅቶችን ይዞላችሁ እየቀረበ ነው። አቤት ሪአክትና አቤት ትሬንድ ሁለቱም እየቀረቡ ነው ያሉት። ተወዳጁን ሰብስክራይብ አድርጉ። እንግዲህ በቲክቶክ ላይ ደግሞ ፎሎ አድርጋችሁ ቤተሰቡን ተቀላቀሉ። አብራችሁን ስላላችሁ ያመሰገንን። የበዓል ቆይታችን እንዴት ነበር? እኛ እንጫወታለን፣ እናንተ ምርስ ብርስ ተጫወቱ። ስልክ እየደወላችሁም ደግሞ ከኛ ጋር አውጉ። መልካም ቆይታ ይሁንልን። ከሜሪ ጀምራል።
3: እሺ፣
0: እንዴት አለፈ በዓል?
3: በመጀመሪያ እንኳን አደረሳችሁ። በዓል በጣም ጥሩ ነበር።
2: እሺ እሺ፣ በጣም ብዙ አብራርተውልሽ ይችላል።
3: ትርስኩም እኮ
2: እሺ። በጣም ቆንጆ በዓል ነበር።

0: ስን መገንዘብ አለችን ሰው ራሱን ከተገነዘበ በኋላ አሁን ያለውበት ሁኔታ እስካሁን የመጣውበትን ሂደት በምን ያህል መንገድ ይቀይረዋል ያሸሽደዋል የሚለውን በሚያነሳበት ሰዓት አንዱ ዲሲፕሊን ነው። ስነ ምግባሩን መጠበቅ ሙያው የሚፈልገውን ስነ ምግባር ማሟላት በተባለው ቦታና በተባለው ሁኔታ ላይ መገኘት በጣም ወሳኝ ነው። ይሄን ነው ስለዚህ ሙያው አለን ሙያው ደግሞ የሚፈልገውን ስነ ምግባር አሟልቶ መያዝ የሚፈልገብንን ነገር መያዝ በጣም ወሳኝ ነው። ሌላም ነጥብ አለ ወደ ሜሪ ደግሞ እንለፍስኪ።
1: እሺ ወደ ሁለተኛ ስንሄድ መተው የሚለውን ሐሳብ ነውና በዚህ ነገር ላይ በመመስረት ነገሮችን ማቆም መልቀቅ መጣል ወይም አለማድረግ ማለት ነው። ያገሬ ሰው ብዙ ጊዜ ምን ይላል መተው ነገርን ከተተው ይላሉ። እና
2: ከሳሚ በለጥሽ
1: አጎዘንኳ እና ይባላል እንደ ሀገራችን እና መተውን የመሰለ እውነት ለመናገር እኔ በግሌም ስላየሁት ከመታገልለት ይልቅ የተውኩበት ብዙ አጥርፌበታለሁ። እና ነገሮችን ወይም ሰዎችን መልቀቅ በጣም ከሰላም የበለጠ ራስ ላይ የሚፈጥረው እድገት አለ እውነት ለመናገር እና አስቸጋሪ ሁኔታዎች ተቋቁሞ ማለፍ እንድንችል ያደርገናል። ከዛ ትምህርት እንድንወስድም ያደርገናል። ለምሳሌ የሆነ ሰው ቢበድለንና አምኖ መከዳት ይባለው ነገር አለ አይደለም? ከዛ በኋላ ሌሎችን እንዳናምን ያደርገናል ያ ነገር የተጎዳንበትና ግን ስንቶ ወይም ደግሞ ሌሎች ሰዎች እንደዛ አይደሉም ብሎ በማሰብ ይሁን እንዴት ነው የሆነ ሰንበዲ እንትን ብሎኛል ብለን አስበን ቀጣይ ደግሞ ያም ሰው እንደዛ ይሆናል ብለን ከመናስብ እዚህ ጋር በቃ ያ ሰው ነው። ከዛ ደግሞ ቀጣይ ደግሞ ሌላቸው የራሳቸውን ባህሪ ይዘው ይመጣሉ። ስለዚህ አክሴፕት ምናረግበት ወይም ደግሞ ምንቀበልበት ከራሳችን ማስተካከል ያለብን እናስተካከል እንጂ መተውን የመሰለ ነገር የለም። ስለዚህ ነገሮች ላይ በዛ በተመረኮዝንበት ነገር ላይ መልቀቅ የተጎዳንበትን በመተው እንግዲህ አሁን 2019 ገባ አይደለ? ትልቁ ነገራችን ስኬት የሚጀምረው በመተው ነው። መልካም ነገር በመያዝ አሪፍ ነገራችን ደግሞ እንዴት ነው በመያዝና መጥፎ የሆነ ነገር እየተውን ስንመጣ እንትና በደለኝ እንትና አደረገኝ እንደዚህ በቆየህ ቁጥር ራስን አይደል መርዙን ወስደ ሌላው ሰው እንዲሞት ማድረግ ይባላልና በመተው ብዙ ምናተርፈው ነገር አለ። መተው የሚለውን ያዙልኝ
2: አሪፍ አሳ።
3: እሺ እንግዲህ ልቀጥል። ቀጣይ ደግሞ ወደ 2019 ይዘን ብንሸጋገር በየነሳው ታሳብ በራስ መተማመን ነው። በራስ መተማመን ማለት እንግዲህ በራሴ እይታ ወይም በራሴ አገላለጽ አንድ ሰው የራሱን ችሎታ ውሳኔዎች ሴቶችና ጥንካሬዎችን አምኖ መቀበልና በእነዚያ ላይ ሙሉ እምነቱን መጣል ማለት ነው። ይህ ማለት ራስን በፍጹም አድርጎ ማሰብ ወይም ደግሞ ስህተትን ፈጽሞ አለማወቅ ማለት ሳይሆን ስህተትን ብሰራም ተመረይበት አልፋለሁ ብሎ ራስን በጠንካራ መሰረት ላይ መገንባት ማለት ነው። አንዳንድ ጊዜ ሰዎች ራስ መተማመን ብለን ስንል ስህተት እንኳን እየሰሩ ስህተታቸውን አለመቀበል በራስ መተማመን አድርገው የሚያስቡም ይቀበሉ ሰዎች አሉ። ግን ደግሞ በራስ መተማመን ማለት ያ አይደለም። ሁሉም ሰው ስህተት ይሰራል ያጠፋል ጉድለቶች አሉት። ጉድለቶቹን አምኖ መቀበልና የሰራው ስህተት ነገይን ለውጥበታል ወይም ማሻሻልበታል ብሎ መቀበል ይሄ ከራስ መተማመን አንዱ ነው። በራስ መተማመንን ያላቸው ሰዎች የሚያሳዩት ባህሪ እናንተም ደግሞ ይህ ባህሪ ካላችሁ በራሳችሁ የምትተማመኑ ሰዎች ናችሁ የሚል እይታ ለመፍጠር የተወሰኑ ሐሳቦችን ላንሳ። በመጀመሪያ ራስን መቀበል። በራስ መተማመን ያለው ሰው መጀመሪያ ራሱን ይቀበላል። ጥንካሬያቸውን ብቻ ሳይሆን ድክመቶቻቸውንም ጭምር ያውቃል። ቀድም ያነሳው ታሳም ማለት ነው። ጥሩ ነገር ወይም ይሄ መልካሙን ነገር ብቻ ሳይሆን ጉድለትንም አምኖ መቀበል በራሱ የበራስ መተማመን ችሎታን ከፍ ያደርጋል። ከዛ ውጪ ለውጥን አለመፍራት አዳዲስ ነገሮችን ለመሞከርና አስተማማኝ ቀጠናዎችን ወይም ደግሞ ኮንፈርት ዞን ብለን የምንላቸውን ለመውጣት አይፈሩም። ሰዎች ተደላድሎላቸው ከሚኖሩበት አካባቢ ቦታ ሁኔታ ህይወት መላቀቅና ሌሎች ነገሮችን መድፈር አይፈልጉ ያ ደግሞ በከፍተኛ ሁኔታ በራስ የመተማመን ስሜት ያጠፋብናልና መላቀቅ ይሄ ጥሩ ብለን እንደውም በጣም የተመቻቸ ሁኔታ ውስጥ ስትሆን እንደውም ጥያቄውስ መግባት አለበት አንዳንዴ መንገጫገጭ ነው ነገሮችን ሊያስተካክል

0: ወይም ሊቀየር የሚችለው የራስህም ስሜት ላይ እና ኮንፈርት ዞን ውስጥ መቆየትን አለመውደድ በራሱ በራስ መተማመንን ከፍ ያደርጋል። ከዛ ውጪ ደግሞ የሰዎችን አስተያየት ሚዛናዊ ማድረግ፣ የሰዎችን አስተያየት አለመቀበል ማለት አይደለም። የትኛውንም ገንቢ ሀሳብ ወይም ሂስ ያዳምጣሉ፣ ነገር ግን በማንነታቸው ላይ አሉታዊ ተጽዕኖ እንዲያሳድርባቸው አይፈቅዱም። አንዳንድ ሰዎች በተፈጥሮ በነገራችን ላይ ሳሚዬ ዝም ብሎ አስተያየት የሚሰጡ ሰዎች አሉ። ዝም ብሎ በእውነት ነው የምነግርህ፣ እዛ ነው እውነቴን ነው የምነግርህ። እኔ ፈንቅሎብኝ ፈልጌው ምናምን አይደለም፣ ግን ፍንቅል ብሎብኝ የሆነ ጊዜ ላይ የምትወጂው ነገር ምንድን ነው ያልኳት አንዲት ልጅ ነበረች። ሁልጊዜ አስተያየት መስጠት ነው። የሆነ ነገር እኮ ታያለህ አይደለ ወይ አንዱ አልተመቸኝም የምትልበት መንገድ ራሱ አለ አይደል? ሁሉ ነገር ላያምርክ አይችልም። ሰው ላይ እንትንሽ አያምርም፣ እንትንሽ አያምርም እንትን አይባልም። በእውነቴ ነው የምነግርህ። እኛ ደግሞ ህይወታችን ውስጥ ራሳችን እንጂ ሌሎችን መቆጣጠር አንችልም። ሌሎችን መቆጣጠር እስካልቻልን ድረስ ደግሞ ሀሳባቸውን እንደ ሀሳብ መቀበል ችግር የለውም። ማዳመጥ ምንም ጆሮ አይሞላም። ከዛ ግን የራሳችን ከዛ ውጪ ግን ራስ ህይወት ላይ ተጽዕኖ እንዲፈጥር አለማድረግ። ጸጉርሽ አያምርም ስለተባልኩኝ ቀኑ ሙሉ በራስ መተማመን ይናጠቸው ልውል አይገባም። ያ ማለት በራስ አንድ በራሱ የሚተማመን ሰው የተሰጠውን ሀሳብ በሙሉ ወደ ጭንቀት አይቀይረውም ማለት ነው።
1: ሚዛንን አለመሳት፣
0: ሚዛንን አለመሳት በሚለው መያዝ እንችላለን። ከዛ ውጪ ገደብን ማወቅ፣ እሺታን አለማብዛት። አንዳንዴ እሺታ ትህትና የሚመስለን ሰዎች አለ። ሁሉ ነገር ላይ እሺ ይገለናል እኮ ነገርየው እንደሚጎዳን፣ ነገርየው ከኛ ህይወት ጋር እንደማይጣጣም እያወቅን እየከፋን ውስጣችንን ራሳችንን ማንነታችንን እያሳጣን እሺ የምንላቸው ነገሮች አሉ። ኖ ባውንደሪ ማበጀት፣ በፍጹም አይሆንም፣ እኔ ይህን ማድረግ አልፈልግም ማለት ይህን ማድረግ አትፈልግም። ሳሚ ስለፈለገ አላደርገው፣ ግን ደግሞ ያንን ስንል ደግሞ ሚዛናዊ መሆን፣ ሁሉንም ነገር አላደርግም ሳይሆን የማናደርግበት ምክንያት ለራሳችን አሳማኝ ሆኖ ከተገኘ በራስ የመተማመን እድላችንን በደንብ ከፍ ያደርግልናል። በራስ መተማመን ስሜት እንዲቀንስ የሚያደርጉ ለምሳሌ በሰዎች ፊት ማውራትን መፍራት፣ ንግግሮችን መነጋገር መፍራት። ሲያወሩ አንዳንዴ ባቅድም ብሏቸው ሀሳባቸውን በስርዓት መግለጽ የማይችሉ ሰዎች አሉ። ያ ሳንፈልገው የራስ መተማመናችንን ይቀንስብናል። ስለዚህ ሰዎች በተሰበሰቡበት መሀል በራስ መተማመን፣ ራስን ማንነትን ይዞ ከሰዎች ጋር ለመቀላቀል አለመፍራት፣ ከሌሎች ጋር ራስን አለማወዳደር በፍጹም። ማህሌት ማህሌት ናት፣ ዘመን ዘመን ነው። ሁለታችንም የተለያየ አስተሳሰብ ከተለያየ ማህበረሰብ ነው የመጣ ነው፣ የተለያየ አስተሳሰብ ነው ያለን። የተማርነው የትምህርት ዝግጅታችን የተለያየ ነው። ስለዚህ በፍጹም ተመሳሳይ የሆነ ነገር ሊኖረን አይችልም። አንዳንድ ሰው በገቢ ራሱን ያነጻጽርና አሁን እንደው በዓል አይደለ ወቅቱ፣ ከበዓል ጋር የታዘብኩትን ነገር ልንገር። በራሴም ልክ አይደለሽም ብዬ የማስባቸው ነገሮች ማለት ነው። ግዴታ አንዱ በሬ ስላረደ ሌላኛው በሬ ማረድ አለበት ማለት አይደለም። ሰው እንደ ቤቱ እንጂ። አዎ፣ ልክ ራስን ከሌሎች ጋር ማወዳደር ስትጀምር አንዳንዴ ከጎረቤት መራቅ ትጀምራለህ። እኔ አልፈልግም እንዴ እሱ ቤት ሄጄ ክትፎ በልቼ እኔ ዶሮ ላቀርብለት አይሆንም የሚል ስሜት ውስጥ እንገባለን። ያ ደግሞ በሰዓቱ ስናየው ልክ ሊመስለን ይችላል፣ ግን ደግሞ በጣም በከፍተኛ ሁኔታ ስሜታችንን በራስ መተማመናችንን የሚቀንስ ነው። ከዛ ውጭ ደግሞ ዋነኛው ስህተትን መፍራት፣ ይሄም በጣም በራስ መተማመናችንን የሚቀንስብን ነገር ነው። እሳሳታለሁ፣ ሰው ነኝ፣ እሄዳለሁ፣ እንቅፋት ይመታኛል። ግን ደግሞ ስሄድ የመታኝ ድንጋይ ስመለስ ሊመታኝ ስለማይገባ የመታኝ የቱጋ ነው ድንጋዩ ብሎ የድንጋዩን ቦታ ማስተዋልና ዘወር አድርጎ መንገዳችንን መቀጠል የመሰለ ነገር የለም። ስለዚህ 2019 ላይ ስንገባ በራስ መተማመናችንን ከፍ ልናደርግ ይገባል። እንሰልስ ወደ ዘመን።
1: ከዘመን አስቀድሜ ተመሳሳይ ስለሆነ ነው። ማሂ ያነጋገር ለዛሽ በጣም ይማርካል አለ አቤን ይሰኛል አድማጫችን። ይህም ብሎሻል። ተቀቤ ቆም
0: ያለው
1: እሺ። ሌላ በዚሁ ልሄድበት የአድማጮቻችንን ሀሳብ አስተያየት፣ ያው ስልክ እያነሳን ስላሉን አሁን አጭር የጽሁፍ መልእክቶቻችሁን ጀባ ጀባ ጀባ በሉን፣ እኛ ደግሞ እንዲናነባዋለን። ንቁ ብስራት ሬዲዮ 101 አዘጋጆች እንኳን ለ2019 አዲስ አመት አደረሳችሁ። በመቀጠል ንቁ ሬዲዮን አዘጋጆች ይቀርታ ለምን ቴክስቲን ሁሌ ለሳተፋሉ አተነቡም ቾምቢኔ ከ ቾምቢ ቦጋለ ከደዘ ብሎ ወይ ከደበዘት ብሎና በጣም ይቀርታ ቾምቢ ቤተሰባችን ያው አሁን ብለን የምናረገው ነገር አይደለም ስለሆነ ያው ብዙ ናቸው አጭር የጽሑፍ መልእክቶቹም እንደው ያው ቅድሚያ እየሰጠን ያለ ነው ግን አውቀን ያረግነው ነገር የለም እሱን ልትረዳን ነው ደግሞ መጣ መስከረም ምድርባዴ ልትሸለም የመጸው ተስፋ ሲለመልም የፀሐይ ቅርፊት ሊገፈፍ አረንጓዴ በርኖስ ሊነጠፍ የጎታው ምርጊት ሊደጎስ አሮጌው መንፈስ ሊታደስ አዳም በዋሽንት ዜማ የዮሐን ልብ ሊያስማማ ሊፈካ ጠውልጎ ዓለም ኮበት ጎጆ ሊታደም ደግሞ መጣ መስከረም አለ በልስቲ ነው በልስቲ ጅህን ቁርጥማታይን ካው እንደተለመደው እና
0: መሰቃናለን ቆንጆ ነው
1: ያራዳ ልጆች ምንላሉ አጨብጭቡ ለማለት ጭራሩ ይባላል አጨብጭቡ ለበልስቲ ይጥም የተንቢ የተንቢ ቤተሰብ እንዴት ናችሁ መጣችሁልን እንኳን በሰላም አደረሳችሁ 2019 ያሰብነው የሚሳካበት የታመመ አፍያ የሚሆንበት ማንቸስተር ሲቲ ዋንጫም ይበላበት
2: ቆንጂት አልወደደችለት ምን አሳብ ፈጣሪ ያድርገው አሜን በሉ ፌዛን ነኝ ከ አረቅጥ ፈዛነኝ ከአረቅጥ ብሎና እናመሰግናለን ንቆች እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ ፈጣሪ በሰላም አሸጋግራችሁ አሸጋግረን 2019 ዓመተ ምህረት የሰላምና የጤና ዘመን ያድርግልን ሰላምና ጤና ካለ ሁሉ ይኖራልና ሙሉ ጌታ ዘውዱ ኮቢቷ አየር ጤና ብሎና እናመሰግናለን አብዲ ሻካች የመድፈኛው ከኩልፌ ሰላም ሰላም እንኳን ለአዲስ ዓመት አደረሳችሁ አለን ንቁ አዘጋጆች ሳሚ ዘመኔ ማዬ ሜሮን ዮዲት ባለቤቴ ነው እሺ ተቀበላለች የመድፈኛዋ ኦ ቆንጂት ለማ
3: ቆንጂት ነው
2: ቆንጂት ዮዲት ብሎ ሬሳ እና በቾኮላ የሮጣ መስለኝ ጻፈ ቆንጂቷን ነው የመድፈኛ ሲል ነው ገና ያነሳውት የመድፈኛው እንኳን ደህና መጣችሁ የ2019 ዓመተ ምህረት የመጀመሪያ ፕሮግራም በጉጉት እየጠበቀዋችሁ ነበር እስከ መጨረሻው ከናንተ ጋር ነኝ ብሎናል እና መሰግናለን ክብረት ይስጥልን እሺ ያ ንቆች እናንተን ለማድመጥ በንቃት እየጠበቀን ነው ሰላማችሁ ይብዛ ዘውዱ በየነ ነኝ ከወልቂጤ ብሎናል እና መሰግናለን ዘመኔ
3: እሺ
2: መቼ ማሩን አላስቀመጥኩ
3: አረ ችግር የለው ውድ ነው ማራ
2: ውድ ነው እሺ
3: እሺ ማሂ ትንሽ ነካክቷለች ያው ለመጨመሪያ ክል ነው ማነሰው ገደቦችን ማስቀመጥ ብላ ነበር እሱ ሐሳብ ከራስ መተማመንም ጋር ይገናኛል ሰዎች ያለን በቀን ውስጥ ያለን ጊዜ ውስን ጊዜ ነው ያለን መስጣው ከሱም ደግሞ ያው ምንተኛበትን ቀነሰው ስራ ምትሆንበትን ምንም ካልከው ብዙ ጊዜን ለራስህ ምትለው ጊዜ አይኖርም ስለዚህ ሰዎች መቼ እና ምንን በምን ጊዜ ማድረግ እንደሚችሉ መወሰን መቻል አለባቸው ፕራዮሪታይዝ ታደርጋለህ ቀደም ተከተል ትሰጣለህ ነገሮች ለራስህ ብለህ ማድረግ ያለብህ ነገሮች ይያሉ ለራስህ መኖር ለቤተሰብህ ጊዜ መስጠት ራስን ለማሳደግ ራስን በትምህርትም በምንም እንበለው የተሻለ ደረጃ ላይ ለማድረስ ሰዎች በተቻላቸው አቅም ቀደም ተከተል ሰጥተው አቀዳድመው ነገሮችን አድርገው መከወን ሲገባቸው ምን ይባላል አንድ ሰው የራሱ ዓላማ ከሌለው የሌሎች ሰዎች ዓላማ ማስፈጸሚያ ነው የሚሆነው ወይ ደግሞ የሌሎች ምንድነው ቱል ይሆናል ወይ መጠቀሚያ መሳሪያ ይሆናል ማለት ነው ስለዚህ በተቻለን አቅም የሆነ ነገር አደርጋለሁ የሆነ ነገር አላደርግም የሚል ውሳኔ መወሰን መቻል አለብን ማቀዳደም ቀደም ተከተል መስጠት እንዳለብን ሁሉ አንዳንድ ነገሮችን ደግሞ አይ ማድረግ አልችልም ማለት መቻል አለብን ስለዚህ ጊዜህን በአግባቡ ለመጠቀም የምትፈልግ ከሆነ ጊዜህን ለአንተ የሆነ ነገር ልትማርበት የሆነ ነገር ልታገኝበት የሆነ ነገር ልታበረክትበት ብቻ የሆነ ጥቅም ሊኖረው ይገባል መጨረሻ ላይ ያ ጊዜ ካለቀ በኋላ ለዛ ነው ኤምለስሊ አንዳንድ ጊዜ 12 ሰዓት ወይ ምናምን የእንትንን ስታየው ሰዓትህን አንዳንድ ሰዓቶች አንዳንድ ስልኮችም እንትን ይነግሯል በሳምንት ምን ላይ ረጅም ጊዜ አሳለፍከናል የሚለውን ያባከንከውን ጊዜ ይነግሯል። ማህበራዊ ሚዲያውን እያየህ በጣም ረጅም ሰዓት የምትቆይ ከሆነ
1: እንደዋዛ እኮ ነው የምትገባው።
3: አዎ
1: ያንዳንድ ደቂቃ ቪዲዮ ያለው ብለህ ስትለው በኋላ ነው የሚገባው።
3: እንደዛ እንዳይሆንብን ጊዜያችንን መጠበቅ፣ ትኩረታችንን መጠበቅ፣ ምን ላይ ነው እያሳረፍን ያለ ነው የሚለውን ማስተዋል ያስፈልጋል። የማይሆኑ ነገሮችን ደግሞ እምቢ ለማለት መዝጋት አያስፈልገውም። ማለት ቅድም ማሂ ብለዋለች፣ ምክንያት ይሁን እንጂ እንደምታደርገው ነገር ለምሳሌ አሁን እንደዚህ ሲባል እንትን ይሁኑ ሰዎች ለራሳቸው ብቻ የሚያስቡ ይሁኑ ግልፍተኛ የሆኑ ምናምን ማለት አይደለም። ሌላም ሰውን ማሰብ ያስፈልጋል፣ ለማበርከትም ያስፈልጋል። የሰው ልጅ በህይወቱ ደስተኛ የሚሆነው ለሌሎች ሰዎች ማበርከት ሲችል ነው። ስለዚህ አታበርክቱ ወይ ደግሞ ሌላ ሰው አትሁኑ ማለት ሳይሆን ለሁሉም የሚዘገን ሰው ደግሞ መሆን አያስፈልግም ነው።
1: የህዳር አህያ ይላሉ መጋቢ ሚሰጀቱ። እውነት ነው፣ የህዳር አህያ ሁሉም ይነዳዋል። በዛ ሰዓት እንግዲህ ምርት የሚሰበሰብበት ወቅት ስለሆነ አይደል የሆነ አህያ በሙሉ ትጭነዋለ። የገሌ ነው አይባልም። ያን የስራ በጣም ፈጣን የስራ ወቅት ስለሆነ እና ሁሉም የሚጭነን አንሁን ብለው ይችላል።
3: በጣም እኔ ሰውን እንዳንተ መሳደብ አልፈለግኩ።
1: አይ ነው ምሳሌነት ነው እንጂ ደግሞ ማይ እንዳለችን አሁን ስለ ውሻው አንስታ ነበር። አንድ ሰው አህያ ብሎ ሲሰድብ የትርጉም ሁኔታ ካልሆነ በስተቀር ታታሪ ነው አለኝ ሰርቶ ባይደክሜ አለኝ ካል አውንታዊ ነው። አውንታዊ ሲሆን ደግሞ የማይገባው ሊሆን ይችላል። ብቻ አንቀጥል።
3: እሺ፣ እና ያው እኔ ያሉኝ ሀሳቦች እነዚህ ናቸው። በአጠቃላይ ጊዜህን ቀደም መስጠት እንዳለ ሁሉ ይሆናልም አይሆንም የሚለውን መወሰን እስካልቻለን ድረስ ከራሳችን ራሳችን መለወጥ ከምንችለው ነገር ይልቅ ሌሎች ሰዎች መጠቀሚያ እንዳንሆን መመጠን። ለምሳሌ ጓደኝነትም ከሆነ መገናኛ ጊዜም ሊያስፈልግ ይችላል። ልክ ነው፣ ግን ደግሞ ከህይወት መቅደም የለበትም። አንዳንድ ነገሮች ህይወት ይሆንና ከዛ በህይወት እንደውም እንትን ይባል የለ የትርፍ ጊዜ ወይ ደግሞ ሌዥር የሚባለው እኮ እንደዛ ማለት፣ ዋናውን ጊዜ የሚወስድበት ሌላ ነገር አለ፣ ግን ደግሞ ተረፍ ያው ጊዜ ትርፍ ባይኖረውም ከዋና ከትኩረት ከምትሰጠው ነገር ውጭ ያሉ እንደማለት ነው ሀሳቡ። ስለዚህ ዋና ነገራችን እንወስን።
1: ስለ ባውንደሪም ዘመን ታነሳ
0: እዚች ጋር በዛው አንዴ አስታከህ ብትመልስልኝ ማለት እኛ ልንረዳው እንችላለን፣ ግን ደግሞ የበለጠ ሰው እንዲረዳው አሁን ያነሳቸው ሀሳቦች ከራስ ወዳድነት ጋር የሚያገናኙ ሰዎች አሉ። ብዙ ጊዜ ለሆኑ ሰዎች የሆነ ነገር አላደርግም ብለን ስንል እሷ ራስ ወዳድ ናቸው ወይም እሱ ራስ ወዳድ ነው። እነጥልልን እስኪ።
3: ጥሩ ሀሳብ ነው። ራስ ወዳድነት ራስን መውደድ ወይ ደግሞ ከራስ መውደድ ጋር ይለያያል። አሁን ለምሳሌ ሰልፍ ሪስፔክት ወይ ደግሞ አንድ ሰው ራሱን ወደደን ማለትና ራስ ወዳድ የተለያየ ሀሳቦች ናቸው። አንቺ አልሽው ማለት ራስን መውደድ ማለት ስልክ እኔ ሌላ ሰው ልታደርጊ፣ አሁን አንቺ ሌላ ሰው ሆኖ ራስሽን ብታገኙ የምታደርጊለትን ነገር ሁሉ አንቺንም አለመበደል ማለት ነው። ለምሳሌ አንድ ሰው ተቸግሮ ካየሽ ታግዣለሽ፣ በሱስ ተጠምዶ ካየሹ ከሱስ ልታላቀቂው ትጥሪያለሽ፣ ተርቦ ካየሹ ታለብሸዋለሽ አይነት ነው ሀሳቡ። ለምን ለራስ ሲሆን ሰው ይከብደዋል ነው። ለራስሽም ሲሆን ልክ እንደዛ ሁሉ ሌላ ሰው ቢሆን ልታደርግ የነበረውን ነገር ለራስሽም ማድረግ ማለት ራስን መውደድ ማለት እንደዛ ነው። ራስ ወዳድ የምንለው ግን ቅደም ተከተል መስጠት ሲገባው አንዳንድ ጊዜ ለሰዎች ማጋራት፣ ለምሳሌ አንድ ነገር ቢኖርና በሁሉም ሰዎች ዘንድ ባይገኝ ሁሉም ነገር እኔ ብቻ ልጠቀም ማንም ሰው አይጠቀምበት አይነት የሚል አመለካከት ካለ ራስ ወዳድነት የምንለው እሱን ነው። ግን እኩል የሆነ ክፍፍል ይኑር ሁላችንም። ምክንያቱም እኔ ብሆን አሁን ለምሳሌ ያንን ነገር የያዘው ሌላ ሰው ቢሆን እኔ የሆነ ያክል ድርሻ እፈልጋለሁ አይደለ? ልክ እንደዛ ሁሉ በራስሽ ቦታ ሌሎችንም ሰዎች አድርጎ ማሰብ፣ እንደዛ ስታደርጊ ያኔ ሌሎቹንም ሰዎች እንደ ራስሽ አድርገሽ ታስቢያለሽ። ያኔ ራስሽን ወደድሽ አይደለም፣ መጥፎ በመጥፎ ጎኑ ሳይሆን ወይም ደግሞ ራስ ወደድ ሳይሆን ራሱንም የሚወድ ሰው ራሱን የሚያከብር ሰው እንደማለት ነው ሀሳቡ። ስለዚህ በሌሎች ቦታ ራሱን አድርጎ ማየት የሚችል ልክ ሌላ ሰው ቢሆን እዛ ጋር የተቀመጠ ሰው ሌላ ሰው ቢሆን ሊያደርግ የሚያስበውን መልካም ነገር ሁሉ ለራሱ ሲሆን የሚሳነው ሰው አለ፣ ራሱን የማያከብር ሰው ማለት። ለምሳሌ ለምን እየቻልሽ እድሉ እያለሽ ራስሽን ለምን መጥፎ ቦታ ትወስጃለሽ? ለምን ጥሩ ነገር እንዲለብስ አታደርጊውም? ለምን ጥሩ ነገር እንዲያገኝ አታደርጊውም? እየቻልሽ ማለት ነው። አቅማት የተቸገረ ሰው ሊሆን ይችላል፣ ምክንያታዊ ሊሆን ይችላል። ግን ደግሞ ራስን የምትወጂው ከሆነ ጊዜውን ዝም ብለሽ የራስሽን ጊዜ ለማንም ማሰጭም ለማይጠቅም ነገር አታሳልፊበትም መልካም ነገርን ለማበርከት ተጠቀምበታለሽ ራስሽንም ለመለወጥ ተጠቀምበታለሽ ማለት ነው ሐሳቡ
1: እነት ነው ዩቲዩባችንን ላይም አንስቼዋለሁና ለሁሉ ናይስ የሆነ ሰው ለራሱ ጨካኝ ነው ይባላል ለሁሉ የተመቸ ሰው ቀድም እንደተባለው ሁሉም የሚዘግነው ሰው ለራሱ ጨካኝ ነው ለራሱ አያዝንም ለራሱ አይሆንም ይባላልና ለቤተሰቦቹ ደግሞ ምን ይባላል መሰለሽ በጣም በቀላሉ የውጭ አልጋ የቤት ቀጋ ይባላል ለቤት ምንም ምቾት የሌለው ነው ለቤት የሚተርፋቸው ምኑ መሰለሽ ሲታመም እነሱ ናቸው የሚያስታምሙ ሲታረዝ እነሱ ናቸው ሲጠማ ሲራብ ምናምን ልክ ነገሮች ሲመቹ ግን የውጭ ነው የውጭ አልጋ የቤት የማይመችም እንደዛ ይሆናልና እሱ ነው እንደውም አንድ ዘፋኝ እኮ አለ አይደለ ሲታሰር ወደኔ ሲፈታ ወደሱ አንዳልህ ዜማና ሲታሰር ወደኔ ነገሮች ሲያጥሩ ሳይመቹ ሲቀሩ ወደኔ ሲመች ደግሞ ወደ ሌላ እንደማለት ነውና ለራሱ ማይመች ሰው መሆን ነው በነገራችን ላይ ትልቁ መታሰብ ያለበት ዘመን ሲቀየር በተለይ እንደምንነሳሻ እናረጋዋለን የስፕሪንግ ቦርድ የሚሉት አይነት በዚህ ሰዓት መታሰብ ያለበት ለራሴ ያልሆንኩት ነገር አለ ወይ? ለራሴ ያነስኩት ነገር አለ ወይ? እኔ የሚገባኝ ግን ያልሰጠሁት ነገር አለ ወይ ለራሴ ብሎ ራስን ቲፕ ማድረግ በጣም ጥሩ ነው። ሁሌ በቃ ማሂ በርቺ ምናምን ብለሽ ለራስሽ ማበረታች ከራስ በላይ ንፋስ ይላል እኮ አባዋል። እንደዛ ነው። ዘመኔ ጋር መጣለን የራስን ከዚህ ጋር የተወሰነ መመሳሰልም ስላለው ያነሳዋል በደም የራስን አጥር ማበጀት ባውንደሪ ምንለው እሱ ጋር እንመለሳለን አድማሽ ተመልካቾች መቼ የሚታዘቡናል ቆንጂትም ያለች ነው ዜማ ጣል አርጉበት እንጂ ሞቅ ሞቅ አርጉት በአለም አይደል ወይ በጣም ኮስተር አላችሁ ያለች ነው ስለዚህ ዜማ ጋብዘን ለስለስ አድርገነው እንመለሳለን ሁላችሁም ከምትወዳቸው ጋር ሆናችሁ ወዝ ወዝ ወዝ ወዝ ያላችሁ ኪንጎ እንደሚለው ቆይታ አድርጉ ከኛ ጋር መልካም ጊዜ ሆነላችሁ

እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

Wie was? የተለያዩ ጨዋታዎችን በቀጥታ ስርጭት ወደ እናንተ በተወዳጁ ጣቢያ በስራተ ኤፍኤም 101.1 እናደርሳለን። ቪቫ ስፖርት የተለያዩ የእንግሊዝ ፕሪሚየር ሊግ ጨዋታዎችን፣ ስፔን ላ ሊጋ፣ ጣሊያን ሴሪያ፣ የዓለም ዋንጫና የአፍሪካ ዋንጫን በማራኪ አቀራረብ በተወዳጁ ጣቢያ በስራተ ኤፍኤም 101.1 ላይ ወደ እናንተ

0: ሰላም ሰላም ሰላም የተከበራችሁና የተወደዳችሁ አድማጮቻችን እንደምን አምሽታችኋል? ከተወዳጁ ጣቢያ ብስራት ኤፍኤም 101.1 ኖ በእንግሊዝ ፕሪሚየር ሊግ አራተኛ ሳምንት የመጨረሻ መርሃ ግብር በኤላንድ ሮድ ሊድስ ዩናይትድ ከኒውካስል ዩናይትድ የሚያደርጉትን ተጠባቂ ጨዋታ በአዲሱ ዓመት 2019 በመጀመሪያው ዕለት ሰኞ ቪቫ ቪቫ ቪቫ ስፖርቶች በቀጥታ ወደ እናንተ ለማድረስ እዚህ ስቱዲዮ ተሰይመናል። ለመላው ኢትዮጵያውያን እንኳን ለ2019 ዓመተ ምህረት በሰላም በጤና አደረሳችሁ። ዓመቱ የሰላም የጤና የፍቅር የበረከት እንዲሆንላችሁ ተወዳጁ ጣቢያችን እንደዚሁም ደግሞ ቪቫ ስፖርት ከልብ ይመኛል። ዛሬ በተወዳጁ እንግሊዝ ፕሪሚየር ሊግ አራተኛ ሳምንት የመጨረሻ መርሃ ግብር ሊድስ ዩናይትድ ከኒውካስል ዩናይትድ የሚያደርጉትን ተጠባቂ ጨዋታ በቀጥታ ወደ እናንተ የምናደርስላችሁ ነው የሚሆነው። በውድድር ዓመቱ ኒውካስል ዩናይትዶች በጀርመናዊ አሰልጣኝ ማቲያስ ጄስ እየተመሩ አስደናቂ ነገርን እያስመለከቱን ይገኛሉ። ሊድስ ዩናይትዶችም ጥሩ እንቅስቃሴን በዚህ ጨዋታ ያሳያሉ ተብሎ ይጠበቃል። ይህንን ጨዋታ ከዚህ ሰዓት ጀምሮ በቀጥታ ወደ እናንተ የምናደርስላችሁ ይሆናል። እዚህ ስቱዲዮ በትንታኔው እንደምንጊዜውም ሁሉ ካፕቱ ተሾመ፣ ኤምራኖ እንደሰን እንዲሁም እኔ አቤል አሻግሬ፣ በቴክኒኩ ቆንጅት መንገሻ ከእናንተ ከወደ አድማጮቻችን ጋር የጋራ ቆይታን የምናደርግ ይሆናል። ሀሳብ አስተያየት ካላችሁ በቪቫ ስፖርት ኦን ብስራት ኤፍኤም በሚለው የዩቲዩብ ቻናላችን የፌስቡክ ቻናላችን ላይ በቀጥታ ልታደርሱ ትችላላችሁ። እኛም የእናንተን ሀሳብ አስተያየት መልሰን ለእናንተ የምናደርስ ነው የሚሆነው። አብሮነታችሁ አይለየን እንላለን። እንደምን አመሻችሁ፣ እንኳን አደረሳችሁ
1: አቤል፣ እንኳን አደረሳችሁ አድማጮቻችን፣ እንኳን ለ2019 ዓመተ ምህረት እንግዲህ አደረሳችሁ እንላለን። ዛሬ ወደ ዮርክሻየር አቅንተን ሊድስ ዩናይትድ ከኒውካስትል ዩናይትድ የሚያደርጉትን ጨዋታ ልናስመለከታችሁ እንግዲህ ዝግጅታችን አጠናቀቀናል። እስከ ፕሮግራማችን ፍጻሜ ድረስ የአብሮነት ቆይታ እንድታደርጉ ከወዲሁ እንጋብዛለን።
2: ሁሌ እንደምንለው ሰላም፣ ፍቅር፣ ጤና ያለ ሁላችሁም ይሁን ብለናል። ውድ አድማጮቻችን ለአዲስ ዓመትም እንኳን አደረሳችሁ ማለት እንወዳለን። በእንግሊዝ ፕሪሚየር ሊግ ዛሬ ተመልሰናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን።
0: እንግዲህ አዲስ ዓመት ከገባ 2019 ከገባ ለመጀመሪያ ጊዜ ነው ዛሬ የተገናኘው ነው እና እንኳን አደረሳችሁ በድጋሚ። በዓል እንዴት አለፈ?
1: እንግዲህ እንኳን አደረሳችሁ ብለናል። በዓል አሪፍ ነበረ፣ በጣም ጥሩ ነበረ። እንግዲህ በዓል ዊኬንድ ላይ ነበረ፣ እንግዲህ የዋለው አርብ ዕለት ነበረ የዋለው። ያው በዓል ሲመጣ ሁልጊዜም በዓል ሊያስመስል የሚችል ነገር መካከል አንደኛው ተሰብስቦ ሰዎች ሲበሉ ሲጠጡ ነው እና ይሄኛው በዓል ደግሞ ጾም ላይ ነበረ የዋለው። ከዛ በኋላ ግን የመጡት ተከታታይ ቀናቶች አርብ ዕለት የምር በዓል አይመስልም ነበረ። ምክንያቱም በዓል አንደኛው ድባብ ራሱ ሰዎች ተሰብስቦ የምግብ እንትኑን ሲበሉ አብሮ ሲጠጡ ነው እና አርብ ዕለት ደግሞ ለዛ አይፈቅድም ነበር። እንግዲህ ጾም ቀን ነበረ። ከዛ በኋላ ግን የመጡት ሁለቱ ቅዳሜና እሁድ ነበሩ። ሁለቱንም ቀናት እንደ በዓል የተከበረበት ነበረ። ከዛ በኋላ ደግሞ በተለያዩ እግር ኳሳዊ ተዝናንተን ያሳለፍንበት በዓል ነበረ። በጣም አሪፍ በዓል ነበረ። በድጋሚ አድማጮቻችን እንኳን አደረሳችሁ። አመቱን እንግዲህ ጥሩ ጥሩ የምትሰሙበትን ጥሩ የምታዩበትን ጥሩ እቅዳችሁ የሚፈጸምበት ይሆንላችሁ ብለን ከወዲሁ እንመኛለን።
2: በተለይም ካብቱ እንዳልከው ነው አርብ ዕለት ነበረ የዋለው። ግን ያለፉት ቅዳሜና እሁዶች ደግሞ ምርጥ ቅዳሜና እሁድ አዲስ ዓመትም የቀየርንበት በፕሪሚየር ሊግ ጨዋታዎችም የተዝናናንበት እንዲሁም ያልተገመቱ ውጤቶችን የተመለከትንበትን ሁኔታ የተመለከትንበት ሆኗል። ካብቱ እንዳለው ያሰባችሁት የሚሳካብለት ዓመት እንግዲህ ይሁንላችሁ ማለት እንወዳለን። በቪቫ ስፖርት እንግዲህ የተሻለውን ቪቫ ስፖርት በአዲሱ ዓመት የምታዩበት ዓመት ይሆናል ብለን ተስፋ እናደርጋለን። ራሳችን በብዙ ነገር አሻሽለን የምንቀርብበትም ዓመት ይሆናል ብለን እናስባለን። ለካብቱም እንግዲህ ለአቤላም እንዲሁም ለባል ደረባችን ላይ ዘዲንም እንኳን አደረሳችሁ ልላችሁ ወዳለሁ።
0: ካብቱ ግን በዓል ስለው አገራኝ ከምግቡ ጋር
1: ዋናው
0: ቆጭተው ነበር ማለት ነው አርብ በመዋሉ እና ትዝ ይላችሁ እንደሆን የዛሬ ዓመት አካባቢ ካብቱ አዲስ ዓመትን በዜማ ነበር
2: አባቢ
0: ያስጀመረልን እና በእኛ አካባቢ ልጆች እንዲህ እያሉ አባቢ ላይ እያሉ እያዜሙ አዲስ ዓመትን ይቀበላሉ ብሎ ስንሳሳቅ ነበረ። እንግዲህ ዓመት አለፈና ዛሬ ደግሞ በ2019 ተገናኘን። አሁን ደግሞ ዓመቱን ካብቱ በአባቢ ላይ ብንጀምር ጨዋታ ይመስላል።
1: በነገራችን ላይ ይሄኛው ሴቶች የሚሉት ነገር ነው ይላሉ ብዬ ነበር። እንግዲህ አቤል አሳስተ ነው እንጂ እኔ እንደዛ ይባላል፣ የአባቢ ላይ ይባላል። እኛ አካባቢ አበባ ይዘው እንግዲህ ሴቶች በተለይ ሴት ልጆች ይሄዱ በየሰፈሩ ወደ አሁን ወደ እኛ አካባቢ በእንደዛ አይነት መልኩ ነው እናሳልፈው ግን አሁን እዚ ወደ ከተማ አዲስ አበባ አካባቢ ላይ አበባ ማሳለ በቃ አሁን አሪፍ ቢዝነስ ሆኖ አለ እንደም ተመልክታችሁ ከሆነ ሶሻል ሚዲያ ላይ ምንድነው እየሳሉ ያሉት ያሁን ዘዘብል
0: ስዕሎቹ ያን ያለ እዚ ግባ የሚባለው
1: አይደለም በቃ ድሮ በጣም በሚገርም ተስለው ነበር በጣም 5 ብር 1 ብር 2 ብር የሚቀበሉት ነው አሁን በቴሌ ብሩ ላይ እየተቀበሉ ነው
2: በሶሻል ሚዲያ
0: በንግድ ባንክ በምንም ላኩልን እንቀበላለን የሚለው ነው ካፕቱ ግን አታረሳሳ ምክንያቱም ኢምሪች ትዝ ይላል አምና አዎ በጣም በጥሩ ሁኔታ ነበር አመቱን ያስጀመረን ካፕትሽ ዛሬ ደግሞ ራስ ካፕቱ እንዳልከው ወደ ዮርክሻየር ተጉዘን ይሄንን ተጠባቂ ጨዋታ ለአርማጮች እናደርሳለን ከዛ በፊት የእንግሊዝ ፕሪሚየር ሊግ እንዴት አለፈ የአራተኛ ሳምንት ጨዋታዎች የሚሉትን እንዳስሳለን ወደነኝ ሁሉ ከመግባታችን በፊት ግን የካፕቱን ያንን ስርቅርቁን ድምጽ ብንሰማ አርማጮችም ቢያደምጡት እጅግ ደስተኛ ቢሆኑበት ነው
1: አዎ ግን ምንድነው የሚባለው እንግዲህ የአባቢሌሮ ወይ ነው የሚባለውና እንትኑ ዜማውን ረስቻለሁ በርግጥ ልጅ ሆነ
0: ችግር የለውም እናገ
1: እንደዚህ ነው የአባቢሌ ሮቤ ነው የሚባለውና ዜማውን አይ ቲንክ በእንደዚህ ሴቶች ናቸው እንትን የሚሉት የአባቢሌ ሮቤ ሮቤ ምናምን ነው የሚባለውና ተውስታው ነው
0: ምን ማለት ነው ካፕቱ
1: አበባዮሽን እንደማለት ነው እንግዲህ አበባዮሽን በአማርኛ በሚጨፍሩ አለ አይደለ በዛ መልኩ
0: ዜማው ግን ጅማሮ ላይ እንዳለው ካፕቱ በጣም የሚያዝናና ነው
2: ትንሽ ገፋ
0: ትንሽ ገፋ
2: ታረግን ካፕቱ
1: ሲመጣልኝ ይጨምራል
0: በጣም ጥሩ እንግዲህ በድጋሚ ዳርማጮቻችን መልካም አዲስ አመት እንላችኋለን እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ ይሄንን ተጠባቂ የሆኑ ጨዋታዎች እንግዲህ ወደናንተ በተወዳጁ ጣቢያችን በስራት ኤፍኤም 101.1 እያረስን እንገኛለን ዛሬ ተጠባቂ ጨዋታ ነው ወደናንተ የምናደርሰው በሳምንቱ ደግሞ እጅግ በጣም ተጠባቂ ጨዋታዎች ነበሩ በጣም ጥሩ ጥሩ የሚባሉ ጨዋታዎች ነበሩ የማንቸስተር ደርቢ ነበር አርሰናል እጅግ በጣም ግዝካዜን ያሳየበትን የቅዳሜ ዕለት ምሽት ጨዋታ አይተናል የቻፊ አሎንሶ ቼልሲ ነጥብ ጥሏልና የአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንዴት ነበር የሚለውን ጠቅለል አድርገን እስቲ በጥቂቱ እንመልከው በተለይም ደግሞ ትላንትና ምሽት የተካሄደ ማንቸስተር ዩናይትድና የማንቸስተር ሲቲ ጨዋታ በርካቶችን እያነጋገረ ያለ ነው ማንቸስተር ዩናይትድ ከድጡ ወደ ማጡ እየተጓዘ ያለ ቡድን ይመስላል እንግዲህ ማንቸስተር ዩናይትድ ደጋፊዎቹንም ያሰለች ያለ ቡድን የሆነ መምጣቱ ነው በርካቶች ያነሱ የሚገኙት ከጨዋታ ጨዋታ መሻሻል ማይታይበት ተመሳሳይ አይነት እንቅስቃሴን በጨዋታዎች ላይ የተመለከተ ነው የምንገኘውና እንዳጠቃላይ እንግዲህ ይህንን ጨዋታ እስቲ እንደዚሁም ሌሎች ጨዋታዎችን በጥቂቱ እንመልከት
1: አሁን እንግዲህ አብል እንዳነሳ ነው በዚህኛው ሳምንት በጣም ጥሩ ጨዋታዎች የተመለከተንበት ነው አሁንም የቻፊ አሎንሶ ቼልሲ ከሃል ሲቲ ጋር ጨዋታ አድርጎ ተመሳሳይ ሳይ የቸግሮች የታየበት ካል ሲቲ ጋር ሁለት ለሁለት የተጠናቀቀ ጨዋታ ነው በማጥቃቱ አሁንም ቼልሲ ጥሩ እንግስቃሴ ያደረገ ግን በመከላከሉ አሁንም ተመሳሳይ ቸግሮች እንዳሉበት ያየንበት ጨዋታ ነበር ሊቨርፑል በአንፊልድ ማሸነፍ ከፉላም ጋር ያደረገው ጨዋታ ማሸነፍ ያልቻለበት ጨዋታ ነበር የተመረከተው እንደውም በአንፊልድ የሚገኙ ደጋፊዎች አንዳንድ ደጋፊዎች የትግስት እስከ ማጣት ድረስ በጣም ቡድኑ ጥሩ እንቅስቃሴ ሲያደርግ የቀረው በትንቅስቃሴ የተመለከትንበት ነው ከ300 ሚሊዮን ፓውንድ በላይ በዝውውር መስኮቱ ያወጣው የቶተናም ሆትስፐር አሁንም ግብ ማሸነፍ ብቻ ሳይሆን ግብ ማስቆጠር የተሳነው ነው 360 ደቂቃ የሚሆኑትን ተጫውቶ አንድ ግብ እንኳን ማስቆጠር የተሳነው የተመለከትንበት ነበር ከዛ በኋላ ግን ወደ ስታዲየም ኦፍ ላይት ያቀናው አርሰናል በጣም በብዙ ጥራት ያለው እግር ኳስ ነው የተመለከትነው በጣም ተቸግሮም ቢሆን ግን አሸንፏል በአንድ ደቂቃ ልዩነት እንዴት ነገሮች እንደሚለዋወጡ ዴቪድ ራያ ያንን ፍጹም ቅጣት ምት ካዳነ በኋላ ብሩኖ ጊማሬሽ ያንን ግብ አስቆጥሮ አርሰናል አሸናፊ ማድረግ ቻለበት ግን ዘንድሮ ከተመለከትናቸው አርሰናል ከተቸገረባቸው ጨዋታዎች መካከል የስታዲየም ኦፍ ላይቱ ጨዋታ ማንሳት የምንችልበት ነው ትላንትና እንግዲህ ያነሳው የማንቸስተር ደርቢ ጨዋታ ነበር በብዙ መጣበቅ የተደረገ ደርቢ ነበር ለኢንዞ ማሬስካ የመጀመሪያው የማንቸስተር ደርቢ ጨዋታ ነበር እንግዲህ ማንቸስተር ዩናይትድ በዘንድሮ ውድድር ዘመን በብዙ መጣበቅ ቢመጣ አምና ማይክል ካሪካ ሳለፈው ነገር ግን በአንዳንድ ሃል ሲቲ ጨዋታ ከመጀመሪያ ሳምንት ጨዋታ ጀምሮ እየተቸገረ የመጣበት እንቅስቃሴ ነበር ትላንትና ደግሞ እንግዲህ ማንቸስተር ደርቢ ሲካሄድ በብዙ መልኩ ይጣበቃል ግን እንደዛም ሆኖ ትላንትና የማንቸስተርን ብዙ ችግሮችን ያየንበት ነበር 21ኛው ደቂቃ ፊል ፋደን በቀይ ካርድ ከሜዳ ተሰናብቶ የዳኝነት ውሳኔዎች ትላንትና በብዙ መልኩ ውዝግብ የተነሳበት ነበር በዛም ሆኖ ግን እንደዛም ሆኖ ማንቸስተር ዩናይትድ ሐሳብ ያጠበት በተለይ ደግሞ ቀይ ካርዱ ማንቸስተር ሲቲ ከወጣበት በኋላ የማጥቃት ሐሳቦቹን በሙሉ ማይክል ካሪክ ምንም አይነት ፕላን ያላደረገበት በብዙ መልኩ የተቸገረበት ጨዋታ ነው የተመለከተው። ለማንቸስተር ሲቲ ግን በብዙ ውዝግብም ቢሆን 3 ነጥቡን ያገኙበት ነበር። ኢንዞ ማሬስካ ቀያሪዎች የሚሰሩበት በተለይ ደግሞ የኤሌመን እንደን በራያን ቸርኪ ሁለተኛ አጋማሽ ላይ ቀይሮ ማስከባቱ በብዙ መልኩ የሰራበት ሆኖ ተመልክተናል። ግን ያው ሳምንቱ አሪፍ ነበር ማንቸስተር ዩናይትድ ግን አሁንም እየተቸገረ መሆኑን ሐሳብ በማጥቃቱ በተለይ በብዙ መልኩ ችግር ላይ እንዳለ ትላንትና የተመለከትንበት ጨዋታ ነበር።
0: አንድ አርማጫችን ምን አለ መሰለ ካፕቱ ሳሚ ይባላል። የማንቸስተር ዩናይትድ አሰልጣኞች ወይም ወደ ማንቸስተር ዩናይትድ የሚመጡ አሰልጣኞች ካሳንጂ ዋንጫ አይበሉም ነው የሚገኘው። ወጥ ይመስላል ከአሰልጣኝ ሰር አሌክስ ፈርጉሰን ስንብት በኋላ አሁን ላይ ወደ ማንቸስተር ዩናይትድ እየመጡ የሚገኙ አሰልጣኞች ድል እየቀናቸው አይደለም። በተለይ ማንተ እንዳነሳው ደግሞ ዩናይትድ ኳሲዝ ግብ መፍጠር በጣም ሲቸገር እየተመለከት ነው። ለዚህ ማሳያው ትላንትና አንደኛው ነው። የዛሬ ዓመት አካባቢ አይደል ማንቸስተር ዩናይትድ በሜዳው ከኤቨርተን ጋር ባደረገው ጨዋታ ኢድሪስ አጋናጌ ከቡድን አጋሩ ኪንግ ጋር በፈጠረው ሰጣ ገባ በቀይ ካርድ ወጥቶ ነበር በሮበን አሞሪም ስር በነበረው ዩናይትድ። ያንን ጨዋታ በተመሳሳይ 1-0 በሆነ ውጤት ነበር የተሸነፉት። ባለሳሳት ዶይስበሪ ሃል ነው እጅግ በጣም አስደናቂ ግብ ከ16-50 ውጪ አስቆጥሮ ኤቨርተን ድል ማድረግ የቻሉት። ትላንትና ይህንን
1: በተመሳሳይ ዓመት ከኒውካስትል ዩናይትድ ጋር
0: ሴንት ጀምስ ፓርክ ላይ በተመሳሳይ ያንን ነገር ይመስለኛል አንቶኒ ጎርደን
1: ኦሱላ
2: ባለቀ
0: ግቡን ያስቆጠረው
1: ጎርደን
0: በቀይ ካርድ የወጣው ኦስላ ደግሞ ግቡን ያስቆጥረው። ዩናይትድ አንዳንዴ በቀይ ባይወጣለት ይሻላል እንዴ ብለ እንድታነሳ የሚያደርግ ነገር ነው እየተመለከትን ያለ ነው በቡድኑ።
2: አዎ፣ በተለይም ደግሞ የማይክል ካሪክን ስናነሳ የኦሊጎነ ሶልሼር ነገር እየተደገመ ያለ ይመስላል። በተለይ የቀድሞ የማንቸስተር ዩናይትድ አሰልጣኞች ማንቸስተር ዩናይትድን የቀድሞ ተጫዋቾች አሁን ደግሞ አሰልጣኝ ሆኖ በሚመጡበት ሰዓት ላይ ፕላን ቢ የሌላቸው እንደሆኑ በደንብ ፍንትው ተደርጎ እየታየ ያለበት አጋጣሚ እየተመለከትን ነው። በሶልሼር ጊዜ እንመለከተዋለና ጥሩ የሚባለውን ዩናይትድ ያስመለክተናል። በተቃራኒ በኩል ደግሞ ዶሚኔት በሚደረግበት ሰዓት ላይ ፕላን ቢ የሌለው ቡድን እንደሆነ እየተመለከት ነው። በተመሳሳይ እውነት ለመናገር የማንቸስተር ዩናይትድ ደጋፊዎች እንግዲህ ሀቁን መቀበል ያለባቸው ጊዜ ነው ብዬ አስባለሁ። በተለይ ምን አይነት ረጅም ጊዜ ሊያሳልፉ እንደሚችል ሲዝኑ እንዴት ነው አይገፋልንም የሚለውን አይነት ሁኔታ ሊያሳልፋሉ ብዬ አስባለሁ። ምክንያቱም ካሪክ ይዞ የሚገባቸው አሰላልፎች በተለይ በካውንተር አታክ ላይ እየተመሰረተ ነው። በሎ ብሎክ የሚጫወቱ ወይም ደግሞ እንደ ማንቸስተር ሲቲ ኒውሜሪካል አድቫንቴጅ ራሱ በሚያገኝበት ሰዓት ላይ ቻንስ ክሬቲንግ ላይ እጅግ በጣም የወረደ አይነት እንደሆነ እየተመለከት ነው። እና አንዳንዴ ካሪክ የቀድሞ ተጫዋች ነበር፣ ማንቸስተር ዩናይትድ በሀያልነቱ ጊዜ ከነበሩ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። እና ምናልባት እሱ ራሱ ምን ማድረግ እንዳለበት ግራ እስከሚገቡ ድረስ የሆነበትን አጋጣሚ እየተመለከት ነው። በሎ ብሎክ የሚጫወቱ ቡድኖች ላይ ሙሉ ለሙሉ ስታክ አድርጎ ይቀራል። ፉልባኮቹ በዶርጉና በዳሎት ምን ያህል ጊዜ ማንቸስተር ዩናይትድ ያሳልፋል ማለት እጅግ በጣም ከባድ ነው። ቀሪዎቹን ጨዋታዎች ስንመለከት፣ ሻምፒዮንስ ሊግ ላይ ስንመለከት እጅግ በጣም ከባድ ጊዜ ያሳልፋሉ። ቢሆንም ግን ለኢንዞ ማሬስካ ደግሞ ሁነኛውን ድል ማስመዝገብ ችሏል። የዳኝነት ውዝጋቢ እንኳን ቢኖር አንዳንዴ በተለይም ዛሬ የተሰማው ነገር የዳኞች ማህበር ለዩናይትድ ይቅርታ ቢጠይቁ እንኳን እሺ ጠየቁ፣ ግን ከዛ ማንቸስተር ዩናይትድ ማድረግ ያልነበረበት ነገር ላይ ምን አረገ?
0: ጨዋታው ከተጠናቀቀ በኋላ ምንም አይነት ነገር ምንም ቢፈጠር ምንም ጥቅም የሌለበት ነው። ለእኔ ማንቸስተር ዩናይትድ ያንን አጋጣሚ ራሱ ብሌም ማድረጉ እጅግ በጣም የተሳሳተ ነው ብዬ ነው ማስበው። ከሰባ ደቂቃ በላይ ማንቸስተር ሲቲ በጎደሎ ተጫዋች ነው እየተጫወቱት ፊል ፋደንን ያጡት ዩናይትድ ለዛም ይሆን ያንን ኑሜሪካል አድቫንቴጅ መጠቀም የሚችልበትን እቅድ በሜዳ ላይ መቀየስ ነበረበት አሰልጣኙ ማይክል ካሪክ። ግን ይህንን ሲተገብሩ አልተመለከትንም። መጀመሪያ ከ11-11 በነበሩበት ሰዓት ይጫወቱበት የነበረውን አጨዋወት ነበር ሲጫወቱ የነበረው። እንደውም እኮ ሁለተኛ አጋማሽ ዩናይትድ ኳስ ቁጥጥሩንም የተሻለውን እንጂ የመጀመሪያው አጋማሽ እስኪጠናቀቅ ድረስ ማንቸስተር ሲቲ ተጫዋች በቀይ የወጣበት እንኳን አይመስልም ነበር። እኩሉ ተጫዋቾች ሜዳ ውስጥ ያላቸው ነበር የሚመስሉትና ዩናይትድ በተለይም ደግሞ ኳስን ለቀውለት ለሚጫወቱ ቡድኖች መፍትሄ ማግኘት እጅግ በጣም ሲቸገር እየተመለከት ነው የምንገኘው። አሁን ላይ የዳኞች ማህበር ይቅርታ ቢጠይቁ ምንም የሚፈጠር ነገር አይኖርም። ነገር ግን ማንቸስተር ዩናይትዶች የበለጠ ቀጣይ ጊዜያቶችን እንዲያስቡበት የሚያደርግ ነው የሚመስለኝ። አሁን ዕለተ ረቡዕ ከብራይተን ጋር በካራባኦ ካፕ ጨዋታቸውን ያደርጋሉ። ብራይተን እጅግ በጣም ከባድ ቡድን ነው። ኮቨንትሪ ሲቲን ማሸነፍ ችሏል። እንግዲህ ከሜዳ ውጭ ተጉዞ 5-0 ነው ኮቨንትሪ ሲቲ ማሸነፍ የቻለው። ኮቨንትሪ ሲቲ ኢታር ላይ ማንቸስተር ሲቲ ምን ያህል እንደፈተነው እናስታውሳለን። በብዙ መልኩ የተሻለ ቡድን ነው ማለት እንችላለን። በተለይ የግብ ዕድል በመፍጠር ረገድ ከማንቸስተር ሲቲ ጋር ኢታር ላይ በተደረገው ጨዋታ በጣም ጥሩ እንቅስቃሴ ነበር ማስመልከት የቻሉት ኮቨንትሪ ሲቲዎች። ነገር ግን ትናንትና ያ ትናንትና በብራይተን 5-0 ተሸንፈዋል። ብራይተን ኢን ቡድን 5-0 አሸንፎ ነው የሚመጣው። የፋሚያን ሃድለር ቡድኑ ደግሞ ለዩናይትድ ከባድ ፈተና እንደሆነ የምናውቀው ነው። ባለፈው አመት ከኤፍኤ ካፕ ዳራን ፍሬሸር ቡድኑን በጊዜ ያሳልጣኝነት አሰልጣኝ ሮበን አሞሪም ከተሰናበቱ በኋላ ሲመራ በኦልትራፎርድ ከኤፍኤ ካፕ 2-1 አሸንፈው ያስወጣው ብራይተን ነው። ይሄን ሊደግም የማይችልበት ምክንያት የለም። በጣም ጥሩ ቡድን እንደሆነ እናውቃለን። ግን ማንቸስተር ዩናይትድ ለዚህ ችግራቸው መፍትሄ ባላቸው ተጫዋቾች መፍትሄ ማበጀት ይኖርባቸዋል። ምናልባት ካርሎስ ባሌባ ከጉዳት ከተመለሰ በኋላ በቡድኑ ላይ ምን አይነት ነገር ይጨምራል ምንመለከተው ነው የሚሆነው። ነገር ግን አሁን ላይ ያለው የማንቸስተር ዩናይትድ ስኳድ ተጫዋቾቹ በሜዳ ላይ የሚያሳዩት እንቅስቃሴ እንደነዳሉ አይነት ተጫዋቾች እንደነዶርጎ አይነት ተጫዋቾች በማንቸስተር ዩናይትድ ማሊያ መጫወት አለባቸው ወይ የሚባል ጥያቄም በስፋት እየተነሳ ነውና የሚገኘው ማንቸስተር ዩናይትድ ተጫዋቾቹ የለበሱትን ማሊያ ክብር ሲያውቁታል ወይ ለክለቡ ይፋለማሉ ወይ ለክለቡ ይታገላሉ ወይ የሚለው
1: በተለይ ደግሞ እንደዚህ አይነት ጨዋታዎችን ኦልትራፎርድ ላይ ነው የምትጫወተው። ማንቸስተር ደርቢ ነው የምትጫወተው። ደርቢው ምን አይነት ስሜት እንዳለው ለደርቢው ያላቸው ለማንቸስተር ለዛ ማሊያ ከሲቲ ጋር መጫወት ያላቸውን ያወቁት አይመስለኝም አንዳንዴ። በተለይ ደግሞ በ21ኛ 22ኛው ደቂቃ 70 ደቂቃ ገደማ በጎዶሎ ተጫዋች ማንቸስተር ሲቲ በሁለተኛው አጋማሽ እኮ በአንዳንድ አጋጣሚዎች በጣም አደገኛ የሚመስሉ ማንቸስተር ሲቲ ነበረ በማጥቃቱ በኩል። ኢንዞ ፈርናንዴዝ ምናልባት ሁለተኛ ግብ ማስቆጠር የሚችልበት እድሎች ነበሩት። እያንዳንዱ ዲዮሎቹን የማንቸስተር ሲቲ ተጫዋቾች ሲያሸንፉ የተመለከትንበት ነበር። ያ አንዳንድ ጊዜ ስታሸንፍ እንዲ ብሌሞችን የዳኛዎችን እነዛን ሁሉን ነገር ሜዳ ላይ ማሸነፍ አለብን፣ ሜዳ ላይ መልስ መስጠት አለብን። የዳኛው ዝግም ነበረ። አዎ የዳኛ ስህተቶች ነበሩ፣ በሚገባ ነበሩ። ሲኖሩ ነው ይቅርታም ተጠይቆበታል። ግን ይቅርታው ለማንቸስተር ዩናይትድ 3 ነጥብ አያስገኝም፣ ወይ ደግሞ እነዛን ትላንትና የታዩትን ድክመቶች ሊሸፍን አይችልም ይቅርታው። እና ማንቸስተር ዩናይትድ በብዙ መልኩ ሊሻሻል የሚችል በተለይ ደግሞ ምናልባት 11-11 ሆኑ ቢሆን ኖሮ ማይክል ካሪክ መጀመሪያ ይዞት የገባውን ሊተገብር ያሰበውን ነገር ይተገብራል። ምክንያቱም 20-30 ሜትር ማንቸስተር ሲቲ ወጥቶ ይጫወታል። ነገር ግን ልክ ቀይ ከወጣበት የኢንዞ ማሬስካ ቡድን ወደኋላ ተገፍቶ መጫወቱ ግድ የሚል ነው። ከዛ በኋላ ግን ያለህ እቅድህን መቀየር አለብህ አንተም። ኢንዞ ማሬስካ ተገዶ እቅዱን ይቀይራል? አዎ፣ በ9 ተጫዋች ፕሪሚየር ሊግ ነው የሚጫወተው። በጣም ከፍተኛ ጥራት ያለው ሊግ ላይ ነው። ያንን ነገር መቀየሩ የማይቀር ነው። ማይክል ካሪክስ ምንድን ነው ያደረገው? ከዛ በኋላ ምን አይነት ቅያሬዎችን ነው ያደረገው? ለምሮ ቤንያሚን ሴስኮን 67 ደቂቃዎች መቆየት ያስፈለገው ለመቀየር? ምክንያቱም እሱ ሲገባ ቦክስ ውስጥ 2 ተከላካዮችን ሊይዝል የሚችልበት አድቫንቴጆች ነበሩ።
2: በተለይ ካብቱ እዚህ ጋር የቤንያሚን ሴስኮ ተቀይሮ ሲገባ እውነት ለመናገር የማይክል ካሪክ ምን ያህል የታክቲክ ችግር እንዳለበት በደንብ ፍንትው አድርጎ ያሳየበት አጋጣሚ ነው ብዬ አስባለሁ። ምክንያቱም ማንቸስተር ዩናይትድ የማጥቃት አማራጩን ቻንስ ክሬት የሚያደርገው ብቸኛና ብቸኛው ተጫዋች በቡድን ውስጥ ብሩኖ ፈርናንዴዝ እንደሆነ ይታወቃል። ብሩኖ ፈርናንዴዝ ፕራይሙ ላይ ወይም ደግሞ ፒኩ ላይ በሚደርስበት ሰዓት ቡድኑ ምን ኃይል እንደሚንቀሳቀስ እናውቃለን። እና ቲሊማንስን በሴስኮ ሲቀይር የቲሊማንስን ቦታ ደግሞ እንዲሸፍን ያደረገው ብሩኖ ፈርናንዴዝ ነው። ከ8 ቁጥር ሚና ወደ 6 ቁጥር ሚና እና ማን ቻንስ ክሬት ያርግላችሁ፣ ወደፊትስ ማን ይንቀሳቀስላቸው የሚለውን ነገር በደንብ የታየበት ሁኔታ ነው። በአጠቃላይ ግን ማንቸስተር ዩናይትድ ከዚህ በኋላ ያሉትን ጨዋታዎች ምን ያህል እንቅስቃሴ ቅድም አቢለም ሲያነሳው የነበረው አለ ካርሎስ ባሌባ ሲመለስ ምናልባት ሚድፊልዱን ሊያስተካክልላቸው ይችላል። ፉልባኮቹ ግን በማን ይተካሉ? በነ ዶርጉ በነ ዳሎት ምን ያህል ረጅም ጊዜ ማንቸስተር ዩናይትድ ይገፋል የሚለው ነገር እጅግ በጣም ጥያቄ የሚያስፈልግ።
0: ራሽፎርድንም ያን ያህል ሰዓት መጠበቁ ለእኔ በፍጹም ተገቢ መስሎ አይታየኝም። ተደጋጋሚ ኳሶች ሲበላሹበት ነበር የተጫዋች ያን ያህል ሰዓት መጠበቁ አስፈላጊ ነው ብዬ አላምንም። ግን ሳምንቱ በጣም አነጋጋሪ ማንቸስተር ጨዋታ ነበር። ዛሬ በዮርክሻየር ኤላንድ ሮድ ስቴዲየም ምሽት 4 ሰዓት ላይ ሊድስ ዩናይትድ እንደዚሁ ከኒውካስትል ዩናይትድ የሚያደርጉ ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ይህ ጨዋታ እስቲ ምን አይነት ነገርን ልንመለከት እንችልበታለን የሚለውን እናንሳ። በዚህ ውድድር ዘመን እንግዲህ እስካሁን በተደረጉ 3 ጨዋታዎች ኒውካስትል ዩናይትድ በአዲሱ አሰልጣኝ ማቲያስ ጀስ ላይ እየተመሩ ምንም አይነት ሽንፈት አልገጠማቸውም። 1 ጨዋታ ሲያሸንፉ በሁለቱ ነጥብ ተጋርተዋል። እንደዚሁም ተመሳሳይ ነገር ከሊድስ ዩናይትድ እንመለከታለን። 1 ጨዋታ አሸንፈው በሁለቱ ነጥብ ተጋርተዋል። እንግዲህ ዛሬ ሁለቱ ቡድኖች ይሸናነፋሉ ወይ እጅግ ተጠባቂ ነው። ሁለቱም ቡድኖች 5-5 ይዘው በግብ ክፍያ ተለያይተው 10ና 11ኛ ደረጃ ላይ ነው የተቀመጡት። ዛሬ የዳንኤል ፋርከው ቡድን የማቲያስ ጀስሎን ቡድን በሜዳቸው ምን ያህል ይፈትኑታል የሚለውን ነገር እንመልከት። እጅግ በጣም ተጠባቂ ጨዋታ ነው ይህ ጨዋታ። በተለይም ደግሞ የኒውካስል ዩናይትድ ሰርፕራይዝ አጀማመር በርካቶች ኒውካስልን የበለጠ ግምት እንዲሰጡት አድርጓል። ኒውካስል ዩናይትድ በዝውውር መስኮት በርካታ ተጫዋቾቹን አጥቷል። ጥሩ ተጫዋቾቹን እንደነ ጎርደን አይነትን ብናነሳ እንኳን እንደዚሁም ወደ አርሰናል ያመራው ማቲያስ እንደዚሁ ብሩኖ ግሪማሬሽን በነመለከተ እንኳን እኚህኚ ተጫዋቾች ከብሩኖ ለቀዋልና ሊጎዳ እንደሚችል ቡድኑ የበለጠ ሊቀዛቀዝ እንደሚችል ተጠብቆ ነበር። እንደዚሁም አሳልጣኙ ኤዲ ሃው እንኳን በመጠናቀቂያው ፕሪሲዝን ሊጨመር ጥቂት ቀናት ሲቀሩ ነው ከቡድኑ ጋር የተለያዩት። እኚህ ነገሮች ምናልባት ቡድኑ ላይ ችግር ይፈጥራሉ ተብሎ ተጠብቆ ነበር። ነገር ግን የራሱ ኤዲ ሃው ቡድን የሚመስልም ቡድን አሳልጣኝ ማቲያስ ጀስለ ሰርተው ያስመለከቱን ይገኛሉ። በርካቶችም ሰርፕራይዝ የሆኑበት ይመስለኛል ይቡድን።
1: አዎ በሚገባ በጣም ሰርፕራይዝ የሚያደርግ ነው። ምክንያቱም ላለፉት አመታት ከኒውካስል ዩናይትድ በኤዲ ሃው ስር ምን አይነት ቡድን እንደሆነ የተመለከትንበት ነው። ዘንድሮም ይቀጥላሉ የሚል ተስፋ ነበር። እስከ መጨረሻ ቀደም ስታነሳው እንደነበረም ፕሪሲዝ ሊጀመር ሲል ነው ከቡድኑ ጋር ኤዲ ሃው የተለያዩት። ከዛ በኋላ ግን እንግዲህ ምናልባት ስማቸው ያን ያህል ስም የሌላቸው ፋሚሊያሪ ናቸው፣ ግን ወደፊት ተስፋ ከሚጣልባቸው አሰልጣኞች መካከል አንደኛው ነው ማቲያስ ጄሲልን ያን ያህል ፕሮፋይል አላቸው ብሎ ለማውራት በብዙ መልኩ ከዛ በፊት የሚታወቁ አይደሉም፣ ግን ተስፋ ከሚጣልባቸው አሰልጣኞች መካከል አንደኛው ነው እና እሱን ነው የቀጠሩት። ግን ወደ እንግዲህ ሴንት ጀምስ ፓርክ ሲመጡ ብዙ ነገር አልጠበቃቸው። ምናልባት ያለፉት አመታት የኒውካስትል ምርጥ ተጫዋቾች የነበሩ ቅድም ስታነሳው እንደነበረው እንደ አንቶኒ ጎርደን፣ ሳንድሮ ቶናሊ፣ ብሩኖ ግማሬሽ አይነት ተጫዋቾች ኒክ ቮልተማደን ጨምሮ እነዚህ ተጫዋቾች ለቀው ነው ቡድኑ የተቀላቀሉት። ያ ደግሞ ራሱን የቻለ ፈተና ነው። ሌሎች 8 የሚደርሱ አዳዲስ ተጫዋቾችን ይዞ ነው ወደዚህኛው ውድድር የመጡት። ያንኛው ራሱን የቻለ እንግሊዝ ፕሪሚየር ሊግ ነው፣ ወደ አዲስ ሊግ ነው የመጡት። አዳዲስ ፊቶች ናቸው የመጡት። እነዚህ ደግሞ በጣም ላለፉት ዓመታት ሰርቫይቭ ሲያደርጉ አስቸጋሪ ከሆኑ ተጫዋቾች በጣም ደግሞ የሄዱበትን እኮ ማየት እንችላለን። ብሩኖ ግማሬሽ የገባ ወደ አርሰናል ነው። ምን ያህል ወደ ጥራት ያለው ቡድን የገባው ጥራት ያለው ተጫዋች መሆኑን እናውቃለን። አንቶኒ ጎርደን በተመሳሳይ ወደ ባርሴሎና ነው የሄደው። ባርሴሎና ከሄደው በኋላ ምን አይነት ጊዜ እያሳለፈ እንደሆነ እየተመለከትን ነው እና ማቲያስ ጀሴል እንግዲህ ከዛ በኋላ በብዙ መልኩ ፈተና ይጠብቃቸዋል ተብሎ ቢጠበቅም ግን አቤል ስታነሳው እንደነበረ በጣም በብዙ መልኩ ጥሩ እንቅስቃሴን ካደረጉ እስካሁን ድረስ እንግዲህ ካልተሸነፉ ቡድኖች መካከል አንደኛው ነው። ከማሸነፍ ውጪ ግን ቡድኑ ሴንት ጀምስ ፓርክ ላይ ሆነ ሲጫወት ያ ቡድን የሚፈልገውን አይነት አጫወት እየተከተለ ያለ በጣም በብዙ መልኩ እየተወደደ ያለ አሰልጣኝ ነው እና አሁን ላይ ምናልባት ገለልተኛ ተመልካች ሊያየው የሚፈልገው አይነት ቡድን ሆኖ በጣም እየተቁንጠነጡ ሁሉን ነገር ከመጀመሪያ ደቂቃ እስከ መጨረሻው ደቂቃ ድረስ በብዙ መልኩ ቡድናቸው ሃይፕሬስ ሲያደርግ፣ ቡድኖች ሲያስጨንቅ የተመለከትንበት ነው እና በብዙ መልኩም እየተደነቁ የሚገኙ ናቸው። ወደዚህኛው ሊግ መጥተው እንግዲህ በኋላ ላይ ምን ድረስ ይደርሳሉ የሚለው ራሱን የቻለ ጥያቄ ነው። ግን እስካሁን ድረስ ባሳለፉት ነገር በሶስቱ ጨዋታ ያሳዩት ተስፋ በብዙ መልኩ ሰዎች ከገመቱት ኒውካስል ዩናይትድ በብዙ መልኩ ይቸገራል ብሎ ካወሩት በብዙ መልኩ የተለየ እያሳለፈ ይገኛል። ግን በብዙ መልኩ ማቲያስ ጀሴል እንግዲህ ሊደነቁ የሚገባ እስካሁን በሰሩ ስራ፣ ከዚህ ቀጣ የሚሰሩት ምን ይሆናል የሚለው ራሱን የቻለ ጥያቄ ቢሆንም እስካሁን በሰሩት ግን የሚደነቁ ስራ
2: የሳቸው ስኬት የጀመረው አልአህሊ ላይ እያሉ ነው ብዬ አስባለሁ። ምክንያቱም ያው እድሜ ለክርስቲያኖ ሮናልዶ የሳውዲ ክለቦችን በደንብ እንድናይ አድርጎናል እና በሳውዲ ሊግ ላይ በነበራቸው ጊዜ በደንብ ዶሚኔት የሚያደርግበትና አይቫን ቶኒን የሚጠቀሙበት እንቅስቃሴ እጅግ በጣም አስደናቂ እንደነበር በተደጋጋሚ ተመልክተናል። የሳውዲ ሱፐር ካፕን አልናስርን ሙሉ 90 ደቂቃ 2 እኩል ከተጠናቀቀ በፍጹም ቅጣት ምት 5-2 ባለቀው ጨዋታ ላይ ምን አይነት ቡድን እንዳስመለከቱን ተመልክተናል እና አቅም ያላቸው አሰልጣኝ እንደነበሩ መናገር ግልጽ ነው። ግን በፕሪሚየር ሊግ ደረጃ መጥተው ፕሮፌል ለመሆን ይንደረደራሉ ብለን ላንገምት እንችላለን።
1: የአፍሪካ የኤዥያን ሻምፒዮንስ ሊግ
2: በነገራችን ላይ የኤዥያ ሻምፒዮንስ ሊግ ይህን ያህል ዝቅተኛ ግምት የምሰጠው አይነት ውድ ቶርናመንት ነው ብዬ አላስብም። ምክንያቱም ኤዥያ ኮንቲኔንቱ በጣም ብዙ ነው። ከቻይና ይመጣል፣ ከታይላንድ ይመጣሉ፣ የሳውዲ ክለቦች አሉና ስብስብም ጥራቱ እንደ አውሮፓ ሻምፒዮንስ ሊግ ሊሆን አይችልም፣ ምንም ጥያቄ የለውም። ነገር ግን ያሳዩት እንቅስቃሴ ክለብ በብዙ ቁጥር የምትጫወትበት ጨዋታ፣ የተጫዋቾች ድካም የሚያደርጉ የድካማቸው ሁኔታ በጣም ከፍ የሚልበትን ሁኔታ ይኖራል እና በዛም ላይ በተደጋጋሚ ሁለት ጊዜ ከአልሂላል ጋር ዋንጫ ማሳካት የቻሉ አሰልጣኝ መሆናቸው እንመለከታለን እና አይቫን ቶኒን የሚጠቀምበት አይቫን ቶኒ ከክርስቲያኖ ሮናልዶ እኩል የወርቅ ጫማውን በሳውዲ ሊግ ለማሳካት የሚፎካከርበትን ሁኔታ ስንመለከት አቅም ያላቸው አሰልጣኝ እንደሆነ በተደጋጋሚ የተመለከትን ነው። በተለይም ደግሞ እሳቸው ከመጡ በኋላ ያሳዩን ኒውካስትል እውነት ነው ቅድም አቤል ሲለው የነበረው ነገር ነው የኤዲ ሃውን ኒውካስል በብዙ ደረጃ አብዴ አፕግሬድ አርጎ የመጡ አሰልጣኞች በያስባሉ በተለይ ሉዊስ ሃል በቀር ማንቸስተር ዩናይትድ ችግሩን በደንብ ይሸፍንለታል ተብሎ ሲጠቀየቅ የነበረው ሉዊስ ሃል አሁን ኮንትራክቱ እንዳራዘም ይናገራል። እኔ ሉዊስ ሃል በደንብ ወድጄዋለሁ። በቃ ለኔ የሚሆን አይነት ተጫዋች ነው። ወርክ ሬት አለው። በቃ አይደክመውም። ደስ የሚል አይነት ተጫዋች ነው ብሎ ሲናገሩም ሰምተናልና በሰጡትን ፕሬስ ኮንፈረንስ ላይ ባጀማመሪያችን እኛም በጣም ደስተኛ ነን ብለዋል። ነው ሴም ጀምስ ፓርክ እንደሚታወቀው ስቴዲየማቸው እውነት በፕሪሚየር ሊግ ከሚያስቀኑኝ እኔ በግሌ ከሚያስቀኑኝ ስቴዲየሞች መካከል ነው። ሁሌ ደጋፊ ይሄ እንዴት ነው ፉል ነው። በቃ ከዳር ጣራቸው ወርላኩ የሚታይ ስቴዲየም ነው አይደል ካብቱ እና ከጫፍ እስከ ጫፍ ሙሉ ነው። እና በእርግጠኝነት ከኤዲ ሃው የተሻለ ሲዝን ያሳልፋሉ ብዬ አስባለሁ። ከትላልቆቹ ቡድኖች ጋር ይሄ በቀላሉ የማይሸነፍ ተሸነፉ እንኳን ቢባል በቀላሉ የማይሸነፍ ያለውን ነገር ሁሉ የሚሰጥ አይነት ቡድን እንዲሆነ እንደሚመጣ እርግጠኛ ነኝ ብዬ አስባለሁ። በተለይም ደግሞ ዊሳ በብሬንትፎርድ ቤት የምናውቀውን ዊሳ በኤዲ ሃው ስር ሊከሽፍ ከጫፍ የደረሰውን አሁን ላይ ደግሞ እንደገና እያንሰራራ የመጣበት ኤላንጋ እጅግ አስደናቂ እንቅስቃሴ የሚያደርገውን ኤላንጋ ዳግም እየተመለከትን ያለንበት ሁኔታ እየተመለከትን ነው እና በአጠቃላይ የማጥቃቱንና የመከላከሉ ረገድ እንዲሁም ደግሞ መሀል ላይ ቅድም ሲያነሳው ነበር አይደለ ካብቱ የብሩኖ ጊማሬሽ የነበረው ሚድፊልደር ቦታ በነ ቶናሊ እንዲሁም ደግሞ ጆሊንግተን ምናልባት አሁን ጆሊንግተን በኒውካስትል ቢቆይ ጉዳት ላይ ነው እስካሁን ጨዋታ አላረገም እና ብሩኖ ጊማሬሽ እና ሳንድሮ ቶናሊን እንኳን ብንመለከት የእነሱ ፕሮፋይል አሁን ካለው የኒውካስትል የመሀል ክፍል እጅግ አይገናኝም። ቢሆንም ግን ወይኔ እነሱ ወጡብን አይነት የሚል እሳቤ በደጋፊዎቻቸው ስር እንዲመጣ አላስደረጉም እና የሚያሳዩት እንቅስቃሴ ሚድፊልድ ባትላቸውን የሚያሸንፉበት ሁኔታ ከማንቸስተር ሲቲ ጎንዛሌዝን ማስፈረም ችላለ እሱም ደግሞ የበለጠ የመጫወቻ እድል አግኝቶ ጥሩ የሚባል እንቅስቃሴ ለማሳየት የሚደረደርበትን ሁኔታ እየተመለከተ
1: በኒኮ ጎንዛሌዝ ቡድናቸውን መገንባት ይፈልጋሉ። ማቲያስ ጄሴል ያንኛው በዚህ 4-2-3-1 አሰላለፍ እንግዲህ ያለፉትን ሶስት ጨዋታዎች ምናልባት ሊግ ካፕን ከጨመርን በእነዚህ አምስት ጨዋታዎች መሰረት አድርገን በ4-2-3-1 አሰላለፍ በኒኮ ጎንዛሌዝ ቡድናቸውን ለመገንባት የሚሞክሩ በጣም ፕረስ ሲያደርጉ ሀይሊ ፕረስ የሚያደርጉ ይሄ ፋስት እንትኖችን የሚጠቀሙ በጣም በመልሶ ማጥቃት ትራንዚሽን የሚያስጀምሩ አይነት ተጫዋቾች ከዛም ደግሞ ወደ ጥልቅ የሚሮጡ ተጫዋቾች ያላቸው ለዚህ ደግሞ የሚሆኑ በጣም አትሌቲሲዝም የሚሆኑ ከዛም ፕረሳቸውን ማድረግ የሚችሉ አይነት ተጫዋቾችን የያዙ ነው። ለዚህ ማሳየው አንቶኒ ኢላንጋ ምን አይነት አመት እያሳለፈ እንደሆነ በዚህ ሶስት ጨዋታ መለየት እንችላለን። ዮሃን ዊሳ፣ ጆ ዊሎክስ ስታነሳቸው እንደነበሩ እነዚህ ተጫዋቾች ለማቲያስ ጄሴ ቡድን ለማጥቃት በብዙ መልኩ የተመቹ አይነት ተጫዋቾች ናቸው እና ምናልባት ኳስ በሚይዝ ጊዜ ቢውልድ አፑን በሳልዝበርግ እንግዲህ ሳልዝበርግ የአሰልጣኝ ህይወታቸው ሲጀምር በ442 በዚህ በዳይመንድ ቅርጽ አይነት አጨዋወት የጀመሩት ናቸው። ከዛ በኋላ ወደ አላሌ ሲመጡ በ4-2-3-1 አሰላለፍ ቀይረውት ያንኛውን ግን አሁንም በፖዚሽን ኳስ በሚይዙበት ጊዜ ያንን ዳይመንድ ቅርጽ በሚያመጡ ያመጣሉ። ኒኮ ጎንዛሌስ ሶስት ተከላካይ የሆኑና ከዛ ኒኮ ጎንዛሌዝ ወደ ኋላ ወደ ሴንተር ባክ እየተመለሰ ተከላካዮችን የሚጠቅም ወይም ደግሞ በመስመሮች መካከል ረጃጅም ኳሶችን ሲሰጥ እንመለከታለን። ያንን ማሳያ ምናልባት ዊሎክ አንቶኒ ኢላንጋ ቶተንሃም ሆትስፐር ላይ ያስቆጠረውን ጎል ማስታወስ እንችላለን። እንዴት አይነት ኳስን ሲያሻማ እንደነበረ በተመሳሳይ ኳሶችን ኒኮ ጎንዛሌዝ ያንን ፓሶች ሲያደርግ እንደነበረ እናስታውሳለን። እና ምን ያህል በብዙ መልኩ በጣም ፕረስ የሚወዱ አይነት ተጫዋቾች አሰልጣኝ ነው። ቶሎ አስጨንቆ ኳስ እግራቸው ስር ቶሎ የሚለቁ ከዛ በኋላ ተጋጣሚ ደግሞ ኳስን በሚወስድበት ጊዜ ቶሎ በፋስት ብሬክ ኳሱን ለመቀበል የሚሞክር አይነት በጣም በፍጥነት በማጥቃትን ቨርቲካል የሆኑ ሩጫዎችን የሚያደርጉ በጣም ብዙ ተጫዋቾችን የያዘ እነዚያ የሚመቹ አይነት ተጫዋቾች የያዘ ነው እና ዘንድሮ በጣም ለመመልከት ከሚስቡ ቡድኖች መካከል አንደኛው ኒውካስትል ነው።
2: በተለይ ኒውካስትልን ስታነሳ ቅድም ካብቱ የብሩኖ ጊማሬሽ እንዲሁም ደግሞ ሳንድሮ ቶናሊ የነበሩበትን ሁኔታ ኃላፊነት ከተሸከሙ ተጫዋቾች መካከል የ20 ዓመቱ እንግሊዛዊ ማይሊ ነው እና አስደናቂ ተጫዋች ነው። በጣም ቨርሳታይል የሆነ ተጫዋች ነው። ሴንተር ባክ መሆን ይችላል፣ ሴንትራል ዲፌንስ መሆን ይችላል፣ ዲፌንስ ሚድፊልደር መሆን ይችላል፣ እንዲሁም ደግሞ ራይት ባክ መሆን ይችላል እና ቨርሳታይል የሆኑ ተጫዋቾች ቡድኑ ውስጥ መኖሩ ጥቅሙ አንዳንዴ ይሄ ነው ብዬ አስባለሁ። ምናልባት እንደነ ብሩኖ ጊማሬሽን አይነት የእነሱን ሁኔታ ሊሸፍን ባይችልም እንኳን በአቅሙ ግን እያሳየ ያለው እንቅስቃሴ አስደናቂ ነው። የመጀመሪያዎቹን ጨዋታዎች ላይ ለኒውካስትል ቁልፍ ከሚባሉ ተጫዋቾች መካከል እንደሆነ፣ በተለይ ደግሞ ከጎንዛሌዝ ጋር የፈጠሩት ጥምረት አስደናቂ እንደሆነ እየተመለከትን ነው። ወደ ፋይናል ሰርድ ላይ የሚጣልላቸው ኳሶች ጥሩ እንደሆኑ ቅድም አንተም ስታነሳው እንደነበረው የነ ኤላንጋ ዊሳ ይሄ ቢሮጡ የማይደክማቸው አይነት ተጫዋቾች መሆናቸው የማጥቃቱን ረድፍ እየተቀያየሩ የሚያጠቁበትን ሁኔታ ስንመለከት አንዱ ባንዱ የሚቀየርበትን ሁኔታ እንመለከታለና ተቀያሪ ላይ ቦታቸው ደግሞ እንደነ መርፊ አይነት ተጫዋቾች አሉ። ውሳኔ ለመወሰን የማይቸገሩ አይነት ተጫዋቾች ናቸው። ከ16-50 ውጪ መምታት የሚችል ፔናልቲ ቦክሱን አንድ ሁለት እየተጫወቱ የሚገባው አይነት ተጫዋች እንደሆነ እናቃለና ኒውካስትል ከኤዲ ሃው የነበረው ኒውካስትል በብዙ አይነት ጥፍ አፕግሬድ የሆነው ኒውካስትል እንዲሁም ደግሞ ቀስ በቀስ እየተበላላ የመጣ ያለው ኒውካስትል እየነመለከታለንና ይታወቃል አይደል በፕሪሚየር ሊጉ መቼም በመከላከል ረገድ ላይ ሲታዩ ደስ ከሚሉ ወይም ደግሞ ግሬስ ካላቸው የመከላከል ተጫዋቾች መካከል የኒውካስትል ተጫዋቾች አንደኞቹ በቁመታቸው ረጃጅም የሆኑ ተጫዋቾች ናቸው። ኤሪያል ዱዌልስ ማሽነፍ በጣም የሚከብድ አይነት ተጫዋቾች ናቸው። ካልተሳሳትኩ 1.93-1.92 ነው በአማካኝ ቁመታቸውና ኮርና የሚጠቀሙበትን ሁኔታ ስንመለከት እንዲሁም ደግሞ ለተቃራኒ የኮርና ኤሪያል ዱዌልሶችን የሚያሸንፉበትን ሁኔታ ስንመለከት የኒውካስትል የመከላከል የአየር ላይ ኳስ አስደናቂ እንደሆነ እንመለከታለንና በአዲሱ አሰልጣኝ ስር ኒውካስትል እየተሻሻለ የሚመጣበት ገና ነው። ገና ፕሩፍን አልሆነም። ምናልባት ከዚህ በኋላም ያለው ፍሎፕም ሊያደርግ ይችላል። ግን ሞር ፍሎፕ ከሚያደርግበት ይልቅ እያንሰራራና ወይም ደግሞ አሁን ባለበት ሁኔታ ስቴብል ሆኖ የሚቀጥልበት ሁኔታ ከፍ ይላል ብዬ አስባለሁና ኒውካስትል እውነት ለመናገር ይሄ ሰርፕራይዚንግ ቲም ይሆናል ብዬ አስባለሁ። እሱንም ነው እንግዲህ እየተመለከተና ያለ ነው። ከመጀመሪያው ላይ ኤዲ ሃው ሲወጣ፣ ሳንድሮ ቶናሊ ሲወጣ፣ ብሩኖ ጊማሬ ሲወጣ፣ ጎርደን ቮልትማደ ሲወጣ፣ አሰልጣኝ ኤዲ ሃውም ሲቀየር አይ ኒውካስትል እነሱም ኑሮ ይህን ያህል ሳቢ እግር ኳስ አይጫወትም ወይም ደግሞ ምን ሊሆን ይችላል እየተባለ ነበረና እሱን ሁሉ ፉርሽ አድርጎ እንግዲህ በአዲስ መልክ በአዲስ ሁኔታ በአዲስ ተጫዋቾች በአዲስ አሰልጣኝና የነበራቸውን ሜንታሊቲ አስቀጥሎ የሚሄደውን አይነት ኒውካስትል እየተመለከትን እንገኛለን።
0: በተለይም በዚህ የውድድር ዘመን በጣም ሰርፕራይዝ የሆነ ቡድን እያየን ነው የምንገኘው። ሌላኛው ደግሞ የዳንኤል ፋርኮ ቡድን ሊድስ ዩናይትድ ነው። ሊድስ ዩናይትድም በጣም ጥሩ ቡድን ነው ማለት እንችላለን። በሳምንቱ አጋማሽ ከቼልሲ ጋር በካራባው ካፕ በጣም ጥሩ የሚባል ፉክክርን አስመልክተውን ነበረ። በፕሪሚየር ሊጉ ምንም ሽንፈት አልገጠማቸውም። አሁንንም ይህንን ለማስቀጠል ዛሬ በሜዳቸው ይጋደላሉና እጅግ በጣም ከባድ ተፋላሚ እንደሚሆኑ ይጠበቃል።
1: ምናልባት እንግዲህ የዳንኤል ፋርከ ሊድስ ዩናይትድ አምና እየተቸገረ ቢሆን በመጨረሻዎቹ ሳምንታት ባስመዘገበ ውጤት ፕሪሚየር ሊጉ ላይ የቀረ ነው። ዘንድሮ እንግዲህ ጥሩ ጅማሮ አድርጓል። እስካሁን ድረስ ሶስት እንግዲህ ያልተሸነፉ ክለቦች መካከል አንደኛው መሆን ራሱ ለሊድስ ዩናይትድ አይነት ቡድን ራሱን የቻለ በሜንታሊም በብዙ መልኩ የሚጠቅመው አይነት ነው። በጣም ዳንኤል ፋርከ እንግዲህ ባለፉት ዓመታት የምናውቀው በፕሪሚየር ሊጉ የምናውቀው አይነት አሰልጣኝ ነው። ተለዋጭ አይነት ባህሪ ያለው በብዙ መልኩ በማጥቃት ደረጃ በብዙ መልኩ የሚወደስ አይነት ነው። አሁን ግን ጨምሮ የመጣው ነገር አንደኛው ብሩኑ መከላከል መቻል ነው። ሊድስ ዩናይትድ በመከላከሉ ጠንከር ብሎ መምጣቱ ነው። ራሱን የቻለው እየተቀያየረ ቡድኑ አንዳንድ ጊዜ እንደ እያስፈላጊነቱ ኳስም ተቆጣጥሮ መጫወት በሚያስፈልግበት ጊዜ፣ እነዚህ ረጃጅም ኳሶችን መጫወት በሚፈልግበት ጊዜ ካውንተር አታክ ራሱን የቻለ እየተቀያየረ የሚጫወት እንደ እየተጋጣሚው እየተቀያየረ የሚጫወት አይነት ቡድን መሆኑን በዳንኤል ፋርከ ስር ተመልክተናል። አሁንም ዘንድሮ እንግዲህ በጣም ጥሩ ጅማሮ ካደረጉ ቡድኖች መካከል አንደኛው ነው። ጥቂት ግቦች ከተቆጠሩበት የፕሪሚየር ሊግ ክለቦች መካከል አንደኛው እንግዲህ ሊድስ ዩናይትድ ነው። የዳንኤል ፋርከ ቡድን በመልሶ ማጥቃት በጣም አደገኛ የሆኑ ናቸው። እንደ እንግዲህ ብዙ አሮንሰን አይነት ተጫዋቾች ያሉት በብዙ መልኩ የሚመች አይነት አጫዋታቸው ጥሩ ማያሰለቻ። አንዳንድ ጊዜ እኮ ቡድኖች ሲያሸንፉ እንደዚህ አይነት ቡድኖች ሲያሸንፉ በማንም መልኩ ሊያሸንፉ ይችላሉ። ግን ሊድስ ዩናይትድ ሲያሸንፍ ሆነ ቡድኑ ሲጫወት ሊድስ ዩናይትድ ራሱ በሚፈቅደው ያጫወት ዘይቤ የማይሰለች አይነት ቡድን መሆኑን የተመለከትንበት ነው እና ተጋጣሚ በቀላሉ ይሄ ዱዌሎቹን ኤሪያዎቹን እንደገና የማይፈቅድ አይነት ኳስ ባጣው ጊዜ ወዲያውኑ የሚቀበል ዘንድሮ ደግሞ ከተመለከት ነው በዚህ ሶስት ጨዋታ ከተመለከት ነው ነገር አንደኛው ሚድፊልዱና ሴንተር ባኩ በጣም ኮምፓክት ሆኖ ተጠጋግቶ መጫወትን እያሳየን ነው እና ተከላካዩን በብዙ መልኩ ገፍቶ ወደ አማካይ ላይ ያሉት ወደኋላ ተመልሶ ቡድኑን የሚያግዙበት ነው እና በማጥቃቱ በኩል ዶሚኒክ ካልቨርት ሊዩን አላቸው። እሱ ደግሞ ብዙ አይነት ታክቲካል እንትኖችን የሚሰጡ ነው ለዳንኤል ፋርከ። አንዳንድ ጊዜ እንደ አስፈላጊነቱ ነው የሚጠቀሙበት። ተከላካዮቹ ወደኋላ ስቦ የሚጫወት አይነት ተከላካይ ነው፣ ተጫዋች ነው። እዛው ፎክስ ኢን ዘ ቦክስ አይነት አጥቂ አይደለም። ቦክስ ውስጥ የሚቆም አጥቂ ብቻ አይደለም። በመስመር ለሚመጡ አጥቂዎች ክፍተትን ስፔስን የሚሰጥ አይነት ነው። ሎንግ ቦል፣ ይሄ ረጃጅም ኳሶችን በሚጥሉ ጊዜ እሱን ይይዛል። ከዛ በኋላ በመስመር የሚመጡ ተጫዋቾች ስፔስ ያገኛሉ። ቢልድ አፕ ፕሌ በተለይ ይሄ ተጫዋቾች ጋር መጫወት የሚችል አይነት ነው። ክሮሶችን ደግሞ በደንብ መጠቀም የሚችል አይነት ተጫዋች ነውና በብዙ መልኩ የሚደነቅ አይነት ነው። የዳንኤል ፋርከ ቡድን ኤላንድሮ ላይ ሲጫወት ደግሞ በጣም አስቸጋሪ ከሆኑ የፕሪሚየር ሊግ ክለቦች መካከለ አንደኛው ነው። ዛሬ እንግዲህ ምናልባት ይሄ የ ኒውካስትል ትራንዚሽን ከዛኛው ፖዚሽን ጋር የምንመለከተው ጨዋታ በብዙ መልኩ ጥሩ እንቅስቃሴ ልናይ የምንችልበት እኔ በኒውካስትል ዘንድሮ በጣም ጥሩ ለመመልከት ሳቢ ከሆኑ መካከል አንደኛው ነው። ሊድስ ዩናይትድም በተመሳሳይ ለመመልከት ከሚስቡ ቡድኖች መካከል አንደኛው ሊድስ ዩናይትድ ነው። ዳንኤል ፋርከ ቡድን
2: በተለይም ደግሞ ዳንኤል ፋርከ በዛሬው ጨዋታ ላይ በሰጡ ፕሬስ ኮንፈረንሶች መካከል የ28 ዓመቱ ዌልሳዊ ጆን ሮንድ በጉዳት ምክንያት ከዛሬው ጨዋታ ውጪ እንደሆነ የተናገሩበት ሁኔታ ስንመለከት ምናልባት በመከላከሉ ረገድ ላይ ክፍተት ሊያሳድርባቸው ይችላል ተብሎ ይታወቃል። በቼልሲ ጋር በነበረው ጨዋታ ላይ በተሸነፉበት 6-3 ከተሸነፉ በኋላ እንሸነፍ ምንም ማለት አይደለም፣ ገና ሲዝኑ ብዙ ጨዋታዎች ይቀራሉ እና የተሻለውን ሊድስ ዩናይትድ እናስመለከታቸዋለን ብለን እናስባለን ሲሉም ሀሳባቸውን ሲናገሩ ነበረ። በምንችለው አቅም ነጥቦችን መሰብሰብ እንፈልጋለን። ባለፈው ሲዝን ካሳየናቸው ሊድስ ዩናይትዶች ባለፈው አመት የነበረው ሊድስ ዩናይትድ ከሰበሰቡ ነጥቦች ዘንድሮ የተሻለውን ሊድስ ዩናይትድ ከብዙ ነጥቦች ጋር መመልከት እንፈልጋለንም ሲሉ ሀሳባቸውን ሰጥተዋልና ቅድም ካፕቱ እንዳልከው ነው ማራኪ አይነት እግር ኳስን ከሚያስመለክቱን ቡድኖች መካከል ለገለልተኛ ደጋፊ የሊድስ ደጋፊ እንኳን ባትሆን ጨዋታዎቹን ቁጭ ብለህ ብታይ እግር ኳስን በደንብ ሜዳ ውስጥ አውርደው ከሚጫወቱ ቡድኖች መካከል አንደኛውን ሊድስ ዩናይትድ እንደሆነ ይታወቃል። እና ለዚህም ነው በየርገን ክሎፕ ስር የሚወደድ አሰልጣኝ እንደሆኑና ለምን በየርገን ክሎፕ ከተወደድክ በደጋፊ መወደድ ይቀላል፣ ምክንያቱም እሳቸው ጥሩ አሰልጣኝ እንደሆኑ ይታወቃሉ ሲሉ ነበርና እሱን ነው እንግዲህ ስንመለከት የነበረው። የዛሬም ጨዋታ ምን ያሳየናል የሚለው ነገር ደግሞ የሁለቱ የአሰልጣኞች ታክቲክ ሜዳ ውስጥ የምንመለከት ይሆናል። ቢሆንም ግን ጥሩ እግር ኳስን ከጥሩ እንቅስቃሴ ጋር በሁለቱም ቡድኖች በኩል እንመለከታለን ብዬ ተስፋ አድርጋለሁ። በተለይም በኦካፎር ከኢንተርናሽናል ጨዋታዎች ራሱ ማግለሉ ተናግሯልና መቶ ስላማከረኝ ክብር እሰጠዋለሁ፣ ለእኛ ግን አሁንም ቢሆን ቁልፍ ተጫዋች ነው ሲል ሀሳቡ ሰጥቷል።
0: ውድ አድማጭ ተመልካቾቻችን በአራተኛ ሳምንት የእንግሊዝ ፕሪምየር ሊግ ኤላንድ ሮድ ላይ ሊድስ ዩናይትድ ከኒውካስትል ዩናይትድ የሚያደርጉት ጨዋታ ሁለቱ ቡድኖች ወደ ሜዳ ገብተዋል። ጨዋታውን ለመጀመር በዝግጅት ላይ ይገኛሉ። እኛም የሁለቱም ቡድኖች አስተላለፍ እንግለጽላችሁ። ባለሜዳዎቹ ሊድስ ዩናይትዶች በ3-5-2 አስተላለፍ ወደ ሜዳ ገብተዋል። በግብ ጠባቂነት ጀምስ ትራንስፎርድ ወደ ሜዳ የገባ ሲሆን ጀምስ ጀስቲን፣ ኒኮ ኤልቤዲ እና ታሪክ ሞሃረሞቪች የባክ ስሪውን በበላይነት የሚመሩት ይሆናል። መሀል ላይ ጄደን ቦግል፣ አንቶን ስታች፣ ኢታን አምፓዱ እና አዎ ታናካ እንደዚሁም ጉድመን ስር መሀል ሜዳውን በበላይነት የሚመሩ ሲሆን ከፊት መስመር ዶሚኒክ ካልቨርት ሊዮን እና ኖ አኮፈር የቡድኑን የአጥቂነት ቦታ የሚመሩት ይሆናል። ኒውካስትል ዩናይትድ በ4-2-3-1 አስተላለፍ ወደ ሜዳ ገብቷል። በግብ ጠባቂነት ሉካስ ሆንቼክ ወደ ሜዳ የገባ ሲሆን በአራት ተከላካይነት ቦታ ላይ የግራውን የተከላካይ ስፍራ እየመራ ሊዩስ ሆል እንደዚሁም የቀኝ የተከላካይ ስፍራውን እየመራ አማር ዲዲች ወደ ሜዳ ሲገቡ ቦትማን እና ማሊክ ቲዮ የሴንተር ባክ ላይ ተጣምረዋል። መሀል ሜዳውን ኒኮ ጎንዛሌዝ እና ሜሊ የሚመሩ ሲሆን ከነሱ ፊት ለፊት ሃቪ ባርንስ፣ ፈርናንዴዝ፣ ፓርዶ፣ ጃኮቭ መርፊ እንደዚሁም ጨዋታውን በብቸኛ አጥቂነት ዮዋኒ ዊሳ የሚመራ የሆናል። ጨዋታው እንደተጀመረ የማዘምት ሊድስ ዩናይትዶች አግኝተዋል። አሁን አሻሙት አሁን ደምን ብሎ ኒውካስትል ዩናይትዶች አውጥተውታል ኳሱን። እንደገና አሁን ኳስ ጥፋት የተሰራ ይመስላል። አዎ ጥፋት ብለዋል አርቢትሩ። ይህንን ጨዋታ በዋና አርቢትርነት የሚመሩት የ41 ዓመቱ እንግሊዛዊ ዳኛ ሚካኤል ሳልስበሪ ሲሆኑ አዳም ኑንና ኒኮላስ አብተን ይህን ጨዋታ በረዳት ዳኝነት የሚመሩት ይሆናል። ቶም ኒል ይህን ጨዋታ በፎርስ ኦፊሻልነት ወይም በአራተኛ ዳኝነት የሚመሩ ሲሆን ጆን ብሮክስ የዚህ ጨዋታ የቫር ዋና አርቢትር ናቸው። አሁን ምናልባት ኳስ በእጅ ተነክቷል። የኒውካስትል ዩናይትድ የግብ ክልል ውስጥ ፈርናንዴዝ፣ ማቲያስ ፈርናንዴዝ ፓርዶን የነካው በክረምቱ የዝውውር መስኮት ከ50 ሚሊዮን በላይ ወጥቶበት ኒውካስትል ዩናይትድን የተቀላቀለው ማቲያስ ፈርናንዴዝ ፓርዶ የ21 ዓመቱ ጀርመናዊ ተጫዋች አሁን ኳስ ወደ ኋላ ተመለሰ። ግብ ጠባቂው ሉካስ ሆንቼክ። ኒውካስትል ዩናይትዶች ኳሱን በረጅም መታ። ሆንቼክ እሱ በረጅም የመታው ኳስ በቀይ መስመር አካባቢ ጃኮቭ መርፊ ያልደረሰበትም ኢታን አምፓዱ ኳሱ ላይ ደርሷል። ወደ ኋላ መለሰ ለግብ ጠባቂው ጀምስ ትራንስፎርድ። ትራንስፎርድ ኳሱን በረጅም መታ። እሱ የመታው ኳስ ዶሚኒክ ካልቨርት ሌዊን አልደረሰበት ማውን ኳሱን ቦትማን ቦትማን አጠገቡ ለሚገኘው ማሌክቴዮ ኳሱን ማል ላይ እንደገና በቀይ መስመር አማርዴዴች ኳሱን ወደኋላ መለሰ ለማሌክቴዮ ለግብ ጠባቂው ሉካስ ሆንቼክ ሆንቼክ እንደገና ኳሱን በግራ መስመር ሰቨን ቦትማን ኳሱን ይገፋ ይገኛል ሰቨን ቦትማን ወደኋላ የሚመልስ ይመስላል የሚቀበለው ሰው እየፈለገ ነው ለግብ ጠባቂው መለሰ ሉካስ ሆንቼክ ግብ ጠባቂው ሉካስ ሆንቼክ የ4 ዓመቱ ቼክ ሪፐብሊካዊ ግብ ጠባቂ ባለፉት 3 የፕሪሚየር ሊግ ጨዋታዎች እጅግ በጣም ግሩም የሚባል እንቅስቃሴን እያስመለከተን ይገኛል። አሁን ኳስ መሃል ላይ ዮሐኒዌሳ አልደረሰበትም፣ ነገር ግን አሁን ኳሱን ሊዊስ ሜይሊ መሃል ላይ ለዮሐኒዌሳ ዮሐኒዌሳ ቶሎ ማለት ጥርስ ያደርግ ነው ተነጠቀ። ነገር ግን ኳሱ አሁን መሃል ላይ ጀምስ ጀስቲን ለታሪክ ሞሃሮሞቪች ታሪክ ለጉድመንሰን ጉድመንሰን አንድ ሁለት ተቀባብለው ለመውጣት ጥረት ሲያደርጉ ይገኛሉ። ጉድመንሰን ኳስ ወደኋላ ተመለሰ እንደገና ለታሪክ ሞሃሮሞቪች እንደገና ኳሱን መለሰ። አንድ ሁለት ተቀባብለው ለመውጣት ጥረት ሲያደርጉ ይገኛሉ። በግራ መስመር ኖሃ ኮፈር ሆኖም ኳሱ ላይ ያልደረሰበትም ተነጠቀ። አሁን ኳሱን አማርዴዴች ወደኋላ መለሰ። እሱ የመለሰው ኳስ ሊዊስ ሜሊ ድንቅ የሚባል እንቅስቃሴን እያስመለከተ የሚገኝ ተጫዋች ነው። ባለፉት ጨዋታዎች ላይ አሁን ኳስ በረዥሙ ተመታ። ጀምስ ጀስቲን መለሰ እንደገና ኳስ ምናልባት ከጨዋታ ውጭ ይመስላል፣ ነገር ግን አልቢትሩ ቀጥር ብለዋል። ኢታን አምፓዱ ለአንቶን ስታች መሃል ሜዳ ላይ ኳሱን ወደኋላ መለሰ። ኒኮኤል ቬዲ እንደገና ለአንቶን ስታች ኳሱን የገፋ ይገኛል። ለሞሃሮሞቪች አጠገቡ ለሚገኘው ጉድመንሰን ኳሱን ወደኋላ መለሰ ለኒኮኤል ቬዲ። በጣም ጥሩ የሚባል እንቅስቃሴን እየተመለከት እንገኛለን። አድማጮቻችን በሊድስ ዩናይትድ በኩል አሁን ኳስ እንደገና ግብ ጠባቂው ጀምስ ራሽፎርድ አጠገቡ ለሚገኘው ኤልቬዲ ኳሱን የገፋ ይገኛል። በቀይ መስመር ጄረን ቦግል አልደረሰበትም፣ ነገር ግን ኳሱ ወደ ውጭ ወጥቷል። ጨዋታው በመልሱ በራ የሚቀጥል ይሆናል። አድማጮቻችን ጨዋታው በመልሱ በራ የሚቀጥል ይሆናል። አሁን የምስል ስክሪናችን ኳስ ዩናይትድ ጀርመናዊ አሰልጣኝ ማቲያስ ጀስረን እያስመለከተን ይገኛል። ኳስ አሁን ጀምስ ራሽፎርድ ኳሱን እየፈ ይገኛል። መሀል ላይ ለኦታናካ ኳሱን በግራ መስመር ለሚገኘው ታሪክ ሞሃሮሞቪች መለሰ። ኳሱን እንደገና ጀምስ ራሽፎርድ በረዥሙ መተ ምናልባት ተሳስቶ ነበር። ጀምስ ራሽፎርድ ተሳስቶ ነበር። አድማጮቻችን እንደምንም ኳሱን አወጡት። ምናልባት የመጀመሪያውን ግብ ዮሐኒዌሳ ለማስቆጠር እጅግ በጣም የተቃረበበት አጋጣሚ ነበረው። አሁን ማሌክቴዮ አማርዴዴች እንደገና ኳሱ አሁን ታሪክ ሞሃሮሞቪች በግራ መስመር ለሚገኘው ጉድመንሰን ኳሱን የገፋ ይገኛል። ጉድመንሰን አታሎ ማለፍ ጥረት ሲያደርግ ነው አቆራርጦ ገባ። ጉድመንሰን እየገፋ ይገኛል። ፔናልቲ ቦክስ አካባቢ እንደምን ብለው አወጡት። እንደገና ምናልባት አንድ ተጫዋች ወድቋል። አልቢትሩ በፍጥነት የሕክምና እርዳታ እንዲደረግለት የ41 ዓመቱ አልቢትር ሚካኤል ሳልስፈሪ ጥሪ እያቀረቡ ይገኛሉ።
2: ኒኮ ጎንዛሌዝ
0: በክረምቱ የዝውውር መስኮት ከማንቸስተር ሲቲ ኒውካስል ዩናይትድን የተቀላቀለው የ24 ዓመቱ ስፔናዊ ተጫዋች ኒኮ ጎንዛሌዝ ጉዳት ያጋጠመው ይመስላል። አሁን የሕክምና እርዳታ እየተደረገለት ነው።
1: ጉዳት የደረሰበት ይመስላል። በአቤላም እንደው አስገራሚ ነገር በጣሊያን ሴሬ ጨዋታ እየተደረገ ይገኛል። ኢንተር ሚላን ከኡዲኒዜ ጋር ጨዋታቸውን እየደረጉ ይገኛሉ። 12ኛው ደቂቃ ገደማ ደርሰዋል። ኡዲኒዜ ኢንተር ሚላንን በሜዳው ሳንሲሮ 2-0 እየመራ ይገኛል። በጣም አስገራሚ ነው እና ቅድም ላይ በተጠናቀቁ ጨዋታዎች የሴስክ ፋብሪጋስ ኮሞ 2-1 ፓርማን አሸንፏል። ሮማም ቶሪኖን አሸንፏል። ኢንተር ሚላን ግን በኡዲኒዜ እስከ 20ኛው ደቂቃ ድረስ ብቻ 2-0 እየተመራ ይገኛል። እንግዲህ በጣም አስገራሚ ውጤት ነው።
0: አዎ በተለይ ኢንተር ባለፉት ጨዋታዎችም እየተመራ ካምባክ እየሰራ ሲያሸንፍ ተመልከተ ነው። አሁን ጉዳት አስተናግዶ ወድቆ የነበረው ኒኮ ጎንዛሌስ ተነስቷል። ውድ አድማጭ ተመልካቾቻችን በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ትገኛላችሁ። ቪቫ ስፖርቶች ነን። እዚህ ስቱዲዮ ከሀብቱ ተሾመ፣ ኤምራን ወንደሰን፣ ኒያሜል አሻግሬ በቴክኒኩ ቆንጅት መንገዣ ከእናንተ ከውድ አድማጮቻችን ጋር የጋራ ቆይታን እያደረግን እንገኛለን። አሁን ኳስ ሰው ጀመሩ። ሰቦትማን ኳሱን ወደኋላ የሚመልስ ይመስላል። መለሰ ለግብ ጠባቂው ሆንቼክ ሉካስ ሆንቼክ